0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

የተከበራችሁ አድማጮቻችን ጤና ይስጥልን፣ እንደምን አደራችሁ? እንዴት ሌሊት እንዴት አለፈ? በሰላም እኛ ደህና ነን፣ እግዚአብሔር የተመሰገነ ይሁን፣ ደህና ነን። ዛሬ እለቱ እንደ ዕብራውያን ዘመን አቆጣጠር ሃዮም ዮም ሺሺ አሌፍ በኤሉል ታፍሽን ፔቫብ እንደ አውሮፓ ዘመን አቆጣጠር ኦገስት 14 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር እለተ አርብ ነሐሴ 8 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን አብያታር ሽሞን ሲሆን የስቱዲዮ ተረኛ አስተናጋጁ ይሻያው ደጉ ነኝ። የአለን ዝግጅት የሰዓቱን ዜና እንዲሁም ወቅታዊ ዘገባ የጋዜጦችን አምድና እንዲሁም ቃለ ምልልስ አለን። እነሆም በጥቅምት 27 ለሚካሄደው ብሔራዊ የክነሴት ምርጫ ከወዲሁ እያንዳንዱ የፖለቲካ ፓርቲዎቹ እጩ ተወዳዳሪዎቹን ግጋ ቃለ ምልልስ እናካሄዳለን። ከቆይታ በኋላም ከእጩ የክነሴት ተወዳዳሪ ከጋቢ ወርቁ ጋር ቃለ ምልልስ አለን። ቆይታችሁ እኛ ጋር ይሁን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ ሰብአዊ እርዳታ ለመስጠት የእስራኤል ልዑክ ኮሎምቢያ ደረሰ። የደህንነት ኃይሎች ትናንት በዛ ሰርጥ በጥቅምት 7 የሽብር ጥቃት ላይ የተሳተፈውን የሐማስ አሸባሪ ደመሰሰ። አሜሪካ ኢራን ለማግለል ከባድ እርምጃ እንደምትወስድ ዛተችባት። የአሜሪካን ፕሬዝዳንት ዶናልድ ትራምፕ አማች እና መልእክተኛ የሆኑት ጆርጅ ኩሽነር በአዛ ሰርጥ ያለው ሁኔታ በተመለከተ ለድርድር በሚቀጥለው ሳምንት ወደ እስራኤል እንደሚመጡ ተነገረ። ትናንት ኢራን በሆርሙዝ ባህር ወሽመጥ ሁለት የአረብ ኤምሬትስ ነዳጅ ጫኝ መርከቦችን አጠቃች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የደህንነት ኃይሎች ትናንት በአዛ ሰርጥ በጥቅምት 7 የሽብር ጥቃት ላይ የተሳተፈውን የሐማስ አሸባሪ ገደለም። እርሱም የአዛ ክልል የፖሊስ አዛዥ ጀማል መሐመድ አቡ ካማል ነው። የእስራኤል መከላከያ ሰራዊትን ቃል አቀባይ እንደገለጹት ይህ አሸባሪ በጦርነቱ ወቅትም ሆነ በቅርብ ጊዜያት በእስራኤል መከላከያ ሰራዊትና በእስራኤል ዜጎች ላይ የተቃጡ የሽብር ሴራዎችም ሲያዘጋጅ ነበረ። ቀደም ሲል የፍልስጤም ምንጮች ግለሰቡ በአዛ ከተማ ደቡብ ምዕራብ አካባቢ በሚገኝ መኪናው ላይ በተፈጸመበት የአየር ድብደባ መገደሉን ዘግበዋል። አሜሪካው በእስራኤል አምባሳደር ማይክ አካቢ በሰማሪያ ቀበሌ በሽኼም ከተማ አቅራቢያ በሚገኘው የፍልስጤም መንደር ኳስራም ውስጥ በተከሰቱት የሁከትና ረብሻ ድርጊቶች ላይ ትናንት ማታ በሰጡት አስተያየት ሰፈራዎቹ አይደሉም ችግሩ አነስተኛ ቁጥር ያላቸው ሰፈርተኛ ቪዲዮዎች ያልሆኑ ናቸው ሲሉ በኤክስ ገጻቸው ላይ ጽፈዋል። እንደ እርሳቸው ገለጻ እነዚህ ጥቂት ቡድኖች ፍልስጤማውያን ቤተሰቦችና በእስራኤል ሀገር ላይ ትልቅ ጉዳት እያደረሱ ይገኛሉ። የዜና ዘጋቢያችን ራም ብራንድስ እንደገለጸው አምባሳደር ሀካቢ በይሁዳና ሰማርያም ወደ ምዕራብ በዛ አካባቢ የሰፈርተኞች መሪዎች የእነዚህን ጥቂት ግለሰቦች ድርጊቶች ያወገዙ መሆኑን አጽንኦት ሰጥተው በመናገር የመገናኛ ብዙሃን ለዚህ ትኩረት እንዲሰጡ ጠይቀዋል። ቀደም ሲል አምባሳደር ሀካቢ በአካባቢ ሁከት የፈጠሩትን አካላት እስራኤላውያን አሸባሪዎች ሲሉ ሰይሟቸው ነበረ። በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ
የሰብአዊ እርዳታ ለመስጠት የእስራኤል ልዑክ ኮሎምቢያ ገባም። በአገሪቱ የደረሰው እጅግ የበረታ የመሬት ነውጥ ተከትሎ በተጎዱ ሰዎች ላይ የእርዳታና የመታደግ ስራዎችም ለማከናወን የፈረሰም አደጋም የደረሰባቸውን ቦታዎች ለመለየትና የእርዳታ እቃዎችን የምግብና የውሃ እርዳታዎችን ለማከፋፈል የሚያግዝ የነፍስ አድንና የሰብአዊ እርዳታ ልዑክ ትናንት ማታ ወደ ኮሎምቢያ አቅንቷል። ቃል አቀባያችን ካርሜላ ምናሼ እንዳመለከተችው ብሪት ረኤም የጓደኝነት ቃል ኪዳን በሚል ስያሜ የተቋቋመ የዚህን ልዑክ የሚመሩት የደጀን እዝ የመከላከያ ሰራዊት የደጀን እዝ የነፍስ አድንና የማዳን ክፍለ ጦር አዛዥ ተጠባባቂ ብርጋዴር ጀነራል ዮሲ ፒንቶ ሲሆኑ ልዑኩ በቋሚና በተጠባባቂ ሰራዊት ውስጥ ያሉ 80 የመታደግና የነፍስ አድን ባለሙያዎችን ያካተተ ነው። ደቡብ አሜሪካ በምትገኘው በኮሎምቢያ በዚህ ሳምንት በደረሰ ከባድ የመሬት መንቀጥቀጥ ሕይወታቸውን ያጡ ሰዎች ቁጥር ከ270 በላይ ከፍ ብሏል። የጠፉ ሰዎች ቁጥር ደግሞ ወደ 400 እየጣጋ ነው ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አማችና መልእክተኛ የሆኑት ጃሬድ ኩሽነር በአዛ ሰርጥ ያለው ሁኔታ በተመለከተ ለድርድር በሚቀጥለው ሳምንት ወደ እስራኤል ይመጣሉ ተብሎ እንደሚጠበቁ አክሲዮስ የተሰኘው ድረገጽ ዘግቧል። ጉብኝቱም ሐማስን ትጥቅ ለማስፈታት የታለመውን የአሜሪካን እቅድ ደረጃ በደረጃ ለማስቀጠል ያለመ ነው ተብሏል። ኩሽነር ለአዛ ከተሰየመም የሰላም ምክር ቤት ከፍተኛ ተወካይ ኒኮላይ ማልዳኖቭ ጋር ወደ እስራኤል ይመጣሉ ተብሎ የሚጠበቅ ሲሆን ከጠቅላይ ሚኒስትር ናታንያሁና ከሌሎች ከፍተኛ ባለሥልጣናት ጋር ይገናኛሉ። ከእስራኤል ጉብኝት በኋላ ልዑኩ ውይይቱን በካይሮ ግብፅ ዋና ከተማ ካይሮ ለመቀጠል ግብፅን ወደ ግብፅ ይሄዳሉ። የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ ትናንት ማታ እንደተናገሩት አሜሪካ በኢራን ላይ ጫና ለማሳደር በእጇ የሚገኘውን ዲፕሎማሲያዊ፣ ኢኮኖሚያዊና ወታደራዊ መሳሪያዎችን በሙሉ እየተጠቀመች ትገኛለች። ከፎክስ ኒውስ ዜና መረብ ጋር ባደረጉት ቃለ ምልልስ ምክትል ፕሬዝዳንት አክለው እንደገለጹት በዋና ዋና ዓላማዎችም ኢራን የኒውክለር መሳሪያ እንዳታገኝ መከላከልና የኃይል እንዲሁም የነዳጅ ዋጋ መረጋጋት መጠበቅ ናቸው። ቫንስ በድርድሩ ወቅት ቴሄራን ያሳየችው አካድ የነቀፉ ሲሆን የኢራን ገዢዎች ያልተጠበቁ እርምጃዎችና የገቡትን ቃል ማፍረስ ዋሽንግተን ጠንካራ ፖሊሲ እንደምትከታተል እንደምትወስድ ያስገድዳታል ብለዋል። በተመሳሳይ ዜና የአሜሪካ የገንዘብ ሚኒስተር ስኮት ቤሰንት ትናንት ማታ እንደተናገሩት አሜሪካ በሚቀጥለው ሳምንት በኢራን ላይ በአንድ ሀገር ኢኮኖሚ የማግለል ታሪክ ውስጥ ታይቶ የማይታወቅ እርምጃዎችን ትወስዳለች። በኒውስ ማክስ ዜና መረብ ጋር ባደረጉት ቃለ ምልልስ ቤሰንት እንደገለጹት ኢራን እጅግ ከፍተኛ የሆነ ኢኮኖሚ ማጋለል የሚደርስባት ሲሆን የአሜሪካ በሆርሙዝ የባህር ወሽመጥ ላይ የምታደርገውን ቁጥጥር መቀጠል ወደ ኢራን መደቦች የሚገቡና የሚወጡ ማናቸውንም እቃዎችን ሙሉ በሙሉ አሜሪካ ትከለክላለች። ቀደም ሲል የአቡ ዳቢ የብሔራዊ የነዳጅ ኩባንያ
ትናንት በሆርሙዝ ባር ወሽመጥ በኩል እያለፉ የነበሩ ሁለት የነዳጅ ጫኝ መርከቦች ጥቃት እንደተፈጸመባቸው አስታውቀዋል። ዘጋቢያችን ራምብላንድስ እንደጠቆመው በምንም አይነት በሰው ላይ ጉዳት አልደረሰም። ሆኖም የመርከቦቹ መጠቃት በአካባቢ ግጭት ከተከሰተበት ጊዜ ጀምሮ ኢራን በተባበሩት አረብ ኤምሬትስ መርከቦች ላይ የምታደርገው ተከታታይ ጥቃቶች አካል ነው። የአውሮፓ ህብረት የኔቶ አባል የሆነችው ላትቪያ ከሩሲያና ቤላሩስ ጋር ባላካቢ ምስራቃዊ የሀገሪቱ ግዛቶች ውስጥ ከሩሲያ የሚመጣ የአየር ጥቃት ስጋት እንዳለ ጥቂት ጊዜያት ቀደም ብላ ማሳሰቢያ አውጥታለች። ባወጣው ማሳሰቢያ ምክንያት ወደ ላትቪያ የአየር ክልል የገባን ድሮን ያከሸፉ የኔቶ ጦር አውሮፕላኖች ወደ አየር ጥቃትን ለመከላከል እየተዘጋጀ ነው። የአየር ጸባይ ሁኔታ ዛሬ መጠነኛ ቀዝቃዛ እና ለወቅቱ መደበኛ የሆነ የሙቀት መጠን ይኖራል። ዛሬ ጠዋት ማለት ነው። ከሰዓት በኋላም በሰሜናዊ ተራራማ ከፍተኛ ቦታዎች እንዲሁም በባህር ዳርቻ ሜዳማ አካባቢ ክፍሎች፣ በምስራቃዊ ሀገራችን ክፍል ደግሞ ቀላል ዝናብ ሊኖር ይችላል። ነገ ቅዳሜ ደግሞ መጠነኛ የሙቀት መጠን ይጨምራል። ከሰዓት በኋላ በዋናነት በሰሜንና በምስራቅ አካባቢዎች የአካባቢ ዝናብ የሚጠበቅ ሲሆን በምስራቃዊ ወንዞች አካባቢ ደግሞ የጎርፍ አደጋ ስጋት አለ ተብሏል። የዛሬው ከፍተኛ ሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ ተላቢብን ጨምሮ 32 ዲግሪ ሴንቲግሬድ፣ ሃይፋ ከተማና አካባቢዋ 31፣ ቤርሼባ ከተማና አካባቢዋ 36፣ በኢላት ከተማና አካባቢዋ ደግሞ 42 ዲግሪ ሴንቲግሬድ ይሆናል። ዜናው የስከዚው ነው።

የተከበራችሁ አድማጮች በድጋሚ ጠናችሁ እንደምን አደራችሁ። ዛሬ አርብ ጧት ላይ ሆኖ ወደ ቅዳሜ ሰንበት መሸጋገሪያ ድልድይ ላይ ነን። ሻባት ሻሎም፣ ጥሩ ቅዳሜ ሰንበት ይሁንልን። የጋዜጦችን አምድ እስኪ ስንመልከት ደግሞ ሀሬጽ የተሰኘው ጋዜጣ ፖለቲካ በመጀመሪያ አስቀድሟል። በመጀመሪያ ገጹ ላይ ጋቢያ ይዘንኩት ፓርቲ በያሃድ የተሰኘው ፓርቲ መሪ አይዘንኩት እሳቸው እንደተናገሩት አሁን ምርጫ መንግስት አሁን ያለው መንግስት ከተቀየረ በኋላ የእሳቸው ፓርቲ የአብላጭ የህዝቡን ድጋፍ አግኝተው ከተመረጡ እንግዲህ መንግስት አዲስ መንግስት የማዋቅር የሚመሰርት እድል ካገኘው ይላሉ እሳቸው። አሁን ለዚህ በክነሴት አባል የሆኑት የእስራኤል የአረብ ማህበረሰብ የሚወክሉ ፓርቲዎችን እነሱ ጋር ከኛ ጋር ግንባር ፈጥረን ጥምር መንግስት እናቋቁም ብዬ አልማጠንም አልጠይቃቸውም። ግን ይህ መንግስት ከተቀየረ በኋላ ነው ያሉት። የሃይማኖት እንደ ሻስ ሃይማኖት አጥባቂ ፓርቲ የመሳሰሉት ከነሱ ጋር ለመስራት በአንድ ጥምር መንግስት ለመመስረት እዛ በቀጣይነት አነጋግራቸዋለሁ እነሱ ጋር እንደራደራለን ብለው ማለታቸውን ሀሬጽ ዕለታዊ ጋዜጣ አስቀድሟል በመጀመሪያ ገጹ ላይ። ሌላው ደግሞ የመከላከያ ሰራዊታችን የጻሃል መከላከያ ተጨባጭ ሁኔታ በተመለከተ የጠላትን ለማጥቃት የሚያስችሉ በአየር ላይ የሚንሳፈፉ አጥቂ መሳሪያዎች እንደ ድሮን የመሳሰሉ አሁን ባለው መከላከያ ሰራዊቱ እቅዱ በመቶ ሺዎች በላይ የሚሆኑት ተንሳፋፊ አጥቂ ድሮኖች ለመገንባት እቅድ አለው ነው የሚለው። የሽብርተኝነትን ጥቃት ለመቋቋም የሚችለው እንዲያስችለው በቂ መሳሪያዎች እንዲኖሩት ብዙ እንዲፈበረኩ እንዲሰሩ መከላከያ ሰራዊት እየሰራ ነው ይላል። ሌላኛው ደግሞ የ14ኛው ቴሌቪዥን ጣቢያ አሩጽ 14ኛው ቴሌቪዥን ጣቢያ ከማዕከላዊ አስመራሽ ኮሚቴ ፍቃድ ሪፖርት ሳያደርግ ከህዝብ ላይ ያደረገውን ግምገማ የፖለቲካ ግምገማ አለ ሴቄር ይሉታል። በዚህ ላይ ፍቃድ ሳይጠይቅ ከማዕከላዊ ኮሚቴ ሳያሳውቅ ሪፖርትም ሳያቀርብ በቴሌቪዥኑ አሰራጭቷል የሚለው ዘገባ አለ። ይህም ከህግ ውጭ ሆነ ማንኛውም የብዙሃን መገናኛ አውታሮችን የማዕከላዊ አስመራጭ ኮሚቴ ፍቃድ ሳይቀበል ማሰራጨት በህግ የተከለከለ ነው ይላል። ይኸው ሀሬት ጋዜጣ ዘግቧል። ሌላኛው ደግሞ የጋዜጠኛ የታወቀ የቴሌቪዥን እና የሬዲዮ ፕሮግራም አቅራቢ ጋዜጠኛ ኦሬን ሃሪ በተወለደ በሰባ ዓመት ከዚህ ዓለም በሞት ተለየን ነፍስ ይማር በትናንትናው ዕለት የቀብሩ ስነ ስርዓት ተፈጽሟል። በፔታ ቲክባ ከተማ በሚገኘው መካነ መቃብር ላይ ስርዓተ ቀብር ተፈጽሟል። በህይወቱ በጣም በዚህ በሙያው በጣም ምስጉን ሰራተኛ የሚወደድ ጋዜጠኛ እንደነበረ የሚገልጽ ዘገባ ፎቶግራፍን አስይዞ በመጀመሪያ ገጹ ላይ አስፍሯል። ሌላው የቴክኖሎጂ ውጤቶች ለምሳሌ ኤአይ የተሰኘው ሰውን የሚተካ አስተሳሰቡን የሰውን ጭንቅላት በደንብ እንደ ሰው ያስባል ተብሎ ይህ የኤአይ ሁኔታ ሰው ሰራሽ አርቲፊሻል ይሉታል ግን ልክ እንደ ሰው ያስባል እያሉ ነው። አሁን በአንዳንድ በእስራኤል ትምህርት ቤቶች የሂሳብ አስተማሪዎችን የእነሱን ስራ እየወሰደ ነው። እነሱ ተቀምጠው በአካል
የሂሳብ አስተማሪዎች ያሉ አሁን ግን ይህ የቴክኖሎጂ ውጤት የተሰራቸውን እየተቃማ እየወሰደባቸው ነው። በዋናነት የሂሳብ አስተማሪዎች ስጋት አለባቸው የሚል ዘገባ ያሳየናል። በመጀመሪያ ገጹ ላይ ሌላኛው የዲዮት አሃሮኖት ጋዜጣ ደግሞ እንደሚለው ከሆነ በመጀመሪያ ገጹ ላይ የተመለከተው በይሁዳና ሰማርያ ቀበሎች በእስራኤላውያንና በይሁዳውያን በአረቦች በፍልስጤማውያን መካከል ሁከት ግጭት አለ። በዚህ አሳሳቢነቱን በተመለከተ የአሜሪካ አስተዳደር ከዋሽንግተን ለእስራኤል ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ያው ወቀሳ ሰንዝሯል። ኔታንያሁ በይሁዳና ሰማርያ ቀበሎች በሁለቱ ህዝቦች መካከል ያለውን ረብሻ ግጭትን በተመለከተ ጠቅላይ ሚኒስትር ኔታንያሁ ማውገዝ አለባቸው። ይህን ነገር እንደ መንግስት ይህን ነገር መከላከል አለባቸው የሚል ጥሪ ከአሜሪካ አስተዳደር መልእክት ደርሷቸዋል ይላል። ትናንት በዚህ በሰማርያ ቀበሌ አካባቢ ኮስራ በተባለ የገጠር መንደር በይሁዲዎችና በፍልስጤማውያን መካከል የነበረው ሁከትና ግጭት አላስፈላጊ የሆነ ድርጊት ክስተት ነው። ይህን በተመለከተም የአሜሪካ አምባሳደር እንዳሉት ይህን ጉዳይ ማስወገድ አለ። የእስራኤል መከላከያ ሰራዊትም የእስራኤል መንግስትን ይህን ሁኔታ ማስወገድ አለበት። ይህ አይነቱ የእስራኤላውያን አሸባሪዎች ነው ያላቸው። ቀላል አባባል አይደለም። የእስራኤል ሽብር ፈጣሪዎቹ ሁኔታ በዚህ የሚታለፍ ነገር አይደለም የሚል ወቀሳ በእስራኤል ላይ ወቀሳ አምባሳደሩ ሰንዝረዋል። እዚሁ ጋር ቅድም በዜና አዳምጣችሁት ከሆነ የትራምፕ አማቻቸውና መልእክተኛው ጃርጅ ኩሽነር አሁን በሚቀጥለው ሳምንት ወደ እስራኤል ይመጣሉ ተብሎ ይጠበቃሉ። የእሳቸው አመጣጥ እንግዲህ በአዛ ቀበሌ የተኩስ አቁሙን ስምምነትና የሐማስ የጦር ትጥቅ ስለመፍታቱ ሁኔታ በተመለከተ እንዲሁም የተቋቋመው የሰላም የምክር ቤትን ስራዎቹ ተግባር ላይ እንዲያውል የሚቻልበትን ሁኔታ በቅርብ ተገኝተው ከእስራኤል መንግስት ባለስልጣኖች ጋር በጉዳዩ ለመነጋገር መሆኑን የዚያው ጋዜጣ በመጀመሪያ ገጹ ላይ ተዘግቧል። በማለት ሌሎችን ርዕሰ ጉዳዮችን ተመልክቶ ተዘግቧል። ማሪብን ስንመለከት በተቀዳሚ ገጹ ላይ እንግዲህ ከህዝብ ላይ የፖለቲካና አካሄድ እጩ ተወዳዳሪዎች ፓርቲዎችን መሪዎቹ በዋናነት እንዴት ነው ከህዝብ ላይ ግምገማ ይደረጋል። አሁን ግምታዊ ነው፣ እውነቱ ምርጫ አይደለም። የክነሴት ምርጫ ገና ነው። ጥቅምት 7 ቀን ነው ብሔራዊ የክነሴት ምርጫ የሚካሄደው። ግን ከወዲሁ ማን ይመረጣል፣ የትኛው መሪ የትኛው ፓርቲ መሪ ይመረጣል ተብሎ ይጠየቃል። የማሪቭ ሴቄር ከህዝብ ላይ ግምገማ አድርጓል። አሁን በዚህ ውጤቱ አብዛኛው የህዝብ ድጋፍ ያገኙት የበያሃድ ፓርቲ መሪ ማናቸው? ጋቢ አይዘንኩት ናቸው። እሳቸው 23 መቀመጫ ወንበር አገኙም ነበር። ከእሳቸው ቀጥሎ ደግሞ የሊኩዱ መሪ ቢንያሚን ኔታንያሁ 21 የክነሴት ወንበር ባገኙ ነበር ይላል። በሶስተኛ ደረጃ ናፍታሊ ቤኔት የቀድሞ ጠቅላይ ሚኒስትር የአሻር ፓርቲ ሊቀመንበር ናቸው። እሳቸው 14 ወንበር ባገኙ ነበር ይላል። በአራተኛ ደረጃ ደግሞ አቢጊዶር ሊበርማን የእስራኤል ቤቴኖ የተባለው ፓርቲ መሪ ደግሞ 10፣ የዲሞክራቶች ፓርቲ መሪ
ደግሞ 10 መቀመጫውን በርባገኘም ነበር። ኦስማ ዩዲት የጽኛው ናፍታል የኢታማር ቤን ገብር ፓርቲ ደግሞ 8 ይላል። የሻስ የሃይማኖት አጥባቂው ፓርቲ 8 የሻስ 7 የእስራኤል ህብረተሰብ አረብ እስራኤልያን የሚወክል 6 እያለ ይሄዳል። እንግዲህ የጽዮኑ ታዳቲት በጻለል የሚመሩት ደግሞ 4 ወንበር ብቻ ያገኛል እያለ ነው የሚሄደው። በዚህ በግምገማ ነው ገና ውጤቱ ገና በቀጣይ በዛ ቀን ላይ ነው እንግዲህ ህዝቡ ሀገራችን በትክክል ፍትሃዊ በሆነ ሁኔታ የመምራት ብቃት አለው አስቦ የሚመርጠው ህዝብ እያንዳንዱ ዜጋ እድሜው ከ17 ከ18 ዓመት በላይ የሆነ የሀገራችን ዜጎች ይመርጣሉ ተብለው ነው የሚጠበቁ። እንግዲህ ያ በዚህ ዙሪያ ላይ ብዙ ርዕሰ ጉዳዮች ጨምሯል ዘግቧል ይኸው ጋዜጣ። በዚህ በጨምቀብ ዙበት ቂቱ ነው የጋዜጦችን አምድ የቃኘ ነው ሙዚቃ

0: አሁን ወደ እጩ የክነሴት ተወዳዳሪዎቹ በእስራኤል በጥቅምት 7 ለሚካሄደው የክነሴት ምርጫ በፊት በእያንዳንዱ ፓርቲ ውስጣዊ ምርጫዎች ይካዳሉ። ከነሱ መካከል በሊኩድ ፓርቲ እጩ ክነሴት ተወዳዳሪ ከሆነው አቶ ጋቢ ወርቁ ጋር ቀጣዩን ቃለ ምልልስ እናካሄዳለን። አቶ ጋቢ ወርቁ ጤና ይስጥልን፣ እንደምን አደርክ? አቶ ጋዲ ባርከን ይቀርታ ጋዲ ጋቢ ወርቁ።
1: አቤት አቶ ይሻየው።
0: አሁን ተስተካክሎልናል። በጣም ጥሩ። እንግዲህ ለማስተዋወቅ ሞከርኩና ያለውን ሁኔታ እንግዲህ የፖለቲካ ሽቅድድም የተለያዩ እጩ ተወዳዳሪዎችም ያው እንግዲህ ለህዝብ እያሳወቁ ናቸው ማንነታቸውን። ይህን በተመለከተም እንግዲህ መጀመሪያ እንደምን አደርክ? ደህና ነህ?
1: አዎ እንግዲህ በሰላም አደር ያለው አቶ ሻያው፣ አንተም አድማጮቻችን እንዴት አደራችሁ? ሁላችሁም እንግዲህ በሰላም እንዳደራችሁና ለዚህ ቀን ደግሞ በሰላም እንደተነሳችሁ ቀኑም ደስ የሚል ቀን እንደሚሆን እመኛለሁ።
0: በጣም ጥሩ። የሁላችን ብሩህ ምኞት ነውና አሁን እንግዲህ በሚቀጥለው ሰኞ የሊኩድ ፓርቲ ፕራይመሪስ ቅድመ ምርጫ ውስጣዊ ምርጫ ነው የሚያካሄደው። እጩ የክነሴት አባላት ይወዳደራሉ እና በየክልሉ ይህን በተመለከተ ለህዝብ ራስን ስታወቅ እንዲሁ አንደኛ፣ ሁለተኛ፣ ሶስተኛ ብለ በቅድመ ተከተሉ እንግዲህ አንተ ለመመረጥ በፖለቲካ ለመመረጥ ልታስቀድመው ህብረተሰቡ በኢኮኖሚም በደህንነቱም በጤንነት በዘተርፈ ምን ይዝሃል? እንግዲህ
1: አሁን እንግዲህ በመጀመሪያ በጣም አመሰግናለሁ ጋሽ ሻየው። እንግዲህ አሁን በመግቢያው ላይም እንደጠቀስከው በሊኩድ ውስጣዊ ምርጫ የአዲስ ገቢዎችን ቦታ ለመያዝ እጩ ተወዳዳሪ በመሆን ቀርቤያለሁ። ይህ ቦታ ደግሞ እኛ ወደዚያ የምንገባው በክኔሴት ውስጥ ወኪል ለህዝባችን ህዝባችን ወክለን ስራ ለመስራት ነው። ወደ ክነሴት ወይም ወደ እስራኤል ፓርላማ መግባት የምፈልገው በእውነት ስራዎችን ለመስራት ስለፈለግኩና ከዚህ በፊትም ደግሞ ተለምዶዎች ነበሩ። ማለትም በክነሴት ውስጥ ከአራት ዓመት በላይ ተሞክሮ አለኝ። ከዚህ በፊት የነበረው የክነሴት አባልና የባዳት አሊያ በክሪታ ሊቀመንበር የነበሩት ዶክተር አብርሃም አምባሳደር ዶክተር አብርሃም የእሳቸው ዋና አማካሪ ነበርኩ። በዚህ ጊዜ በርካታ ስራዎችን ለመስራት ተችሏል። አሁን እነዚያ ስራዎች ደግሞ የተቋረጡበት ሁኔታ አለ። ያንም ደግሞ ወደፊት ለማጠናቀቅና ለመስራት ሌሎች አዳዲስ ጉዳዮችንም ደግሞ እነሱ ማህበረሰባችን ለእኛ አንገብጋቢ የሆኑ ጉዳዮችን በእነሱ ላይ ደግሞ ትኩረት አደርጋለሁ። በዚህም መሰረት ዋነኛው ማለትም ሶስት ነገሮች ዋና ዋና እምላቸው ሶስት ነገሮች አሉ። ከዚያ በላይ ደግሞ የምንሰራቸው ስራዎች አሉ። ግን እነዚህ የመጀመሪያዎቹ ብዬ የምወስዳቸው አንደኛ በኢትዮጵያ ተቋርጠው የቀሩ ወገኖቻችን በቶሎ ወደ እስራኤል እንዲገቡ ማድረግ። ይህ በእውነት የእኛ ትልቅ ጠባሳ ሆኖ ይገኛል። ከዚህ ያለው ቤተሰብ አርፎ አልተኛም። ልጆቹን ማሳደግ አልቻለም። ቀሰቱ ከባድ ነው። ከዚህ ያሉት ስቃይ ይህ ነው ሊባል አይቻልም። በየጊዜው እየተጠለፉ እየተወሰዱ ከዚህ ያለው ቤተሰብ ብሩን እያወጣ እየለመነም ቢሆን እያወጣ ወደዚያ እየላከ ያለበት ሁኔታ፣ ይህ እንደ ማህበረሰብ እንደ እኛ እንደ አይሁዳውያን እጅግ በጣም የሚያመነ ስለሆነ ይህ ነገር በቶሎ እልባት ማግኘት አለበት ብዬ አምናለሁ። በሁለተኛ ደረጃ ደግሞ ትዳር የመሰረቱ ወጣቶች ቤት ለመግዛት አቅም እንዲኖራቸው ማድረግ አለብን። ምክንያቱም ከዚህ በፊት እንደጠቀስኩት በ2015 ማለትም ከ2015 እስከ 2019 ድረስ ዶክተር አብርሃም ንጉሴ በክነሴት በነበረበት ጊዜ እኔም ዋና አማካሪው በነበርኩ ጊዜ በዚህ ላይ ወጣቶች ቤት እንዲገዙ የሚችሉበትን ሁኔታ አመቻችተን ነበር። ማለትም 600 ሺህ ሸቀል ለወጣቶች ማለትም ወለድ አልባ
0: ለነፍስ ወከፍ ማለት ነው።
1: ተደረጉ
0: በነፍስ ወከፍ ማለት 600 ሸቀል ማሽካንታ ነው።
1: በ600 ሸቀል ለትዳር ለመሰረቱ ለቤተሰብ ላባውራ ማለት ነው። ያንን በመያዝ ከመንግስት ድጎማ ተሰጥቷቸው ቤት እንዲገዙ ሆኗል። ማለትም ወደ 1000 የሚቀርቡ ወጣቶች በትዳር የመሰረቱ እንዲሁም ደግሞ ብቻቸውን ልጅ የሚያሳድጉ ሴቶችም ይሁን ወንዶች በዚህ ላይ ቤት ለመግዛት የቻሉበት ሁኔታ ነበር። ይሄ ፕሮግራም እንዲቀጥል ፈልገን ነበር። ሆኖም ግን የሚያስቀጥለው በክነሴት ውስጥ የሚያስቀጥለው ሰው ወይም የፓርላማ አባል አልነበረም። በዚህ ምክንያት ተቋረጠ ማለት ነው። ዶክተር አብርሃም ከክነሴት ከወጡ በኋላ አንዳንዶች ወጥተው እኔስ ስወጣ ነው ተክነሴት የተቋረጠ የሚሉ አሉ። ጭራሽ በክነሴት ያልነበሩ ይህን ወደ ጎን እናስቀምጠው። ሌላም ሶስተኛው ደግሞ የውስጣዊ ደህንነትን ማረጋገጥ። የውስጣዊ ደህንነት ማረጋገጥ ስል ምንድን ነው? በዚህ በእስራኤል ሀገር በርካታ የድሩይነት ስራም አለ። ወጣቶች በተለያዩ ጉዳዮች ወይም ደግሞ ባለባሌ ቦታ ሄደው የሚወድቁና እጅግ በጣም በመጥፎ ደረጃ የታሰሩ ወጣቶቻችን አሉ። በፖሊስ ሳይሆን በመጥፎ ድርጊት የገቡ አሉ። እነሱንም እንዲሁም ደግሞ በአጠቃላይ በሀገሪቱ ውስጥ ያለው ስርዓትን ማስከበር በተመለከተ በተለይ አሁንም የድሩይነትንና የቀማኛነትን የሌሎችንም የወንጀል ስራዎችን እነሱን በተመለከተ ደግሞ በተለይ በኛ ማህበረሰብ አሁን በወጣቶች እየተስፋፋ ያለበት ሁኔታ ነው ያለ። ይህን ምለው እየተዘዋወርኩ በየእስር ቤቱ እንዲሁም በየፍርድ ቤቱ እየተዘዋወርኩ በማይበት ጊዜ የ12 ዓመት ህጻናት ልጆች ማለት ነው። ከዚያ ጀምሮ ሌሎችም እንዲህ ያለ ቦታ ላይ ወድቀው ስናይ እነዚህ ልጆችም ደግሞ ከዚያ ችግር ማውጣት ማለት ቤተሰቡን በሙሉ ከችግር ማውጣት ነው። በጣም በተለይ ሹካፈርን በተመለከተ በዚህ ላይ ሰው በውስጡ እያረረ እየከፈለ ያላቅሙ ቤታቸውን ሁሉ የሸጡ ሰዎች አሉ በዚህ የተነሳ። ስለዚህ ይህም በማህበረሰባችን በኩል እጅግ አንገብጋቢ ስለሆነ ይህን በተመለከተም ደግሞ እሰራለሁ ማለት ነው። ሌላው ይህን ፖሊስን በተመለከተ፣ ወጣቶችን የሚያደርገውን እንግልት በተመለከተ፣ ሌሎች የእኛን ማህበረሰብ ትኩረት ያልተደረጉ ጉዳዮችን በተመለከተ ትኩረት እንዲኖራቸው ማድረግ፣ ሌላው ተጨማሪ ደግሞ ሃይማኖታችን ማጠናከር ነው። በተለይ ይህ ራባናትና ቀሳውስትን የእነሱን መብት ማጎልበት ማጠናከር፣ ያ ሲሆን ነው እንግዲህ እነሱም ህዝቡን ሲያስተምሩ ህዝቡም ደግሞ ከእነሱ ጋር ሲሆን ነው። ከዚህ ከሰሞኑ የነበረው ፍጃታ በተለያዩ ቦታዎች ወይም ዜናዎች እንዳየ ነው እንደሰማ ነው። እንዲህ አይነት ነገሮችን ለመቅረፍ የሚቻለው ደግሞ እኛ ከዚህ በፊት ዶክተር አብርሃምን በክነሴት በነበረ ጊዜ ያኔ የተጀመሩ ነገሮች ነበሩ። የተጀመሩት ምንድን ነው? በ2018 ለመብት ወይም ደግሞ ከዚህ በፊት የነበረው ምንድን ነው? ቀሳውስቶች አይበልና ትልልቅ ሰዎች ትልልቅ አዛውንቶች ቀሳውስቶች በእድሜያቸውም ደረሰና ከዚህ ዓለም በሚያልፉበት ጊዜ የእነሱን ቦታ የሚተካ አልነበረም። ያ ቦታ ተኬን ወይም ደግሞ ያን ቦታ የሚተካ እንዲኖር 20 ቀሳውስቶች እንዲመደቡ እንደገና ደግሞ 20 ራባናት እንዲመደቡ በዚህ ላይ ተደርጎ ነበር በ2018። ከዚያ በኋላ ነው እንግዲህ አሁን ቀሳውስትም እንዲሁም ራባናት በየማጻደፊት ገብተው እንዲሰሩና ህዝቡን እንዲያገለግሉ በዚህ ላይ በመንግስት ተወስኖ ፈቃድ ተሰጧቸው እንዲሰሩ ተደርጎ የነበረ። ይህ ደግሞ በከፊሉ ተግባራዊ ያልሆነበት ሁኔታ አለ። ይህን ሙሉ በሙሉ ተግባራዊ እንዲሆንና አጠቃላይ ይህ ሁኔታ እንዲጠናከር ማድረግ አለብን በሚል
0: በዚህ ላይ በነገራችን ላይ ጋቢ የሃይማኖት መሪዎቹ ቀሳውስትን በተመለከተ እንደ ራባኒም ሁኔታም እኩልነታቸው እንዲጠበቅ በሚልነት አሁን ቀደም ተነስቶ እነሱ በየከተማ በየሚኖሩበት ከተማ የሃይማኖታዊ መስሪያ ቤት ምሳ ደሟጣ የመሳሰለ ራባኒም ቢሮ እንዲሆ የተከበረ ቢሮ እንዲሆ ይሰጣቸው የሚል ቀርቦ ነበረ። ይህ ነገር ቄሶች ራሳቸው ሀሳቡን ይቀበሉታል ብሎ ታስባለ ወይ?
1: እንግዲህ ያው ዋናው ነገር በመንግስት ይህ ውሳኔ አለና ይህ ደግሞ ወደፊትም ኃይላችን አጥማችን የሚያጠናክር ነው። ለምሳሌ በውስጥ እኔም ኖረው ኃይፋ ከተማ ነው። በኃይፋ ከተማ በዚህ ውሳኔ መሰረት ራብ ኤሌዘር ማንደፍሮ በዚህ በከተማ በኃይፋ ከተማ ተሹመውልናል። ስለዚህ እታቸው ለምሳሌ በሃይማኖትን ሃይማኖት ነክ የሆነ ነገሮችን በሙሉ በእሳቸው በኩልም ብዙ እርዳታ አገልግሎት ማግኘት ይቻላል። ብዙ ጥያቄዎች አሉ። ለእነዚያ ሁሉ መልስ ከዚያ ላይ እናገኛለን። ከእሳቸው በተጨማሪ ደግሞ የካርሜል ከተማ ኗሪ የሆኑትኝ የተከበሩ ቄስ ኤፍራይም አለዊ እሳቸው ደግሞ እንደዚሁ አብረው ሁለቱ አንድ ቢሮ ነው ያላቸው። በአንድ ቦታ ተቀምጠው ለህዝቡ አገልግሎት እየሰጡ ነው። ይሄ መሆኑ የሚያሳየው ምንድን ነው? ሁሉ አይደለም ይህን አልፈልገውም የሚል በከፊሉ አለ። በተለይ ወጣቱ ቄስ ኤፍራይም ከዚህ እስራኤል ሀገር ተወልደው እዚህ አማርኛውንም ግዙንም አቀላጥፈው ተምረው ሃይማኖቱን ለህዝቡ ለእስራኤል ህዝብ ሁሉ ከኢትዮጵያ የነበረውን ይዘን የመጣ ነውን በሙሉ እያስተማሩ ይገኛሉ። እንደዚህ አይነት ሁኔታ መፈጠር አለበት። እንደዚህ አይነት ሲፈጠር ወደፊት የዚህ አይነት ውጅንብር አይነሳም፣ ማለትም ሊቀንስም ይችላል። ሌላ ከዚህ አሁን ባለፈው እንዳየነው እንደሰማነው ያለው ነገር ያ በሙሉ ይቀንሳል። ስለዚህ በተግባር መሰራት አለበት። ይህ አይነት ተጀምሮ የነበረው ሙሉ በሙሉ ተግባራዊ ካልሆነ ያ ደግሞ ሙሉ በሙሉ ተግባራዊ እንዲሆን ማድረግ አለበት።
0: እጩ የክነሴት አባል ጋቢው ወርቁ፣ እስካሁን የእኛን ማህበረሰባችን ላይ ያተኮረ ነው። በእርግጥ በቀጥታ የተመለከት ነው። እጩ የክነሴት አባል የፖለቲካ አመራር ጠቅላላ እስራኤልን ህዝብ ለመምራት ብሎ ነው እንግዲህ ለአንድ ለወገኖች ብቻ ሳይሆን ጠቅላላ የሀገራችን ህዝቦች ማስተዳደር ነው። ፖለቲከኛ አይደለሁም፣ ግን ያለውን ሌላ እዚያ ወጣ ብለን ደግሞ ሌሎችን የመከላከያ ሰራዊትን የደህንነት ጥበቃን በተመለከተ ያለውን ክርክር እንግዲህ ከኦክቶበር 7 ጀምሮ እስካሁን በእስራኤል ህብረተሰብ ያለውን የፖለቲካ በመከላከያ ሰራዊት የሚያገለግሉ አሉ። ሌሎቹ ደግሞ ሸክሙን እነሱ ላይ ሆኖባቸዋል። በዚህ ላይ እኩልነት ይኑር፣ ለሀገር ዳር ድንበር የውትድና አገልግሎት ይከፋ የሚል አባባል አለ። በዚህ ዘርፍ ምን አስተያየትህ እንዴት ነው?
1: በእውነት ጋሽሻ ያው ጥሩ ጥያቄ ነው። ይህን በተመለከተ እኔም እንደ የእስራኤል ዜጋ እንደመሆን የመጠን ወደዚህ ወደ እስራኤል ሀገር የመጣ ነውም እችን እስራኤል ሀገር ስንናፍቃት የነበረ ዋነኛና ብቸኛ የአይሁዲዎች ቦታ አገር ቤት እንደመሆኗ መጠን ወደ እስራኤል ሀገር እንደገባውም እኔ 13 ዓመት አገሬን አገልግያለሁ። በተዋጊ ክፍለ ጦር ምሽማራ ግቡል ከዚያ ውስጥ በመግባት ከ1999 ጀምሮ እስከ 2002 ድረስ አገልግያለሁ። ያንም ይሄ ኢንቲፋዳ ወይም ደግሞ የፍልስጤሞች ሁከት በተነሳበት ጊዜ እዚያ ላይ ለ2 ዓመት ያህል በእውነት በዚህ በጦርነት ውስጥ ነበርነ። ከዚያም 13 ዓመት በተጠባባቂ ወታደርነት አገልግያለሁ። ሚሉኒክ በሁሉም በእስራኤል ሀገር በተፈጠረው የተለያዩ ጦርነቶች ባንላቸውም ትንኮሳዎች በእነዚያ ላይ በተደረገው ሚብጻ በመባል የሚታወቀውን ዘመቻ በሁሉም ተሳትፍ ያለው። ስለዚህ ይሄ የሀገራችን ደህንነት እጅግ በጣም ያሳስበናል። አገሪቱ ደህንነቷ ካልተረጋገጠ፣ ሉዓላዊነቷ ካልተከበረ፣ ድንበሯ ካልተከበረ እኛ ከዚህ መኖር አንችልም። ሌላ አገር የለንም። ስለዚህ አሁንም በእስራኤል አገር የሚገኝ በሙሉ ውትድርና ማገልገል አለበት። አሁን እየታየ ያለው በተለይ የሐሬዲም ማህበረሰብ ወይም ደግሞ የሃይማኖት አክራሪዎች እነሱን በተመለከተ ወደ ውትድርና መግባትና ለሀገሪቱም ደግሞ አስተዋጽኦ ማድረግ አለባቸው። ይህን ስል ደግሞ ምንድን ነው እንዲሁ ተነስቶ ለምን አይገቡም እያሉ በእነሱ ላይ ጥላቻ ማሰራጨት ሳይሆን የመከላከያ ሰራዊቱ ደግሞ እነሱ የሚገቡበትን ሁኔታ ማረጋገጥና ዋስትና መስጠት ወይም ደግሞ ማመቻቸት አለበት። ምክንያቱም እነሱ ርዕዮተ ዓለማቸው ወይም ደግሞ አቋማቸው የበለጠ የሃይማኖት አክራሪነት አላቸው። በዚህም መሰረት ደግሞ ለምሳሌ ሴቶችን ከካምፕ ማየት አንፈልግም ይላሉ። ወንድና ሴት መለየት አለበት ይላሉ። ስለዚህ ይሄ እንደገናም ደግሞ ያመጋገብን ሁኔታ ደግሞ ካስሩት ሚለውን በተመለከተ ያም ደግሞ እኛ እንደምንፈልገው መሆን አለበት ይላሉ። ስለዚህ አሁን ይሄ የሃይማኖት ከፍተኛ የሆነ ስር የሰደደ ወይም ደግሞ እምነታቸው ስለሆነ የአይሁዳውያንን በየትኛውም ዓለም እምነቱን ለማስቆም የተደረገው ጥረት በሙሉ ጭራሽ አልተ ሙሉ በሙሉ ተግባራዊ አልሆነም ጉዞችን ቢጨፈጭፉንም ማለት ነው። ስለዚህ እነሱም ያስቡት ይሄ አለ ያ ከተመቻቸ እነሱ ወደ ውስጥ ደርና የሚገቡበት ሁኔታ ይመቻቻል መግባት አለባቸው። አረቦችም ውትድርና ግቡ ባንላቸውም አካባቢያቸውን ሀገር ማህበረሰባቸውን ለ 3 አመት ማገልገል አለባቸው። ምክንያቱም
0: የኛውን አይነት ያለ አይደለም ወደ ውትድርና ምንም ጦር ጠመንጃ ታጥቀውም ባይሆንም እኮ እንደ ውትድርና አገልግሎት የሚቆጠር ሽሩት ሎሚ ያለ አይደለ በመሳሰለ ብዙ መርዳት ይችላሉ እስራኤላውያን ዜጎች እንደመሆናቸው መጠን
1: በትክክል። ይሄንን ግን እስካሁን ድረስ ማያነሳ የለም። ለምንድን ነው ማያነሱት? ይሄንን ቦታ ይሄንን ጉዳይ ማያነሱት ምንድነው? አንደኛ የሐሪዲም ጥላቻ ማስፋፋትና ሐሪዲቦች ብቻ እንዲገቡ ሃይማኖታቸው ምናልባት ይሄን ካሉበት ለማስወጣት የሚደረግ ቅስቀሳ ውስጥ ያለ ግን አሁን እኔም ምለው በአገሪቱ ያለ ዜጋ የአገሪቱ ዜጋ በሙሉ አገልግሎት መስጠት አለበት ለህብረተሰቡ። አይ ጦር የጦር ጠመንጃ ይዤ ምናልባት ከወገኖች ከነ ፍልስጤሞች ከነዚያ ጋር አልዋጋም የሚል ከሆነ አሁን አቶ ኢሳያው እንዳልከው ቀደም ብዬም እንዳነሳውትኝ የህዝባዊ አገልግሎት መስጠት ይችላል። ማለትም የራሳቸውን አካባቢ የራሳቸውን ደህንነት ለማስከበር በየቀኑ አሁን ግድ ይያለ ያረቦች ግድ ይያለ በየቀኑ አሁን ያ ደግሞ መቆም የሚችለው እነሱ ተነስተው በአያካባቢያቸው የተለያዩ ስራዎችን መስራት ሲችሉ ነው። እነሱም የሀገሪቱ ዜጋ ናቸው። እኛ የኛ ወጣቶች ለምሳሌ በ18 አመታቸው ቀጥታ ወደ ውትድርና ይሄዳሉ። 3 አመት አገራቸውን ያገለግላሉ። አረቦች ግን 18 አመት እንደሞላው ትምርቱን የመደበኛ ትምርቱ እንዳጠናቀቀ ወዴት ነው የሚሄደው? ወደ ዩኒቨርሲቲ ይሄዳል። ዶክተሩ ነው። ይሄኛው የኛ ወጣቶች ውትድርና አገልግለው ሲመለሱ እሱ ምን ሆኖ ይገኛል? ዶክተር ሆኖ ይገኛል፣ ነርስ ሆኖ ይገኛል፣ ወይም ሌላ ዲግሪ ይዞ ይገኛል። ስለዚህ በስራ ቦታ ማን ነው የሚገባ? እነሱ ናቸው። ዛሬ በየሆስፒታሉ ሞልተው ያለ ወይም ሆስፒታሉን እያንቀሳቀሱት ያሉ እነሱ ናቸው። ይሄ መቀረፍ አለበት። ይሄ ወደፊት ይሄንን ጉዳይ መቅረፍ ካልቻልን እነሱም ደግሞ ህዝባዊ አገልግሎት መስጠት ስለሚገባቸው መስጠት እንዲኖርባቸው ማረጋጋት ካልቻልን ሁልቀን ብቻ ሐሪዲሞች ብቻ እያልነ ወይም ለፖለቲካ ፍጃታ ብቻ እንዲመቸን የምንለው ነገር አይደለም። ሁሉም ማገልገል አለበት። ሁሉም በየዘርፉ ገብቶ ማገልገል አለበት። ሁላችንም ለዚች ሀገር አስተዋጽኦ ማድረግ አለብን ሁሉም። ስለዚህ አሁንም የእስራኤል ድህነት፣ የእስራኤል ሉዓላዊነት፣ እስራኤል በአንበሳ መንጋጋ ላይ ያለች አገር ማለት ናት። በየአካባቢው ጠላቶች ከበዋታል። በየአካባቢው እስራኤልን ለመዋጥ የሚያስቡ አሉ፣ ከሩቅም ከቅርብም። ስለዚህ እኛ እዚህ ያለው ጠንካራ ማህበረሰብ አገሪቱን የሚያገለግል አገሪቱን የሚወድ አገሪቱን የማይሸጥ ሁልጊዜ ለማይሆን ሰላም የሰላም ድርድር ይሆናል እየተባለ ይሄን እንስጣችሁ ይሄን እናደርግላችኋለን እየተባለ ከዚህ በፊት እንዳየነው በአዛነን ለቀን ወጣና ያን ለቀን ከወጣነ በኋላ ምንድነው የሆነው? ሐማስ ተከታትሎስ ድሮት መጣ። ሐማስ ተከታትሎ የት ነው የመጣ? ኦፋኪም ደረሰ። የት ነው? ስለዚህ ይሄን ሁሉ ነገር አስቀድመን ለማይሆን ነገር ወደዚያው ስመግባት የለብንም። የሚሆን ነገር ከሆነ እንደ እስራኤል ሰላም ወደድ የለም። እኛ ሰላምን ወዳለን። ጸሎታችን ራሱ በጸሎታችን በ18ቱ ቡራኬ መደምደሚያ ላይ ምንድነው? በሰማይ ሰላምን የሚያደርግ በምድርም ሰላምን ያድርግ ብለን ነው የምንደመድመው። ምክንያቱም እኛ ሰላምን ወዳለን፣ የምንፈልገው ሰላም ነው፣ እግዚአብሔርም የሚገኘው ከሰላም ነው። ስለዚህ ይህንን ብዙ ስራ መስራት የሚቻለው ሰላም ሲኖር ነው። ይህንን እኛ እንፈልጋለን። ሌሎች ደግሞ ሰላምን አይፈልጉም፣ እኛን ለማጥፋት ይፈልጋሉ። ለዚህ ደግሞ እኛ ጠንካራ ሆነን መቅረብ አለብን። ልጆቻችን አሁን ከአሁኑ ጀምረን አገር ወዳድ መሆናቸው ማስተማር አለብን። ሁልጊዜ ዘረኝነትን ብቻ ተነስተን ማንጸባረቅ የለብንም። አዎ ዘረኝነት አለ። ሰዎች እስከሆነ ድረስ ሁልጊዜም ዘረኝነት አለ። በዚህ ላይ ለምሳሌ በመንግስት ደረጃ ዘረኝነትን እንዴት እንዋጋው የሚለው ላይ ከዚያ ላይ ለመንግስት አማካሪ ሁኜም እሰራለሁ።
0: ግሩም አቶ ጋቢ ወርቁ፣ አሁን ወደ ምርጫው ወደ ማክሰኞ ሰኞ ዕለት የፊታችን ሰኞ የሊኩድ ቅድመ ምርጫ ፕራይመሪ ሲያደርጋልና አንተ በዚህ ዙሪያ ቅድም ያልከው በርሽማ በምዝገባ አሉ ደረጃ በደረጃ የእጩ ተወዳዳሪዎቹ በሚለው የኦሊም አዳሽም ቦታ ለመያዝ ብለሃል። ስንተኛ ደረጃ ላይ ያለው
1: አሁን? እንግዲህ በመጀመሪያ ደረጃ ይሄ ሰኞ በ17 ስምንተኛ ወር 2026 ምርጫው ከ10 ሰዓት ከጧቱ ጀምሮ እስከ 9 ሰዓት ከምሽቱ ድረስ ይካሄዳል። በዚህ ላይ ሰፊ ጊዜ ስላለ የሊኩድ አባል የሆናችሁ አባልነታችሁን አረጋግጣችሁ እስካሁን ድረስ እየከፈላችሁ ያላችሁ ይህ ቀን ነው የእናንተ ቀን። እናንተ ወጣችሁ ተጽዕኖ የምትፈጥሩበት ቀን ይህ ነው። በዚህ ቀን ሁላችንም ወጥተን መምረጥ አለብን። ክፍያውን ከፍለን ሳንመርጥ ከቀረን ገንዘባችን ገደል እንደጣልነው ይቆጠራል። ስለዚህ ሁላችሁም ወጣችሁ እንድትመርጡ በዚህ ላይ ጥያቄ ወይም ደግሞ በትህትና ጥሪ አቀርባለሁ ማለት ነው። አሁን ቦታው ያለው 43ኛ ላይ ነው ያለው የአዲስ ገቢዎች ቦታ። ይህንን ቦታ ለመያዝ ከራሽያ የመጡ አሉ፣ ከየመን የመጡ አሉ።
0: አልማዝ ዘሩም ትናንት ማምሻውን ቃለ ምልልስ በዚህ ጉዳይ 43ኛ ላይ እንደምትወዳደር ነው ያለችን። እሺ።
1: አዎ፣ እሷ ለምሳሌ ሴቶችን አዲስ ሴቶችን ወክላ ነው እንግዲህ እሷ የምትወዳደረው። ይህ ደግሞ አዲስ ገቢዎችን በመወከል ነው የምወዳደረው። ስለዚህ አሁን ከዚህ ላይ 6 የሚሆኑ በየተለያዩ አገር የመጡ ይወዳደራሉ። አንዳንዴ የአዲስ ገቢዎችን ቦታ ስንል በእኛ ማህበረሰብ የሚታየን እኛ ብቻ ነን አይደለም። ከዚህ ቦታ ላይ የምወዳደረው እኔ ማህበረሰባችን ወክዬ እኔ ብቻ ነኝ።
0: ከዓለም ሀገራት ከስደት የተመለሱ የሚመለከት ነው።
1: በትክክል ሁሉንም ማለትም ከ1990 ዓመት ወደዚህ የመጡ በሙሉ ይህ ይመለከታቸዋል። መወዳደር ይችላሉ፣ መብቱ ይሰጣቸዋል። ስለዚህ በተለይ ከራሻ የመጡት በጣም በርካታዎች የመጡት በ1990 ዓመተ ምህረት ነው። ስለዚህ እነሱም ይወዳደራሉ፣ ሁሉም ይወዳደራሉ። አሁን እኛ የእኛ ህብረተሰብ ድጋፍ ማድረግ ያለበት እያንዳንዱ በየሀገሩ ያለውን ድጋፍ ይሰጣል። ምክንያቱም የራሱን ወገን ለማውጣትና ያ ደግሞ ለራሱ ለዚህ ላከው እንዲሰራለት ወይም ወክሎ በክነሴት ውስጥ መልካም ስራ እንዲሰራለት ይፈልጋል። ግን እኔ ብመረጥ አጠቃላይ የእኛን ማህበረሰብ ብቻ ሳይሆን አዲስ ገቢዎችም በሙሉ

0: ወጥቶ አባል የሆነ በሚመርጥበት ጊዜ በርካታ ሰዎች ከመረጡኝ እኔ ከዛ ከ43 ቁጥር ወጥቼ ምናልባት ወደ ዝቅ ወይም ከፍ ወዳለ ቦታም ልደርስ እችላለሁ። ስለዚህ የህዝቡ ንቃትና የህዝቡ ወጥቶ መምረጥ እጅግ በጣም ወሳኝ ነው። ያ ከሆነ ነው እንግዲህ ሁልጊዜም ከቤት ሁነን ችግራችን ችግር አድርገን ይዘን የምንቀመጠው። ያ ችግር መፈታት የሚችለው አንድ ሰው ተነስቶ ሲፍጨረጨርና የሚጠበቅበትን ትንሽ ነገር ብትሆን ካደረገ ችግሩ ይፈታል። ያ ችግር የሚፈታው ደግሞ ተኝተን እንዲሁ ዝም ብለን አይ ስራም እንግዲህም የገቡትም ስራ አልሰሩ አሁንስ ማን ይሰራል ብለን ስላልን አይደለም። ዋናው ነገር አሁን ያንን ስራ እንድንሰራ አቅም ስጡን። ያን አቅም ተሰጣችሁን ደግሞ ለእናንተ እናንተን ለማገልገል እኔ ሙሉ ልምድ አለኝ ዝግጅት አድርጌያለሁ። እናንተን ለማገልገል ደግሞ በጥሩ ሁኔታ ተዘጋጅቼ ቀርቤያለሁ።
1: እንዴው ለማጠቃለያ እንዴው ባጭሩ አሁን መመረጥ ያ ካበቃ በለክነሴት የህግ መደገያ ምክር ቤት እንዴው በክነሴት እንዴው ለተሻሻለ ለመቀየር ለማስተካከል ለማረም ብለህ የምታቀርበው አጀንዳ ምን ይሆን?
0: አዎ እንግዲህ በመጀመሪያ አሁን ብድግብ ይህን ህግ አጠርቋለሁ ይህን አደርጓለሁ ምለው ነገር አይደለም። እዚያ በተግባር ግን በገባውበት ጊዜ በተግባር ብዙ ያቀርፏቸው አሉ። አሁን አስቀድሜ ይፋ ማድረግ ማልፈልጋቸው እነዚያንን ያቀርፏቸው ደግሞ ለማህበረሰባችን እንዲሁም ለእስራኤል ሀገር እጅግ በጣም ጠቃሚ የሆኑ ነገሮች ናቸው። እነሱን ደግሞ አሁን ተነስቼ ሂሂ ነው ብዬ በዝርዝር የሚያስቀምጣቸው ሳይሆን ያኔ ግን በምገባበት ጊዜ እነዚህ ጊዜ የሚወስዱ ናቸው። ጥናት የሚደረግባቸውና ጥናት አድርጌባቸው ግን ለረቂቅ ህግ ተዘጋጅተው በህግ ደረጃ እንዲቀርቡ ከተመረጥን በኋላ መጀመሪያ ኃይልንም መፈተን ያስፈልጋል። ከዚያውስ ማን ማን ነው ይህንን የሚደግፈን የሚለውን ከዚያ ላይ አስቀድመን ጥናት ማድረግ ያስፈልጋል ወይም ደግሞ ማዘጋጀት ያስፈልጋል። ከዚያ በኋላ ያን ህግ ደግሞ መንግስት ይደግፈዋል አይደግፈውም እንዲደግፈው ደግሞ ማድረግ ነው። ካደረግነ በኋላ ወደ ክነሴት አቀርበን እንዲጸድቅ ማድረግ ነው። ስለዚህ አሁን በተለይ በማህበረሰባችን ዙሪያ ያሉ በእስራኤል ሀገር ቀደምም የተከስፏቸው 3 ዋና ዋና ነገሮችም አሉ። በእነሱ ላይም ህግም እንዲደነገግ ማድረግ ካስፈለገ በዚያ ላይ ህግ እንዲደነገግም የማደርግበት አቅምም ዝግጁ ሁኛለሁ።
1: ጥሩ እንግዲህ ያዋ በቃ 7 ሰዓት ላይ ሆነን ለላኛው ለማይክሮፎን ስለምናስተላልፍ እጩ የክነሴት አባል በሊኩድ ጋቢ ወርቁ እንግዲህ ብሩህ ተስፋ ስኬታማ ይሁን እንላለን። መልካም ቀን።
0: ያው በጣም አመሰግናለሁ። እንዲሁም ለአድማጮቻችን ህብረተሰባችን በጣም ጠንካራ ህብረተሰብ ነው። ይህን ጠንካራ ኃይላችን ደግሞ በአንድነት ወደፊት እናራምደው። እንደዚያ ከሆነ እኛ አልቃሽ ሳንሆን ጠንካራ ማህበረሰብ ሆነን ጠንካራ ስራ እንሰራለን።
1: እሺ፣ እናመሰግናለን። መልካም ውሎ። የተከበራችሁ ክቡራትና ክቡራን አድማጮቻችን 7 ሰዓት ሆኖ ፕሮግራማችን ተጠናቀቀ። ለቴክኒክ ባለሙያችን ለአብያታር ሽሞን ምስጋና ይድረሰው። ቀን ልክ 1 ሰዓት በሰላም ያገናኛል።

0: ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: ተነስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? ህለቱ እንደብራን ዘመን አቆጣጣር ህዮም ሽሽ አለፍ በኤሉል ታፍሽን ፔባብ እንደ ሮፓን ዘመን አቆጣጣር ኦገስት 14 2026 እንደ ኢትዮጵያን ዘመን አቆጣጣር ነሐሴ 8 2018 ሲሆን የቴክኒክ ባለሙያችን ዮሐራይ ፒከር ነው። የስቱዲዮ ተረኛ አስተናጋጆች ይሻየው ደጉና ገብርኤል በየነ ስንሆን ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ጉዳዮችን ወያያለን። በባልደረባችን ወርቅነሽ ሸሸቴ የሚዘጋጅ ፕሮግራምም እናቀርባለን። እንዲሁም እንደ ተለመደው ሳምንታዊ የኦሪት ክፍልም ጊዜውን ጠብቆ ይስተናገዳል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። እንሆ የሰዓቱ ዜና ባዘጋጁ ይሻየው ደጉ ይቀርባል።
1: ጋብርኤል በየነ አመሰግናለሁ። ማይክሮፎንን አስረከብከኝና አመሰግናለሁ። አርስተ ዜና፣ በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ ሰብአዊ እርዳታ ለመስጠት የእስራኤሉ ልዑክ ዛሬ ሌሊት ወደዚች ሀገር ደረሰ። የደህንነት ኃይሎች ትናንትና በዛ ሰርጥ በጥቅምት 7 የሽብር ጥቃት ላይ የተሳተፈ የሐማስ አሸባሪ ገደለ። አሜሪካም ኢራን ለማግለል ከባድ እርምጃ እንደምትወስድ ዛተች። ዩክሬን ዛሬ ንጋቱ ላይ የሩሲያን ማዕከላዊ የነዳጅ ኃይል ማዕከል በድሮን አጠቃች። ትናንት ኢራን በሆርሙዝ ባህር ወሽመጥ ሁለት የአረብ ኤምሬት የነዳጅ ጫኝ መርከቦችን አጠቃች። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆም። የፍልስጤማውያን በሚኖሩባት ኮስራ ገጠር መንደር ውስጥ የተከሰተው ሁከት የራባይ ድምፅ ለሰብአዊ መብቶችም ከተሰኘ ድርጅት የተወጣጡ ወደ 80 የሚጠጉ ማኅበራዊ አክቲቪስት ተንቀሳቃሾች በይሁዳውያን ሰፈሮችም ውስጥ ወደሚገኙ የመንደሩ ቤት በመምጣት የምግብ የውሃ እርዳታ አቀረቡ። ለገጠር መንደር ለሚኖሩ ፍልስጤማውያን ሰብአዊ እርዳታ የሰጡት ይሁዳውያን ሃይማኖት መሪዎች ራባናት ናቸው። ቃል አቀባያችን ኢራን ዚንገር እንደዘገበው ከሆነ በጥቂት ግዛት በመከላከያ ሰራዊቱ እነዚሁ ሰብአዊ እርዳታ ለመስጠት የመጡትን ወደ ሰፈሩ እንዲገቡ ከፈቀዱላቸው በኋላ ከጥቂት ቆይታ በኋላ አካባቢውን እንዲለቁ አድርጓል። የራባይ ድምፅ ሰብአዊ መብቶች ድርጅት በበኩሉም እንደገለጸው በይሁዳ እና ሰማርያ ቀበሌዎች እየተከሰተ ያለው ነገር ከእንግዲህ በድብቅ የሚደረግ አይደለም። ኃይል ይህን በተመለከተ የመንግስት የእስራኤል ወታደራዊ ኃይል እና ስነ ስርዓት በህዝቡ መካከል ስነ ስርዓት ማረጋጋት ኃላፊነት አላቸው የሚል መልእክት አስተላልፈዋል። የደህንነት ኃይሎች ትናንት ባዛ ሰርጥ በጥቅምት 7 የሽብር ጥቃት ላይ የተሳተፉትን የሐማስ አሸባሪ ገደሉ። እርሱም የአዛ ክልል የፖሊስ አዛዥ ጃማል መሐመድ አቡ ካሚል ነው ይባላል። የእስራኤል መከላከያ ሰራዊት ቃል አቀባይ እንደገለጹት ይህ አሸባሪ በጦርነቱ ወቅትም ሆነ በቅርብ ጊዜያት በእስራኤል መከላከያ ሰራዊትና በእስራኤል ዜጎች ላይ የተቃጡ የሽብር ሴራዎችን ሲያዘጋጅ ነበረም። ቀደም ሲል የፍልስጤም ምንጮች ግለሰቡ በአዛ ከተማ ደቡባዊ ምዕራብ አካባቢ በሚገኝ መኪና ጉዞ ላይ እንዳለ ነው በአየር ጥቃት የተገደለው። በሊባኖስ ያለው ውጊያ በዋና ከተማ ቤሩት የሚገኙ አንድ የፖለቲካ አካል ምንጭ አልሻርክ አልአውሳት ለተሰኘው ጋዜጣ እንደገለጹት ከእስራኤል ጋር የተደረገው ማዕቀብ ስምምነት ትግበራ ለማስቀጠል እንዲያስችል የተኩስ አቁም ለማጠናከር ሂዝቡላ ታጣቂዎችም በሀገሪቱ ደቡባዊ ክፍል በሚገኘው አሊ አልታሂር አካባቢ ሙሉ በሙሉ መልቀቅ መውጣትን አስፈላጊ ቅድመ ሁኔታ መሆኑን ገልጿል። እንደ ምንጩ ገለጻ ይህ ጉዳይ በሚ

0: በሚቀጥለው ወር መጀመሪያ ላይ በጣሊያን ዋና ከተማ ሮም ከእስራኤል ጋር በሚደረገው ቀጣይ ውይይት ላይ ከፍተኛ ትኩረት የሚያደርጉት ርዕሰ ጉዳይ ይህንን ይሆናል። በቤሩት በኩል ሂዝቦላ በአካባቢ የገነባቸውን የጦር ሰፈሮች ለመልቀቅ ፍቃደኛ አለመሆኑን የሚደረሰው ዘገባ ተመልክቷል። በተለይ በናባቲያ ከተማ አካባቢ ላይ ከፍተኛ ጉዳት ሊያደርስ የሚችል ሰፊ የእስራኤል ወታደራዊ እርምጃ ሊያስከትል ይችላል የሚል ስጋትም አለ። ትናንትና በሊባኖስ እንደተዘገበው የእስራኤል የፖሊስ አመራሮች በመቶዎቹ የሚቆጠሩ ሂዝቡላና የኢራን እስላማዊ አብዮታዊ ሰራዊት አባላት እንደተመሸጉበት በሚገኙበት በአሊ አልታሂር ተራራ ላይ የሚገኘውን የሂዝቡላ ግቢ የመከላከያ ሰራዊቱም እንዲያፈርስ አረንጓዴ መብራት ፍቃድ ተሰጥቶታል። በመሬት መንቀጥቀጥ አደጋ ለተጎዳችው ኮሎምቢያ ሰብአዊ እርዳታ ለመስጠት የእስራኤል ልዑክ ትናንት ሌሊቱን ወደዛች አገር አቀና። በአገሪቱ የደረሰውን እጅግ የበረታ የመሬት ነውጥን የመሬት መንቀጥቀጥን ተከትሎ በተጎዱ ሰዎች ላይ የእርዳታና የመታደግ ስራቸውን ለማከናወን የመፍረስ አደጋ የደረሰባቸውን ቦታዎች ለመለየት እና የእርዳታ እቃዎችም የምግብ እና የውሃ የመድኃኒትን ጨምሮ ለማሰራጨት የሚያግዝ የነፍስ አድንና ሰብአዊ እርዳታ ልዑክ ትናንት ማታ ወደ ኮሎምቢያ አቅንቷል። ቃል አቀባያችን ካርሜላ ምናሼ እንዳመለከተችው ከሆነ ብሪት ሬኢም የተሰኘ የጓደኝነት ቃል ኪዳን በሚል ስያሜ የተቋቋመ የዚህ ልዑክ የሚመሩት የደጀን እዝ ብሔራዊ የነፍስ አድንና የማዳን ክፍለ ጦር አዛዥ ተጠባባቂ ብርጋዴር ጄኔራል ዮሲ ፒንቶ ሲሆኑ ልዑኩ በቋሚና በተጠባባቂ ሰራዊቱ ውስጥ ያሉ ወደ 80 የሚሆኑ የነፍስ አድን ሰራተኞችም ያካትታል። በኮሎምቢያ በዚህ ሳምንት በደረሰው ከባድ የመሬት መንቀጥቀጥ ሕይወታቸውን ያጡ ሰዎች ቁጥር ከ270 በላይ ከፍ ብሏል። የጠፉ ሰዎች ቁጥር ደግሞ ወደ 400 እየተጣጋ ነው ተብሏል። የአቡዳቢ ብሔራዊ የነዳጅ ኩባንያ ትናንት በሆርሙዝ ባህር ወሽመጥ በኩል እያለፉ የነበሩ ሁለት የነዳጅ ጫኝ መርከቦች ጥቃት እንደተፈጸመባቸው አስታውቀዋል። ዘጋቢያችን ራምብራንድስ እንደዘገበው ከሆነ በምንም አይነት በሰው ላይ ጉዳት አልደረሰም። ሆኖም የመርከቦቹ መጠቃት በአካባቢው ግጭት ከተከሰተው ጊዜ ጀምሮ ኢራን በተባበሩት አረብ ኤምሬትስ መርከቦች ላይ የምታደርገው ተከታታይ ጥቃቶች አካል ነው። ዩክሬን ዛሬ ንጋቱ ላይ የሩሲያን የማዕከላዊ የነዳጅ ኃይል ማዕከል በድሮን አጠቃች። በሩሲያና በዩክሬን መካከል ያለው ጦርነት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቫሮቭ ሀገራቸው ለዩክሬን ከምዕራባውያን ሀገራት የሚደረገው ማንኛውም አይነት ድጋፍ ለመዋጋት የምታደርገው ጥረት የምታጠናክር መሆኗን ተናግረዋል። ለአገሪቱ የመንግስት ቴሌቪዥን በሰጡት ቃለ ምልልስ ላቫሮቭ ከአክለው እንደገለጹት ዩክሬንን ባስመለከተ አጣዳፊ የተኩስ አቁም ማድረግ የማይቻል አይደለም። ተኩስ አቁም የሚደረሰው ከብዙ ጊዜ ክርክር ውይይት በኋላ ነው ይላል። የሩሲያ የውጭ ጉዳይ ሚኒስትር እንደጠቆሙት ሞስኮ በሩሲያ ግዛት ውስጥ ለተፈጸመ የዩክሬን ጥቃቶች አሜሪካ እጁ አለበት በሚለው ጉዳይ ላይ ምላሽ እንድትሰጥ ለዋሽንግተን ጥያቄ አቅርበዋል። የአየር ጸባይ ሁኔታ በመጠነኛ ቀዝቃዛማ ይሆናል። በአንዳንድ ቦታዎች በምዕራብ በሰሜናዊና በከፍተኛ ቦታዎች በጥቂቱ አልፎ አልፎ ይዘንባል የሚል ትንቢያ እንዳለ የአየር ጸባይ ተመራማሪዎች ገለጹ። ገብርኤል፣ የሳቱ ዜና እስከዚሁ ነው።
1: ይሻያው፣ ስለ ዜናው እናመሰግናለን። የተከበራችሁ አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ሁኑ።

0: በመቀጠል ገብርኤል በየነ በዜና ከቀጥሮ እንግዲህ ወቅታዊ ዘገባችን እንመለከታለንና ባናነት ያዛ ቀበሌ ወደፊት ጣፋንታ ምን እንደሚሆን እንዴት ነው ይንን በተመለከተ እንግዲህ በዚህ ማረጋጋት ሰላም እንዲሰፍን በሚል አሜሪካ አስተዳደር ያው አንድ የሰላም ምክር ቤት አቋቁሟል እና በአንቀጽ መፈጸም የሚገባቸው ነጥቦች በዝርዝር ገልጸዋልና ያለው ሁኔታ እንዴት ተያል ያዛ ሁኔታ
1: ሲጀመር ይሄ ጋዛ ሰርጽን ችግር ለመፍታት የተቋቋመው ስለ ኮሚቴው ስናወራ የእስራኤልና የጋዛን ግጭት ይፈታል ተብሎ ነበር። አሁን በስፋት እንደተበታለለ ለእስራኤል መንግስት ግን ትልቅ የራስ ምታት የሆነ የመጣበት ሁኔታ ነው የሚታየው። እንግዲህ የእስራኤል የደህንነት ተቋማትና የእስራኤል መንግስት የእስራኤልንና የጋዛ ሰርጽን አለመግባባት በዘላቂነት ለመፍታት ፕሬዚዳንት ዶናልድ ትራምፕ ያቀረቧቸውን 20 ነጥቦችና እነሱን ተከትለው እየመጡ ያሉ መዘዞችን ወደ ነባራዊ ሁኔታ እየተቀየሩበት ያለውን መንገድ በንቃት እየተከታተሉ ነው እንደሚባለው ከሆነ እነማናቸው የእስራኤል የደህንነት ተቋማትና የእስራኤል መንግስት ማለት ነው። በሚዲያና ከተለያዩ የፖለቲካና የደህንነት ተንታኞች እየሰማ ነው እንዳለው ደግሞ ይሻየው ማጋነን አይሆንብኝ እንጂ የእስራኤል መንግስት የእስራኤልን ብሔራዊ ደህንነት ለአሜሪካ አሳልፎ እንደሰጠ እየተነገረ ነው። የእስራኤልን ደህንነት በተመለከተ በጋዛ ሰርጥ ይሁን በሱሪያ እንዲሁም በሊባኖስ ያለውን ወደ እሷ የምትስበውና የምትገፈትረው አሜሪካ እንደሆነች ነው አሁን የሚታወቀው። የእስራኤል ሚናና ድርሻ ውስንነት እንዳለበት በሀገሪቱ የሚገኙ የእስራኤል አሉ የተባሉ ሰዎች የሚናገሩት ሚስጥር ነው ሻየው። አሜሪካውያን በተለይ ዶናልድ ትራምፕ መካከለኛው ምስራቅን ቅርጽ ለማስያዝ በውስጣቸው ያወጁበት የነበረው መንገድ ከሐሳብና ከወረቀት ላይ ከመጻፍ በዘለለ ነባራዊ ሁኔታ እየሆነ መታየት እየጀመረ ነው። አሁን ሙዕጽታ ሻሎም ወይም የሰላም ምክር ቤት የሚያደርገውን እንቅስቃሴ ስናይ ማለት ነው። እንደሚባለው ተሆነ የፕሬዝዳንቱ 20 ነጥቦች የአሜሪካውያን ሳይሆኑ የእስራኤል የደህንነት ካቢኔ ተጋዛው ጦርነት ማግስት ጋዛ መሆን ያለባት እንዲህ ነው ብሎ የጠነሰሰው እንደሆነ ይነገራል ማለት ነው ይሻየው። ባጭሩ አሜሪካውያን የእስራኤልን መንግስት የግጭት ማቆሚያ የመፍትሄ ሐሳብ ነው ወደ እውነታው እየወደ እውነታ እየቀየሩት ያሉት። እንደሚታወቀው ከፕሬዝዳንቱ 20 ነጥቦች መካከል የፍልስጤማውያን ቴክኖክራት መንግስት መቋቋም የሚባል ነገር አለ። በዓለም አቀፍ ደረጃ ጋዛን መልሶ የሚገነባ ኃይልም እንደሚቋቋም ይነገራል። የእነዚህን አፈጻጸም የሚከታተል የሰላም ምክር ቤት ተቋቁሟል። አሁን ችግሩ እየተፈጠረ ያለው የተቋቋመው የሰላም ምክር ቤት በሚንቀሳቀስበት ሁኔታ ነው። ይህ በእንዲህ እንዳለ ሙዕጽት ሻሎም ወይም የሰላም ምክር ቤቱ በቀጥታ ተሐማስ ጋር በመነጋገር በ15 ነጥቦች ላይ ተስማማ የሚል ደግሞ መረጃዎች አሉ። ይህ ስምምነት ሐማስ ለሚቋቋመው ቴክኖክራት ፍልስጤማዊ መንግስት ስልጣኑን አሳልፎ ለመስጠት እንዲስማማ የደረሱበት ነገር ነው። ሐማስ በዚህ ላይ ከተስማማችሁ ቴክኖክራት ለሚባለው መንግስት አሳልፌ ለመስጠት እችላለሁ ብሎ ተስማምቷል። ግን ይሄ ነገር ሙዕጽት ሻሎም ወይም ደግሞ የሰላም ምክር ቤት ከሐማስ ጋር ፊት ለፊት ተነጋግሮ በ15 ነጥቦች ላይ ሲስማማ አንድም ነገር ጣልቃ እስራኤል አልገባችም እስራኤል እጅ የለችበትም እየተባለ ነው ይሻየው። ስምምነቱም ተሞላ ጎደል ጋዛ ሰርጽን ተሶስት ይከፍላል ይባላል። ምንድነው የሚባለው? ሸታህ አዶም 40%፣ ሸታህ ካቶም 10%፣ ሸታህ ያሮክ 50%። ለመሆኑ የእስራኤል መንግስት ትችት እየቀረበበት ያለው ለመሆኑ የእስራኤል መንግስት የእስራኤልን ብሔራዊ ደህንነት በተመለከተ አሜሪካ የምትለውን እየጻፈ መተርጎም የጀመረው ተመቸ ጀምሮ ነው ብለው የሚጠይቁ ሰዎች አሉ። እውነቱን ለመናገር ተሆነ ብለው አንዳንዶች እንደሚሉት ይሻያው የእስራኤል መንግስት ጋዛ ሰርጥን በሚመለከት ከጦርነቱ ማግስት የጋዛን እጣ ፈንታ የሚያመለክት አንድ ውሳኔ ላይ ድረስ ይባል በጦርነቱ ወቅት ማለት ነው። የእስራኤል መንግስት ይሄን ከጦርነቱ ማግስት በዚህ ጉዳይ ላይ ተስማምቻለሁ ወይም አቅጃለሁ የጋዛ ሰርጥን ችግር ለመፍታት የሚል አቋምና እንትን አልነበረው መልስ አልነበረው። አንዳንዶች ምን ይላሉ? አሜሪካውያን ይሄን ክፍተት ተጠቅመው የራሳቸውን ፍላጎት በጋዛ ሰርጥ አስቀመጡ ይላቸዋል። የእስራኤል መንግስት ከጦርነቱ በኋላ ጋዛ ሰርጥ ምንድነው ልትሆን የምችለው ተብሎ ሲጠየቅ መልስ ባለመስጠቱ ቫኩም ክፍት ስለነበረ አሜሪካውያን እንደዚህ ብናረጋው ችግሩን ልንፈታው እንችላለን የሚል የራሳቸውን ውሳኔ አስቀምጠው የሚባል ነገር አለ። አንዳንዶቹ ምን ይላሉ? ነገሩ በጣም ውስብስብ ነው። በዚህ ተዚህ በላይ ውስብስብ ነው። በግልጽ ፓራዶክስ ይታይበታል። ለምን ሲባሉ በቀይ ክንፍ የሚመራው የእስራኤል ፖለቲካና የደህንነት ጽንሰ ሐሳብ የአሜሪካን 20 ነጥቦች በጸጥታ ነው የተቀበላቸው። በሚገርም ሁኔታ ተዚህ በፊት መስማት የማይፈልጋቸውን ሁሉ ከዚህ በፊት ምን ነው መስማት የማይፈልጋቸው ተብሎ እየተታማ ያለው ለምሳሌ የሌላ ሀገር መንግስት ኃይሎች በፍጹም ጋዛን እንዲረግጥ የሚባል ነገር የእስራኤል መንግስት መስማት አይፈልግም ነበር። ጣልቃ እንዲገባ አይፈልግም ነበር። በእነዚህ 20 ነጥቦች ውስጥ ደግሞ የፍልስጤም ሀገር በቀጣይ መቋቋም የሚል ፍኖት ወይም ምልከታ አለበት ተብሎ ይነገራል። ይሄን የቀኙ ክንፍ በፍጹም የመስማት የማይፈልገው ሁለት ሀገር ለሁለት ህዝቦች የሚለው ይሄን እየሰማ ዝም ነው ያለ። ተንታኞች ይሄን ሁሉ ነገር የእስራኤል መንግስት ይላሉ ጸጥ ብሎ እየተቀበለ የመጣው እስካሁን ምን አስቦ ነበር? ሐማስ በፍጹም መሳሪያውን ለማውረድ ፈቃደኛ አይሆንም ብለው በማሰባቸው የተነሳ ነው። ሐማስ ትጥቁን አልፈታም ሲል ችግር ፈጣሪው ሐማስ ነው በማለት ችግሮችን ወደ ሐማስ በማላከክ ትርክት መፍጠር ፈልጎ ነበር ይላሉ የእስራኤል መንግስት የሚተቹ ሰዎች ማለት ነው ሰሞኑን። ይሁን እንጂ የእስራኤል መንግስት ያሰበው እየሆነለት ባለመሆኑ የደህንነት ተጠሪያችን ወይም ደግሞ የእስራኤልን ደህንነት አሁን ፈራጅ ቀዳጅ ሆና በጋዛም ይሁን ቅድም እንዳልኩት በሱሪያ በሊባኖስ መልስ መሰጠው ማናት እንዲሆን አለበት እንዲሆን የለበት ምትል አሜሪካ ሆናለች። በዚህ የተነሳ የእስራኤል ደህንነት ምን እየተባለ መጥቷል? በእስራኤል እጅ ሳይሆን በአሜሪካ ወድቋል ይላሉ። እኔ ቀጥላለሁ። በዚህ ላይ አንተ ደግሞ የምትጨምረው እንስማና እንለፍ።
0: እኔ እንግዲህ በድርድር ላይ እንዳለ ነው እስካሁን አልተ የነገር ችግር ያዛቀበለ ሁኔታ ሰላም አስከባሪ ምክር ቤት ተቋቋመ ተባለ የተኩስ አቁም ላይ ተደረሰ ይባል እንጂ ገና የቀረቡ ጥያቄዎች ለጦርነቱ ምክንያት ይወድን ኦክቶበር 7 2023 ዓመተ ምህረት በኋላ ከሁለት ዓመት በላይ የዘለቀ ጦርነት ነበረ። በዚህ ምች ባዛ ግንባር ብቻ የተቀስኩ እንጂ ምንም በተለያዩ በሰሜኑ በደቡቡ የመከላከያ ሰራዊት ሲዋጋ ቆይቷል። አሁን እያልኩ ያሉት ይህን ሁኔታ በተመለከተ የምክር ቤቱ እንዲቋቋም ያደረጉት ትራምፕ ናቸው እና ሰላም አስከባሪ በሚል አሁን የሳቸው አማቻቸው ጀራር ኩሽነር ይመጣሉ። አሁን በፊታችን ሳምንት ቢሄን ጉዳይ ባስመለከተ የአዛን ጉዳይ በተመለከተ ለመተግበር ያሉት ነጥቦች ላይ ተግባር ላይ የሚሉበትን ሁኔታ ለማፈላለግ ይመጣሉ ተብሏል። እና እሳቸው ወደ ሳይድ መጥተው ጠቅላይ ሚኒስትሩ ከፍተኛ ባለስልጣናት ጋር በጉዳዩ ላይ ይነጋገሩ ይወያያሉ ተብሎ ይጠበቃል። ይሄ ሁኔታ እንዳልከው በዘገባህ እንዳልከው ግን ይህን እንቅስቃሴው በተመለከተ የፈላጭ ቆራጭ የሆነችው የአሜሪካ ናት ብለሃል። በሁሉም አቅጣጫ እውነት ግን ነው፣ መንቀሳቀስ አይችልም። እንግዲህ እስራኤልስ እንዴት ነው? እስካሁን አዛ ቀበሌ ድንበር ከልላለች፣ ቢጫ ድንበር መከለያን አካባቢ መከላከያ ሰራዊታችን የሚቆጥ በቅርብ ርቀት ነው ሐማሶችን እያጠቃ ያለው። በአሁኑ ሰዓትም ቢሆን የዚህ ቀንደኛ አሸባሪዎችን የእስራኤል መከላከያ ሰራዊት እየተከታተለ ባዛ በተለያዩ አቅጣጫዎች እያጠቃ የሚገኝበት ጊዜ ነው እና እስራኤል ጦር ያለውን አዛ ውስጥ የገባውን መከላከያ ሰራዊት ታስወጣ ይሆን? ግን አሁን ደግሞ ገብርኤል ዋናው ነገር የፖለቲካም ያመራሩ በእስራኤል እንግዲህ በጥቅምት 27 ቀን ብሔራዊ የክነሴት ምርጫ ሊካሄድ ስለሆነ በዚህ ያለው ሁኔታ በተለያዩ አቅጣጫዎች ምን ባዛ ቀበሌ ብቻ በሰሜኑ በደቡብ በሊባኖስ በኩል ያለው መከላከያ ሰራዊታችን ነው ደቡብ ሊባኖስን እየተቆጣጠረ በሚገኝበት ጊዜ ይህንን መንግስት ምን እያለ ይሆን? የቀኝ ክንፍ ወግ አጥባቂ የእስራኤላውያን በዚህን ሁኔታ ብዙም እንዳያውቅ እየተደረገ ነው የሚል ጥርጣሬ አለና አሁን እንዴት እንግዲህ ያው ከፖለቲካ ጋር የተያዘ ነው አይደለ?
1: ያለ ፖለቲካ አንዲት ሀገር ወደፊት ልትራመድ አትችልም። ዲፕሎማሲም ፖለቲካ ነው፣ ሁሉም ነገር ፖለቲካ ነው። ግን አሁን ለእስራኤል መንግስት የራስ ምታት እየሆኑ ካሉ ዋና ዋና ነገሮች ላንሳ ይሻየው። አሁን ይሄ የሰላም ምክር ቤቱ ከሐማስ ጋር ከተነጋገረ በኋላ መሳሪያ ሐማስ እንዲወርድ ሲጠየቅ ምንድነው ያለ? ያለ ያለው አሁን ከባድ ከባድ መሳሪያዎችን እናስረክባለን እነዚህ ግጠበንጃ የምንላቸው ነገር አናስረክብ የሚል አዝማሚያ ነው ሐማስ እየተናገረ ያለው። ይሄን ተከትሎ እስራኤል ምን አለች? ሎ ሐማስ መሳሪያ ካልፈታማ እኛ ቦታዎችን ቀስ በቀስ አንለቅም ነው። አሁን ምንድነው ዋናው ነገር? ሐማስ መሳሪያ ወይም ትጥቁን እንዲፈታ ውስጥ ቁጥጥር የሚያደርጉና ነገሮችን የሚያስተባብሩ እስካሁንም እያሸማገሉ የመጡ እነማን ናቸው? እነ ቱርክና እነ ኳታር ናቸው። አሁን እንግዲህ ግዜ ራሳይ ይሻየው ቱርክና ሐማስ አቅም ቢያጡ እንኳ ቱርክና ኳታር አቅም ቢያጡ እንኳ ሐማስ እንዳይጠፋ ይጸልያሉ እንጂ ራሳቸው እጁን ይዘው ወደ ኋላ ጠፍንገው መሳሪያውን አውርዶ ሐማስ ተጠቅሙጭ ሁኛለሁ እንዲል የሚፈቅዱ አይመስልም አይደለ? እነዚህ ሰዎች ተቆጣጣሪ ሆነው እነዚህ ሰዎች ደግሞ መሳሪያ አስወራጅ ሆነው የማይመስል ውነት ነው። ስለዚህ እስራኤል መንግስት ምንድነው እንዴ እስካሁን የተደረገው ጦርነት ዙሮ ዙሮ ቱርክና ኳታር ገብተው መሳሪያ አስወራጅ አሸማጋይ ሆነው ዙሮ ዙሮ እኛን የኛን ደህንነት የማይፈልጉ አገራት ከዛ ከውስጥ ሚናው እነሱ የሚጫወቱት ከሆነ እኛ ደግሞ የሆነ ነገር ስናደርግ አሜሪካ ተኛ ጋር ተጽኖ አድርጋ እናንተ ዝም ብላችሁ ስሙ ምትለል ከሆነ በአሜሪካ እጅ ከወደቅነ የሆኑ ምርጫውም ስላለ የፖለቲካ ትኩሳቱም ስላለ የእስራኤል መንግስት ምን የሚል አቋም አመጣ? ሐማስ መሳሪያውን ካላወረደ እኛ ቀስ በቀስ ቦታዎችን አንለቅም በስምምነቱ መሰረት እንደተጻፈው ሲባል ነገሩ ወደ እየተከረረ ሲመጣ ቅድም ያልካቸው የፕሬዝዳንት ዶናልድ ትራምፕ የልጅ ባል በቅርቡ ወደ ሀገራችን መጣው ማረግ የሚችሉትን ለመሞከር ይጥራሉ ተብሎ ይታሰባል። ነገሩ ለእስራኤል መንግስት ቀላል አይደለም። አሁን ወደ ሊባኖስ ልውሰድ። የሊባኖስ መከላከያ የእስራኤል መከላከያ ሰራዊት በሊባኖስ የሚገኘው እየተደረገ ባለው ድርድር ቦታዎችን ይልቀቅ በሚባለው ሁኔታ የአሜሪካ መንግስት አለ የሚባለው ነገር አለ። አሁን እስራኤል እየተዘጋጀች ታለችው በአግራዊ ምርጫ በፊት የእስራኤል መከላከያ ሰራዊት አካባቢውን አይለቅም ይቆያል የሚል በሱሪያም እንደዚህ ምን ማለት ነው? ከአሜሪካ ጋር አብሮ መስራት አሜሪካ የምትለንን ማዳመጥ አለ አስፈላጊ ነው። በክፉ ቀን ማብራን ስላለች ግን በአጠቃላይ በጋዛም ይሁን በሱሪያም ይሁን በሊባኖስም ይሁን መከላከያ ሰራዊቱንና የእስራኤልን ደህንነት በሚመለከት ዙሮ ዙሮ ወሳኝ ሆነ ያለችው አሜሪካ መሆኑን ነው። ተቾችና የእስራኤልን ደህንነት ተቀን ተቀን እየተከታተሉ ነባራዊ ሁኔታው ምን እንደሆነ ቁልጭ አድርጎ ያሳየ እንዳለ የሚናገሩ ሰዎች መንግስትንም የሚተቹት የሆነው ነገርም የሆነ እንዳለ የሚናገሩት ማለት ነው። ይሻየው
0: ገብርኤል ትንተናው ጥሩ ነው። አሁን ያለንበት መካከለኛው ምስራቅ ላይ ነው እየተሽከረከርን ያለ ነው። ሩቅ አልሄድንም። የኢራንና አሜሪካ ጦርነት ያላቸው ድርድራቸው አሁን አንዴ ተኩስ ልውውጥ ከዛ በኋላ ደግሞ ጊዜያዊ የተኩስ ልውውጥ እየተባባሉ ነው ያሉ። ወደ አሁኑ የተኩስ ልውውጡ ተረጋግቷል እንበል እንጂ በተዘዋዋሪ መንገድ ድርድራቸው እንደቀጠሉ ናቸው። እና አሁን ቅድም በዜና እንደተመለከት ነው ከሆነ በዚህ በፋርስ ባህረ ሰላጤ በኢራን የአረብ ኤምሬትስ ነዳጅ የጫኑ ሁለት መርከቦችን በሮኬት አጠቃች ኢራን። ይሄ ባለበት ሁኔታ የአሜሪካስ እንዴት እያየችው ነው? በእርግጥ አንዳንድ ማስጠንቀቂያ አሁን የአሜሪካ አስተዳደር እየሰራ ያለው ኢራንን በኢኮኖሚ ውድመት እንዲያጋጥማት ገለልተኛ እንድትሆን እየሰራ ነው። እና እንግዲህ እዚህ ላይ የምታክለው ነገር
1: ያው ጊዜ ስለሌለን ነው ያነሳው ጥያቄ አሁን በወቅቱ የሚነገር ነገር ነው። ልክ ነህ። ግን የተለያዩ ፕሮግራሞች ስላሉ ወደ ፕሮግራሞቻችን እንለፍ። ይሻያው አራኺም

ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ይህ ባህላዊ እሴቶችንና ታሪክ የምናቀርብበት ፕሮግራማችን ነው። በዛሬው ዝግጅታችን ከንጉስ ሰለሞን በኋላ በእስራኤል የነገሰውን የሰለሞን ልጅ ንጉስ ሮባምን ታሪክ እንመለከታለን። ከሰለሞን ዘመነ መንግስት በኋላ እስራኤል ይሁዳና ሰሜን ተብላ ከሁለት እንደተከፈለችና በይሁዳ ክፍል የነገሰው የንጉስ ሰለሞን ልጅ ሮባም ሲሆን በሰሜኑ ክፍል ደግሞ ኢዮርባም እንደነገሰ ከታሪክ እንረዳለን። ሮባም ንጉስ ሰለሞን ናማ ከተባለችው አሞናዊት ሴት የወለደው የንጉስ ሰለሞን ልጅ ሲሆን በይሁዳ መንግስት ነገሰ። አንደኛ ነገስት ምዕራፍ 14 ቁጥር 21 ላይ እንደተጻፈው ንጉስ ሰለሞን ከሞተ በኋላ ሮባም ወደ ሴኬም ወይም በኢብራይስቱ አጠራር ሸኼም ሄደ። እስራኤል ሁሉ ሊያነግሱት ወደ ሴኬም ወይም ሸኼም መጡ ተብሎ በአንደኛ ነገስት ምዕራፍ 12 ቁጥር 1 እና በሁለተኛ ዜና መዋዕል ምዕራፍ 10 ቁጥር 1 እንደተጻፈው ስለዚህ የንግስናው ማረጋገጫ በህዝቡ ፊት በሸኼም እንደተከናወነ ይታያል። ሮባም በአባቱ በሰለሞን ፋንታ ሲነግስ 41 ዓመቱ ነበር በአንደኛ ነገስት ምዕራፍ 14 ቁጥር 21 ላይ እንደተገለጸው።

ሮባም ንጉስ ከሆነ በኋላ ባባቱ በሰለሞን ዘመን የነበረውን ከባድ የግብር ክፍያ እንዲቀንስላቸው ህዝቡ ጥያቄ ያቀረቡለት። ሮባም በጉዳዩ ከአባቱ ጋር ከሰሩ ሽማግሌዎችና የርሱ እኩዮች ከመሆኑ ከወጣቶች ጋር ተመካከረ። ሽማግሌዎቹ ህዝቡን በትህትና እንዲያገለግል መልካም ቃላትንም እንዲናገር ባባቱ ጊዜ የነበረውን ከባድ የግብር ጫናም እንዲያቀልላቸው በመምከር እንዲህ ቢያደርግ ህዝቡ ታማኝ እንደሚሆንለት ነገሩት። ወጣቶቹ ግን ከአባቱ ይልቅ ጠንካራ እንዲሆን በህዝቡ ላይ ችግር እንዲያበዛ እንደመከሩት ይነገራል። ሮባምም የሽማግሌዎችን ሐሳብ ትቶ የወጣቶችን ምክር ተቀበለ። ለህዝቡም ግብር እንዲጨምርባቸውና አገዛዙንም እንደሚያከብድባቸው ምላሽ ሰጠ። ይህ እርምጃውም ህዝቡ እንዲያመጽና መንግስቱ እንዲከፈል እንዳደረገው መጽሐፍ ቅዱስና ታሪክ ያስረዳሉ። አንደኛ ነገስት ምዕራፍ 12 ከቁጥር 6 እስከ 15። በዚህ ምክንያትም 10ሩ የሰሜን ነገዶች ከዳዊት ቤት እንዲለዩና ኢዮርባአምን ንጉስ እንዲያደርጉ ሆነ። ሮባም ደግሞ በይሁዳና በብንያም ላይ ብቻ ነገሰ። አንደኛ ነገስት ምዕራፍ 12 ቁጥር 1 እስከ 24 እና ሁለተኛ ዜና መዋዕል ምዕራፍ 10 ከቁጥር 1 እስከ 19። ስለዚህ ከሰለሞን ቀጥሎ በዳዊት ዙፋን የነገሰው የእስራኤል አራተኛው ንጉስ የሰለሞን ልጅ ሮባም ነው። ነገር ግን ከዚያ በኋላ የእስራኤል መንግስት ለሁለት ተከፍሎ ሰሜን እስራኤልና ይሁዳ የተለያዩ ነገስታት ነበሯቸው። የሮባም የትዳር ህይወት። ንጉስ ሮባም ብዙ ሚስቶችና ቆባቶች እንደነበሩት በመጽሐፍ ቅዱስ ተገልጿል። በሁለተኛ ዜና መዋዕል ምዕራፍ 11 ከቁጥር 18 እስከ 23 እንደተገለጸው 18 ሚስቶችና 60 ቆባቶች ነበሩት። ከነርሱም 28 ወንዶችና 60 ሴት ልጆችን ወለደ። ማአካን የተባለችውን ሚስቱን ከሌሎች ይልቅ ይወዳት እንደነበር በመጽሐፍ ተገልጿል። ልጇን አብያን ከወንድሞቹ መካከል አለቃ በማድረግ ከርሱ በኋላ እንዲነግስ አደረገ። ስለዚህ የንጉስ ሮባም የትዳር ህይወት በበርካታ ሚስቶችና ቆባቶች የተመሰረተ እንደነበር እንረዳለን። ሮባም በንግስና ዘመኑ የሰራቸው ስራዎች። ሮባም በንግስናው ዘመን ለህዝቡ ጥያቄ ከባድ መልስ በመስጠቱ መንግስቱ ተከፈለ። የሰሜኑ ነገዶች ከዳዊት ቤት ወጥተው ከርሱ ተለዩ። ኢዮርባአምንም ንጉስ አደረጉ። ሮባም በዳዊት ቤት በይሁዳ መንግስት ላይ ቀጠለ ተብሎ እንደተጻፈ አንደኛ ነገስት ምዕራፍ 12። ሮባም ከመንግስቱ ከተገነጠሉት ከሰሜኑ ነገዶች ጋር ሊዋጋ ሞከረ። ነገር ግን በነቢዩ ሸማያ ቃል መሰረት ጦርነቱን አቆመ። አንደኛ ነገስት ምዕራፍ 12 ከቁጥር 21 እስከ 24። ሌላው የይሁዳን ከተሞች በማጠናከር በርካታ የምሽግ ከተሞችን እንደገነባ፣ መሳሪያና ምግብም እንዳከማቸ በሁለተኛ ዜና መዋዕል ምዕራፍ 11 ላይ ተገልጿል። ንጉስ ሮባም በመጀመሪያ የእግዚአብሔርን መንገድ ተከተለ። ካህናትና ሌዋውያን ከሰሜን ወደ ይሁዳ መጡ። መንግስቱም ለጥቂት ዓመታት በረታ። ሁለተኛ ዜና መዋዕል ምዕራፍ 11። ከዚያ በኋላ ግን ከእግዚአብሔር ሕግ ራቀ፣ ሕዝቡም ከእርሱ ጋር ተሳሳተ። የግብፅ ንጉሥ ሺሻቅ ኢየሩሳሌምን የወረረውም በንጉሥ ሮባም አምስተኛ የንግሥና ዓመት ላይ እንደሆነ ይጠቀሳል። የግብፁ ንጉሥ ሺሻቅ ኢየሩሳሌምን ወረረ፣ የቤተ መቅደሱንና የንጉሡን ቤት ሀብትም ወሰደ። ሁለተኛ ዜና መዋዕል ምዕራፍ 12። በአጠቃላይ የሮባም ዘመነ ሥልጣን የመንግሥት መከፋፈል፣ ከተሞችን በማጠናከር መንፈሳዊ ውድቀትና በግብፅ ወረራ የታወቀ ነበር።
ሮባም በኢየሩሳሌም 17 ዓመታትን ነገሰም።

ከሮባም በኋላ በይሁዳ የንግስና ስርዓት በዳዊት ዘር ተከታታይነት ቀጠለ። ይህም የይሁዳን መንግስት ከሰሜኑ እስራኤል መንግስት የሚለየው አንዱ ትልቅ ስርዓት ነበር። ከሮባም ቀጥሎ ልጁ አብያ ነገሰ። ኢየሩሳሌም በባቢሎን እጅ እስከወደቀችበት ጊዜ ድረስ በይሁዳ ከሮባም እስከ ባቢሎን ወረራ 19 የዳዊት የዘር ሐረግ በተከታታይ ነገሱ። የንጉስ አካዚያስ እናት ለስድስት ዓመታት ንግሥት እንደነበረና ከሷ በኋላ እንደገና የዳዊት ዘር እንደቀጠለ ይታወቃል። እሷ የዳዊት ዘር ስላልሆነች ከሷ ጋር 20 ንግሥታት ቢሆኑም 19 ንግሥታት ተብሎ ይጠራል። ይህ ታሪክ በአንደኛና ሁለተኛ ንግሥት እንዲሁም ሁለተኛ ዜና መዋዕል ላይ ይገኛል። በይሁዳ መንግሥት ታሪክ የመጨረሻው ንጉሥ ጼዴቅያስ ነበር። ጼዴቅያስ ከዳዊት ቤት የመጣ ንጉሥ ነበር። በይሁዳም 11 ዓመታት ነገሰ። የነገሰበት ዘመንም በባቢሎን ንጉሥ ናቡከደነጾር ዘመን ነበር። በጼዴቅያስ ዘመን ይሁዳ በጣም ተዳከመች። ባቢሎናውያን ኢየሩሳሌምን ከበቡ፣ ከተማዋንም አጠፉ፣ ቤተ መቅደሱም ተቃጠለ፣ ብዙ ሕዝብም ወደ ባቢሎን ተማረከ። ኢየሩሳሌም በባቢሎን እጅ ወደቀችው በ586 ዓመተ ዓለም ሲሆን ንጉሥ ሰለሞን ከሞተ ጊዜ ጀምሮ በልጁ በሮባም የጀመረው የንጉሥ ዳዊት የሥርዓተ መንግሥት ኢየሩሳሌም በባቢሎን እጅ እስከምትወድቅ ድረስ 344 ዓመታት እንደቆየ ይገመታል።

ከዳዊት ቤት የተገነጠሉት አስሩ ነገሮችን የሚመራው የሰሜኑ ንጉስ ኢዮርባም ለሰሜኑ የእስራኤል ህዝብ ብዙ ነገር አደረገ። ነገር ግን በመጽሐፍ ቅዱስ በመንፈሳዊ አቅጣጫ እጅግ አሉታዊ በሆነ መንገድ ይገለጻል። ሸኼም ወይም ሴኬም ንጉስ ኢዮርባም ሸኬምን ወይም ሴኬምን እናም ሌሎችን ከተሞች አጠናከረ፣ በዚያም ተቀመጠ። ኢዮርባም ህዝቡ ለመንፈሳዊ አምልኮ ወደ ኢየሩሳሌም ከሄደ ልባቸው ወደ ዳዊት ቤት ይመለሳል ብሎ ስለፈራ ሁለት የወርቅ ጥጆችን አዘጋጅቶ ህዝቡ እንዲሰግድ በማድረግ አዲስ አምልኮ ስርዓት አቋቋመ። ከሌዋውያን ያልሆኑ ሰዎችንም ካህናት አደረገ። በዚህ ሁኔታ ህዝቡን ከእግዚአብሔር እንዲርቅና ወደ ኃጢአት እንዲያመራ ያደረገ ንጉስ ተብሎ በመጽሐፍ ቅዱስ የሚታወስ ሲሆን እስራኤልን ኃጢአት ያሰራው ኢዮርባም ተብሎ ተጠቅሷል። አንደኛ ነገስት ምዕራፍ 11 ቁጥር 14 እና አንደኛ ነገስት ምዕራፍ 14 እና አንደኛ ነገስት ምዕራፍ 12 ላይ እንደተጻፈው ከኢዮርባም ጀምሮ እስከ ሰሜኑ የእስራኤል መንግስት በአሶር እስከወደቀበት ድረስ 19 ነገስታት ነግሰዋል። የመጨረሻው ንጉስም ሆሴዕ ነበር። ከዚያም አሶራውያን ሰማርያን ከበቡና በ722 ዓመተ ዓለም አካባቢ የሰሜኑን መንግስት አጠፉት። ብዙ እስራኤላውያንን ወደ አሶር ግዛቶች ማረኩ። ከሌሎችም ሀገራት ሰዎችን አምጥተው በሰማርያ አሰፈሩ። አንደኛ ነገስት ምዕራፍ 17። ከዚያ በኋላ ሰሜኑ እንደ ነጻ የእስራኤል መንግስት ሆኖ አልቀጠለም። በአሶር አስተዳደር ስር ወደቀ። በኋላም አሶር ሲወድቅ አካባቢው በባቢሎን ከዚያም በፋርስ ግዛት ስር ገባ። በሰማርያ የቀሩትን ከውጭ የመጡት ህዝቦች በጊዜ ሂደት ተቀላቅለው በኋለኛው ዘመንም ሳምራውያን ተብለው ከሚታወቁ ማህበረሰብ ጋር ተዋሃዱ። አሶራውያን በጥንት ዘመን በመስጴጦሚያ ሰሜናዊ ክፍል በዛሬው ደግሞ ኢራቅ አካባቢ የነበሩ ሃያላን ህዝብና መንግስት እንደነበሩና ዋና ከተሞቻቸውም አሹርና በኋላም ነነዌ እንደሆኑ በታሪክ ተጠቅሷል። የሰሜኑን መንግስትና የአሶራውያንን ወረራ ስናጠቃልል አሶራውያን የእስራኤል ጎረቤት ብቻ ሳይሆኑ በኋላ የሰሜኑን መንግስት ያጠፉ ታላቅ የጥንት ኢምፔሪያ ገዢ ነበሩ። አሶር፣ ባቢሎንና ፋርስ ሶስት የተለያዩ ታላላቅ መንግስታት ሲሆኑ በተለያየ ዘመን ተነስተው እስራኤልና ይሁዳ ላይ ተጽዕኖ አድርገዋል። በቅደም ተከተላቸው መሰረትም አሶር፣ ባቢሎን፣ ፋርስ በየዘመናቸው ስልጣን ላይ የነበሩ ታላላቅ መንግስታት ናቸው። በእስራኤል ታሪክ አሶር የሰሜኑን እስራኤል መንግስት አጠፋ፣ ባቢሎን ይሁዳንና ኢየሩሳሌምን አጠፋ፣ ህዝቡንም ማረከ። ፋርስ ብዙ ዋና ዋና ማዕከላት እንደ ሱሳ ባቢሎንን ድል አድርጎ የተማረኩ ይሁዳውያንን ወደ ኢየሩሳሌም እንዲመለሱ እንደፈቀደ በታሪክ ይታወቃል። የተከበራችሁ አድማጮቻችን፣ በሚቀጥለው ሳምንት ኢየሩሳሌም በባቢሎን እጅ የወደቀችበትንና የይሁዲ ህዝብ ታላቅ መስዋዕትነት የከፈለበትን የመጀመሪያው ቤተ መቅደስ መፍረስ፣ የህዝብ እስራኤልን መማረክ የሚመለከተውን ታሪክ እንዳስሳለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር እንሰንብት።

ክቡራን ክቡር ማህበረ እስራኤል ሆይ ሰላም ጠና ይስጥልኝ፣ እንደምን ሰነበታችሁ? እነሆ ዛሬ የምናነበው በኦሪታችን በቅዱስ ኦሪታችን በኦሪት ዘዳግም በምዕራፍ 16 ከቁጥር 18 ይነበባል። የድራሻው ስም ሾፍቲም የሚለው ምሽፓቲም የሚለው ይሆናል። የፈራጆች ሕግና ደንብ መጽሐፍ ነው። እስከ ምዕራፍ 21 ይነበባል። ጥቅሱና አነባቢው በትንቢተ ኢሳይያስ በምዕራፍ 51 ከቁጥር 12 ይነበባል። አነባቡ በፊት እንደተለመደው የሰንበት መዝሙር ነው።

يتبارك اغيار املاك اسرائيل املاك لا كل منفس ويولا كل ذا سكا اسرائيل املاك سنفاس يالاچو اللي يفطره ينفس كل املاك يا سكا كل جتا يتبارك يتقدس يهون املاك اغيار بميسطه باغره دجي كله በየነገዶች ፈራጆችና አለቆችም ለህዝቡ እንፍርድ ይፍረዱ ፍርድን አታጣምም ፊት አይተህም አታድላ ጉቦም አትቀበል የጥበበኞችን አይን ያሳውራልና የጻድቃን ቃል ያጣማልና ጉቦ አትቀበል በህይወት ትኖር ዘንድ አምላክህ እግዚአብሔር የሚሰጥህን ምድር ትወርስ ዘንድ እውነተኛውን ፍርድ ተከተል ላንተ በምትሰራው በአምላክህ በእግዚአብሔር መሠዊያ አጠገብ ከማናቸው ዛፍ የማምለኪያ አጸድ አድርገህ አትትከል አታምልክ የተስግድ ይታምልክ በአይደ አማልክት የሚለው ይኸው አምላክህ እግዚአብሔርም የሚጠላውን ሐውልት ላንተ አታቁም አው እግዚአብሔርን አሁንም ያስጠላው ምንድነው ጣዖቱን እንደምታዩት ዛሬ ጴንጤ ቆንጤውን ወደ ቃት አሁን ዘመሬት እየገተኝቶ ምንከባለለውን እንግዲህ በተክሲያን ወደ አምልኮት ወዳሉበት ወደ ጣዖቶች ቤቶች የሚያመልክም ይከተለውም እንግዲህ በሶስት በአራት ይተረጎማል ሟርተኛውም ጠንቋዩን መራገላጭውንም ሁሉ አስማተኛ ድግምተኛውን ሐሰተኛውን ነቢያትን በሐሰትም ይሰብኩ ሴት ሆነ ወንድ እነዚህ እንዳይ በፊት እንዳይ ቆሙ እንዳይኖርብህ ይላል ሀገሪቱ ገብተህ ቅን ፍርድ በሕግ አወሪት እንድትሄድ ይላል በአምላክህ ምዕራፍ 17 በአምላክህ በእግዚአብሔር ፊት የተጠላ ነውና ነውር ወይም ክፉ ነገር ያለበትን በሬ ወይም በግ ለአምላክህ ለእግዚአብሔር አትሰዋ አምላክህ እግዚአብሔር ከሰጠህ ከአገር ደጆች በማንኛይቱ ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ በአምላክህ በእግዚአብሔር ፊት ክፋት የሰራ ቢገኝ ሂዶም የሎች አማልክት ያመለከ እኔ ላላዘዝኳቸው ለሰማይና ለጨረቃ ለፀሐይና ለጨረቃ ለሰማይ ሰራዊት ከዋክብት የሰገደ ቢገኝ ቢያወሩልህም ብሰማም ወይም ለአምልኮት ወደ አምልኮት ወደ ጣዖት ያመለከ ብታይ ያንን ፈጽመ መርምር እነሆም እውነትን ቢሆን በእስራኤል መካከል እንዲህ ያለ ርኩሰት እንደተሰራ እርግጥ ሆኖ ቢገኝ ይሄንን ክፉ ነገር የሚሰሩትን ያን ወንድ ወይም ያቺን ሴት ወደ በርህ ታመጣቸዋለህ እስኪሞቱ ድረስ በደንጋይ ትወግራቸዋለህ ተመልከቱ ግሪክ ምንድነው ዛሬ የሚደረገው ዛሬ ብናይ ቢሆን የሚያመልኩም የሚያሳስሱ አሳሳቶች አይጠፉምና አሉ በአገሪቱ እነዚህን አይተን ሰምተን ዝም ማለት እንዲሁ በጉባኤው በማህበሩ በሰርጉም በልቅሶው በዚሁ በችግሩ ሁሉ አብሮ ሀነሱ ጋር ሆኖ በህብረት መተባበር አይገባም እስራኤል ተብለን ልንጠራ አይገባንም ምክንያቱም ምስክር ወሬት አለነ ስለዚህ እንዳትራራ የሚለው እንዲያውም እንድትገላቸው እንድገደሉ ይላል የሚገድል እንግዲህ የሚፈርድ እግዚአብሔር ነው ፈራጁ ደግሞ መንግስት አለ እግዚአብሔር በታች እና አንተ ግን ያየውን ማጋለጥና አሁንም ያየውን መጥላት ከጉባኤው ማስወጣትና መለየት ተፈለጥ ማህዛብ ወይ ትግበር በከመ ምግባሮሙ ወይውሉ ለእግዚአብሔር ለእብን አንተ አምላክነ ለእንጨት ለጀታችን ለደንጃ አምላካችን የሚሉ ወይ በሉ ጥሬ ስጋ የሚበሉ በድን ሬሳ ባለበት ቦታ መስዋዕት ነው የሚያቀርቡ እነዚህ የረከሱ ናቸው እንዳትደመር እንዳትጨመር እነሱ ጋር ወይ ትዝክር አስማቴው የሚያመልኳቸው አስማቶች የሚያመልኳቸው ጣዖቶች ስማቸው እንዳትጠራ ወደ መስዋዕታቸው ቢጠሩህም እንዳትሄድ ተጠንቀቅ እስራኤል ይላል በአንድ ምስክር አፍ በአንድ በሁለት ምስክር አፍ ይገደል እንግዲህ አንድ አዱስማ ወይ በክሌቱ ይመውት በሁለተኛው ምስክር ሰማይት ምስክር ይገደላል ያነክፎ አድራጊው ጣዖትን ማንኛውም አምልኮት የሚመራ ሰው
ይባውን የህዙ መገደል ማለት ከህዙ መወገድ ማለት ነው። እርሱን ለመግደል በመጀመሪያ የምስክሮች እጅ በኋላኛም የህዙ ሁሉ እጅ ትሁንበት። እንዲሁ ክፋቱን ከመካከለ አስወግድ። በደምና በደም በፍርድና በፍርድ በመቅሰልና በቁስል መካከል በአገርህ ደጅ ውስጥ ሰዎች ስለሚከራከሩበት ክርክር የሚሳንህን የፍርድ ነገር ቢነሳ አንተ ተነስተህ አምላክ እግዚአብሔር ወደ መረጠው ስፍራ ትወጣለህ። ወደ ሌዋዊው ካህን በሆነው በዛን ጊዜ ባለው ካህን ሌዋዊ ካህን በዚያን ዘመን ወደ ተሾመው ፈራጅ መጥተህ ትጠይቃለህ። እነርሱም የፈረዱትን ነገር ይነግሩሃል። ዋንብ መዓልት ወለሊት ወታረት ፍኖትከ መጽሐፍ ማንበብ ቸለል እንዳትል መርምረህ መገደል የሚገባው መወገድ የሚገባው መቀደስ የሚገባው መመለስ የሚገባው በነሳ እንግዲህ ሁሉ ትመረምራለህ ይላል የፍርድ መጽሐፍ። እግዚአብሔር በመረጠው ስፍራ የነገሩህን የፍርድ ነገር ታደርጋለህ። እንዳስተማሩህ ታደርግ ዘንድ ጠብቅ። እንዳስተማሩህም ህግን እንደነገሩህም ፍርድ አድርግ ፍረድ። ከነገሩ ፍርድ ወደ ቀኝም ወደ ግራም አትበል። ወምነሁ ይታንት ወምነሁ ይትወስ ከህገ ኦሪቱን ጨምረ ወይም ደማጉድለ ህግን መምራት አይገባም። ማናቸውም ሰው ቢኮራ በዚያ አምላክህን እግዚአብሔር ለማገልገል የሚቆመውን ካህኑን ወይም ፈራጁን ለመስማት ባይወድ ያ ሰው ይሙት። ተመልከቱ እንግዲህ ፍረድ ለርእስከ ነው። ሽማግሌም በሽምግልና ሲቀመጥ ለነፍሱ ለራሱ ለእግዚአብሔር ነው የሚፈርድ። ዳኛ ደግሞ ሲሾም ግቦ እንዳይቀበል ንጹህ ሰው ሆኖ ንጹህ እንፍርድ እንዲፈርድ ነው እና የሚለው። ስለዚህ ለዚህ ማይታዘዝ ይሙት ይላል። ዳኛህን ሹመህ በመንግስትህ ላይ የምናየው ዴሞክራሲ የተባለ የህግ ወደ ኦሪትና ወደ ሃይማኖት እየጨመሩ እኩልነት ነው በፈለገው ያምናል ሰው እያሉ የሚያስቱ እና የሚዋሹ የሚሳደቡ ሰዎች አሉ። እነዚህን የእውነት እንዳይመስል እንዳትራራ ተጠንክር። እስራኤል ተጠንቀቅ፣ መርምር፣ ህዝብህን ምራ፣ አስተምር፣ ካህን ፍረድ ብሏል። ፍርዱን ደግሞ የእግዚአብሔር ነው የሰው አይደለም። ፍርዱን የኦሪቱን ህግ ህዝቡን አሁን እንዲያዳምጥ አንተም ህጉ እንድትፈጽመው ግበለር ስከ ንገል ለህዝብከ ብሎታለ ካህኑ። ፈራጁ ማን ነው? ኦሪቱ ነው። ሁሉም ሰምቶ ይፈራል። የዚያንም ከዚያም ወዲያ አይኮራም ወይም ህግ አይተላለፍም። አምላክ እግዚአብሔር ወደሚሰጥ ምድር በገባ በወረስካት ጊዜ በተቀመጥክባት ጊዜ በዙሪያ እንዳሉት አህዛብ ሁሉ በበላዩ ንጉስ አነግሳለሁ ስትል አምላክ እግዚአብሔር የመረጠውን በመላይህ ታነግሳለህ። ከወንድሞችህ መካከል የሆነውን በአንተ ላይ ንጉስ ታነግሳለህ። ወንድም ያልሆነውን ባዕድ ሃይማኖት የሚያምን ከሌላ ወገን ሰው በመላይህ ንጉስ አታድርግ። ታደርግ ዘንድ አይገባህም። ነገር ግን ለእርሱ ፈረሶችና እያበዛ እግዚአብሔር በእግዚአብሔር ዘንድ ህግ ላይሄድ ይችላል። በዚያን መንገድ ድካማችሁን አትመልሱንም ብሏችኋልና ፈረሶችን ለመግዛት ህዝቡን ወደ ግብፅ አይመለስ። ልቡም እንዳይስት ሚስቶችህን ለእርሱ አያበዛምና ወርቅና ብርም ለእርሱ እጅግ አያበዛምና ወገንህ ብታነግስ በመንግስቱ ዙፋን በተቀመጠ ጊዜ ከሌዋውያን ካህናት ኦሪቱን ሂዶ ይማር። ወስዶ ይህንን ህግ ለራሱ በመጽሐፍ ይጻፍ የፍርዱን መጽሐፍ። አምላኩን እግዚአብሔር መፍራት ይማር ዘንድ የዚህን ህግ ቃል ሁሉ ይህችንም ስርዓት ጠብቆ ያድርግ ዘንድ ልቡ በወንድሞቹ ላይ እንዳያኮራ። እንግዲህ ሀብታም ነው ድሃ ነው ብሎ ለሀብታምም እንዳያከብር ድሃንም እንዳያጎሰቁል እንዳያቃል ትክክል ፍርድ ቅን ፍርድ ይፍረድ ይላል። ከትእዛዙም ቀኝና ግራ እንዳይል እርሱ ልጆቹንም
በእስራኤል ልጆች መካከል ረጅም ዘመን ይነግሱ ዘንድ መጽሐፍ ከእርሱ ጋር ይኖር ሁልጊዜ እድሜውን ሁሉ ያንበው ይማረው ሕገ ኦሪት። እንግዲህ ሕገ ኦሪት ሳያነብ ካህኑም ሆነ መንግስቱ ፈራጁ በስራ በህዝብ ላይ መፍረድና እንዲሁ ማስተማር አይችልም። ደንበኛው ትክክለኛውን ሳይጨምር ሳያጎድል ህጉን መመርመር አንው ወቱ መዓልት ወለሊት እትሮ ሰዓት በኩሉ ጊዜ ወታረት ፍናዊከ መንገድህ ታቀና ዘንድ ኦሪቱን ሌሊትና ቀንን አንበው ተማረው ህገ ኦሪት ተማር ይላል። መማር ማለት በልቦናችን የሚለውን መገንዘብና ማስተዋል ህገ ኦሪታችን መንበብ ሁሉ ያነበዋል። ግና ህጉን መፈጸም ህጉን ድርሻውን መፈጸም ነው። የኦሪት ህግ ጨርሰን ባንፈጽመው ይኸው አምልኮቱና መከተሉን በኦሪቱ መከተል አልቀረምና በትክክለኛው የምንችለውን ያህል ህገ ኦሪትን መጠበቅ እንድንችል ነው። ለእግዚአብሔር የሚቀርበውን መስዋዕቱና መስዋዕቱን ርስቱን እንግዲህ የመረጠው ለካህኑ እንግዲህ ለአምላክህ ለእግዚአብሔር የመረጠውን በበላይ ታነግሳለህ ብሎ እንግዲህ እድሜውን ሁሉ ያንበዋል። ሌዋውያን ካህናት ለዊም ነገድ ሁሉ ከእስራኤል ድርሻና እርስት አይሆንላቸውም የላቸውምና እኔ እግዚአብሔር ድርሻቸው ነኝ። የሚቀርበውን መስዋዕቱና ርስቱን ርስቱ መስዋዕት ነውና ይበላሉ። ለካህናቱ ስጠታ እስጣቸው በወንድሞቻቸውም መካከል ርስት አይሆንላቸውም።

0: كفلو موسى كفل الذهب يا لكانات لكانات انا الذهب كفلو مو لكانات لكانات ويستسعوا بمكان قدس لكانات እርሱ እግዚአብሔር እድል ፈንታቸው ነው። ርስታቸውም እግዚአብሔር ነው። በሬ ወይም በግ ለመስዋዕት በሚቀርብበት ህዝብ በሚያቀርብበት ህዝብ የካህናት ወግ ይሄ ነው ይሆናል። ወርቹንና ሁለቱን ጉንጮቹን ጨጎራውንና ለካህኑ ይሰጣሉ። የእህልህን የወይንህን ጠጅ የዘይትህን በኩራት አስቀድሞ የተሸለተውን የበግህን ጠጉር ለእርሱ ትሰጣለህ። እርሱ ከልጆቹ ጋር ተነስቶ በእግዚአብሔር ስም ለዘላለም ያገለግላል ይባርክ ዘንድ አምላክ እግዚአብሔር ከነገዶቹ ሁሉ ስለመረጠው ነው ካህኑ። እንግዲህ እድል አንድ ሌዋዊ ሰው የሚቀመጥባቸው በእስራኤል ሁሉ ዘንድ ካሉት ከአገር ደጆች ከአንዲቱ ቢወጣ በፍጹም ፍቃድም እግዚአብሔር ወደ መረጠው ስፍራ ቢመጣ በእግዚአብሔር ፊት እንደሚቆሙትን እንደ ወንድሞቹ እንደ ሌዋውያን ሁሉ በአምላኩ በእግዚአብሔር ስም ያገልግል ይናገር ዘንድ ሐሰት ይናገር ዘንድ በድፍረት የሚናገር ሐሰተኛ ነብይ እንዳይኖር በሌላ አማልክት እንዳትጠመድ ተጠንቀቅ። የነብይ እርሱ ያ ነብይ ሐሰተኛ ይገደል። በልብህ እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ባይመጣም ያ ነገር ሐሰት ሆኖ ነው። ስለዚህ እግዚአብሔር ቃል ይፈጸማል ነው ነብዩ በድፍረቱ ተናግሮታልና ሐሰተኛውን ታርቃለ። እርሱንም እግዚአብሔር እርሱንም አትፍራው እንግዲህ ሐሰተኛው ነብይ አትፍራ ይላል። ወለዛ ነው ወለዘ ሰማ ቃላት ይሁረይ ማረነ ይሄን ያነበብነ ይሄን ያዳመጣችሁ አንድነት ይማረነ እግዚአብሔር ሰንበት ሰላም ሻባት ሻሎም
1: ሻባት ሻሎም እናመሰግናለን።
2: የተከበራችሁ አድማጮቻችን ከዚህ ቀጥለን ሻባት የሚገባበትና የሚወጣበትን ሰዓት እንጠቁማለን። ኢየሩሳሌምና አካባቢዋ 6:43 ደቂቃ ገብቶ ነገ 8:01 ደቂቃ ይወጣል። ተላቪና አካባቢዋ ዛሬ 7:08 ደቂቃ ገብቶ ነገ 8:04 ደቂቃ ይወጣል። ሃይፋና አካባቢዋ ዛሬ 6:56 ገብቶ ነገ 8:04 ይወጣል። በርሸባና አካባቢዋ ዛሬ 7:06 ደቂቃ ገብቶ ነገ 8:02 ደቂቃ ይወጣል። ኢላትና አካባቢዋ ዛሬ 7:03 ደቂቃ ገብቶ ነገ 7:58 ደቂቃ ይወጣል። የተከበራችሁ አድማጮቻችን የቀኑ ፕሮግራማችን በዚሁ እየተጠናቀቀ ነው። በመሸቱ ፕሮግራም በተመሳሳይ ሰዓትና ቦታ እንጠብቃችኋለን። ፕሮግራማችን እንዲሳካ ወደናንተ እንዲደርስ ለተባበሩ ለቴክኒክ ባለሙያዎቻችን ዩአርፒ ከርና አላ ነድኖቭ ምስጋና ይድረሳቸው። ስቱዲዮ ሆነን ያስተናገድናችሁ ሻያው ደጉና ገብርኤል በየነ ነበርነ። በያላችሁበት ሰላም የሰፈነበት ሰንበት እንዲሆንላችሁ እየተመኘን በያላችሁበት ሰላም የተረጋጋበት ሰንበት እንድትጠብቁ ከወዲሁ የተረጋጋ ሰንበት እንዲሆንላችሁ እየተመኘን በሻባት በታጀበ በሰንበት በታጀበ ሙዚቃ እንሰናበታችኋለን። አብራችሁ ቆዩት። ገብርኤል በየነ ነበርኩኝ። ሰላም ሁኑ። ሰላም

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ሁለቱ እንደ ብራን ዘመን አቆጣጠር ዮም ሽሽ አለፍ በሉል ታፍሽን ፔባብ እንደ አውሮፓውያን ዘመን አቆጣጠር ኦጉስት 14 2026 እንደ ኢትዮጵያውያን ዘመን አቆጣጠር ነሐሴ 8 2018 የቴክኒክ ባለሙያችን ቫለን ሰለሜንኮ የስቴሪዮ ተረኛ አስተናጋጅ ገብርኤል በየነ ነኝ። ለሰዓቱ ያሉን ዝግጅቶች በቅድሚያ የሰዓቱ ዜና ይቀርባል። ከዜናው ቀጥሎ ስለ ወቅታዊ ሁኔታዎች ከባልደረቦቻችን ጋር እንወያያለን። ጥላሁን መልኬ ደህንነቱን የሚመለከቱ ጉዳዮችን ይመለከትልናል። ሰጠኝ ዘመነ ምርጫውን ይዳሰስልናል። ስርጭታችን እስኪጠናቀቅ አብራችሁን እንድትሆኑ በአክብሮት እየጋበዝን ወደ ዜናው እናልፋለን። በቅድሚያም አርዕስተ ዜናዎቹን እነሆ። የመንግስት የህግ አማካሪ ጋሊ ቢያራፍ ሚያራ በቀጣይ ባጀት የሚመደብላቸው የሀረሪ ትምህርት ቤቶች ሂሳብና እንግሊዝ ትምህርቶችን ማስተማር የሚጀምሩ ብቻ ናቸው ብለዋል። የእስራኤል መከላከያ ሰራዊት ባሳለፍነው ወር የመጨረሻዎቹ ቀናቶች በሐማስ ድርጅት የአንድ ጋንታ ጦር መሪን መረሸኑን አስታውቋል። የኢኮኖሚና የኢንዱስትሪ ሚኒስተር ኒር ባርካት ጠቅላይ ሚኒስተር ቢናሚን ናታንያሁን ተስልጣናቸው ለመገልበጥ ሴራ አሲረው ነበር ተብሎ የተወራባቸውን ወሬ ከእውነት የራቀ ነው ሲሉ አስተባበሉ። የቱርክ የውጭ ጉዳይ ሚኒስተር የእስራኤል መንግስት ዋነኛ ዓላማ የጋዛ ሰርጥ ነዋሪዎችን ተጋዛ ሰርጥ ማስወጣት ነው ሲሉ እስራኤልን ኮንነዋል። የሩሲያ የውጭ ጉዳይ ሚኒስተር ሩሲያ ደህንነቷን ለማስጠበቅ ስትል ምዕራባውያን ዩክሬንን ለማገዝ የሚተክሉትን ሁሉ እንነቅላለን ብለዋል የሚሉት ለሰዓቱ ታሉን ዜናዎች መካከል ዋና ዋናዎቹ ናቸው። ዝርዝር ዜናውን እነሆ። የእስራኤል መከላከያ ሰራዊት በጋዛ ሰርጥ ያደረገ ባለው እንቅስቃሴ ባሳለፍነው ወር የመጨረሻዎቹ ቀናት አንድ ጋንታ ጦር ይመራ የነበረ የሐማስ አሸባሪን መረሸኑን ይፋ አድርጓል። እርምጃ የተወሰደበት አሸባሪ የጋንታ ጦር መሪ ተመሆኑ ባሻገር ጥቅምት 7 2023 በሐማስና ተባባሪዎቹ የተጠለፉ እስራኤላውያንን በመደበቅ ይዞ እንደነበር ተነግሮለታል። በጋዛ ሰርጥ ይዟቸው ተነበሩ ተጠላፊዎች መካከል ነፍሳቸውን ይማረውና ጻፊ ኢዳን ኑዋ ማርጽያኖ በግዞት እንዳሉ የተገደሉ ሲሆኑ ዚቭ በርማን፣ ኦምሪ ማራን፣ ኦሪ ማጊ ዲሾ፣ ናአማ ሌቪና ማታን አንግረስት ይገኙበታል ተብሏል። መከላከያ ሰራዊቱ እንዳለው አሸባሪው ከተወሰኑ ወራቶች ወዲህ የመከላከያ ሰራዊቱን ለመጉዳት የሽብር ጥቃት ስራዎችን ያራምድ እንደነበር ደርሰንበታል ብለዋል። የመንግስት የህግ አማካሪ ጋሊ ቢያራፍ ሚያራ ካሁን በኋላ ባጀት የሚመደብላቸው የሀረሪ ትምህርት ቤቶች ልሙዴ ሊባ የሚባለውን ትምህርቶች ማለትም እንግሊዝኛና ሂሳብ መማር ሲያስጀምሩ ብቻ መሆኑን ለከፍተኛው ፍርድ ቤት አስታውቋል። ሂሳብና እንግሊዝኛ ለማያስተምሩ የሀረሪ ትምህርት ቤቶች ባጀት ሊመደብላቸው እንደማይችል የህግ አማካሪዋ ጠቅሰዋል። ጋሪ ቢያራፍ ሚያራ የትምህርት ሚኒስተር የሀረሪ ትምህርት ቤቶችን ለመቆጣጠር የሚያደርገው ጥረት የተዋጣለት አለመሆኑን ጠቅሰዋል። በሚጀምረው አዲሱ የትምህርት ዘመን በሙያው የተካኑ መምህሮች በሀረሪ ትምህርት ቤቶች ይመደባሉ። በሚደረጉ የተማሪዎች የማጣሪያና የአቅም መገምገሚያ ፈተናዎችም የሀረሪ ማህበረሰብ ተማሪዎች እንደ ማንኛውም ተማሪ በሀገር አቀፍ ደረጃ ማጣሪያው ይደረግላቸዋል ብለዋል።

ሻሁም እሳቸውን ተስልጣናቸው ለማሸሸት ሞክሯል ተብሎ ሰሞኑን እየተወራና እየተናፈሰ ያለው ወሬ ከእውነት የራቀ በሬ ወለደ ነው ሲሉ ተናግረዋል። እኔ አሉ ሚኒስተር ኒር ባርካት በፊትም ይሁን አሁን የጠቅላይ ሚኒስተሩ ታማኝ ሰው ነኝ፣ ከእሳቸው ጎን ያልቆምኩበት አንድም ጊዜ አልነበረም ብለዋል። ኒር ባርካት ጠቅላይ ሚኒስትሩን ከስልጣናቸው ለማራቅ ሴራ ጎንጉኖ ነበር እያሉ በሚዲያ ወሬ የሚያናፍሱ ሰዎች ዋነኛ ዓላማ እኔን ተፖለቲካው ጨዋታ ለማጥፋት ነው። ይህን አሉባልታ በማናፈስ ኒር ባርካት ለተፖለቲካው ለማራቅ የሚጥሩ ሰዎች በቀጣይ በፖለቲካው ተጽዕኖ እንደምፈጥርና መወዳደር የማይችሉ መሆናቸውን የተረዱ ሰዎች ናቸው ብለዋል። አንድ የፖሊስ መኮንን አቤቱታና ቅሬታ ለማቅረብ ወደ ፖሊስ ጣቢያ ጎራ ባለች ሴት ላይ ዮሴፍ ትንኮሳ አድርሷል ተብሎ ተጠርጥሮ ምርመራ ተደርጎለታል። ፖሊሶች ሲጠረጠሩና አቤቱታ ሲቀርብላቸው ፖሊሶችን የሚመረምረው አካል ማሐሽ በተጠርጣሪው ፖሊስ ላይ ምርመራ ማካሄዱ ታውቋል። እንደ አቤቱታ አቅራቢዋ ግለሰብ ተሆነ አቤቱታ ለማቅረብ ፖሊስ ጣቢያ በነበረችበት ወቅት ፖሊሱ ዮሴፍ ትንኮሳና ጉንተላዎችን እንደፈጸመባት ተናግራለች። ፖሊሱ በማሐሽ ምርመራ ከተደረገለት በኋላ ለተከታታይ 11 ቀናት ከፖሊስ ጣቢያ እንዲርቅና ከጉዳዩ ጋር ግንኙነት ያላቸው ሰዎች ጋር መገናኘትና መነጋገር እንዳይችል ተወስኖበታል ተብሏል። ከቤሩት አንድ ማንነቱ ይፋ ያልሆነ ባለስልጣን ሻርካላውሳት ለሚባለው ጋዜጣ እስራኤልና ሊባኖስ የደረሱበት የተኩስ አቁም ስምምነት ፍሬ እንዲያፈራና ውጤቱ መታየት እንዲጀምር ሂዝባላ ደቡብ ሊባኖስን መልቀቅ ግድ ይለዋል ሲል ተናግሯል። ሂዝባላ መልቀቅ አለብህ ለሚባላቸውን ቦታዎች ለመልቀቅ ፍላጎት እንደሌለው በሊባኖስ ስጋት መኖሩ ቢታወቅም አሉ በቅርቡ እስራኤልና ሊባኖስ በሮም ከተማ ተገናኝተው በሚነጋገሩ ሰዓት ሂዝባላ መልቀቅ ያለበትን ቦታ መልቀቅ እንዳለበት መነጋገር እንዳለባቸው ባለስልጣኑ ተናግረዋል። ሂዝባላ መልቀቅ ያለበትን ቦታ ለመልቀቅ ፈቃደኛ የማይሆን ተሆነ እስራኤል መከላከያ ሰራዊቷን በመጠቀም በኃይል ለመያዝ ትሞክራለች። ግጭቱ አካባቢውን ወደ ብጥብጥ ሊለውጠው ይችላል። የእስራኤል መከላከያ ሰራዊት በሊባኖስ የሚገኝ የሂዝባላን ወታደራዊ ካምፕና መሰረታዊ አውታሮች ለማውደም ትዕዛዝ መቀበሉንም ትናንት በሊባኖስ ተወርቷል ተብሏል። የእስራኤል መከላከያ ሰራዊት እንዲያወድመው ትዕዛዝ ተሰጥቶባቸዋል የሚባሉ ቦታዎች በርካታ የሂዝባላ ታጣቂዎችና የኢራን መንግስት ሰዎች ሊኖሩባቸው እንደሚችሉም መረጃዎች በተደጋጋሚ በዛ አካባቢ እየወጡ ነው። ለሂዝባላ ድርጅት ቅርበት ያላቸው ሚዲያዎች አሜሪካውያን ባለስልጣናት እስራኤል ልታደርገው እየተዘጋጀች ታለችው ሀገራዊ ምርጫ በፊት የእስራኤል መከላከያ ሰራዊት ተሊባኖስ የማይወጣ መሆኑን ተናግረዋል ተብሏል። የቱርክ የውጭ ጉዳይ ሚኒስትር የእስራኤል መንግስት ዋነኛ ዓላማ በጋዛ ሰርጥ የሚገኙ ፍልስጤማውያንን ተጋዛ ማስወጣት ነው ብለዋል። ቱርክና ግብጽ ወደ የሰላም ምክር ቤቱ የተቀላቀሉት እስራኤል ፍልስጤማውያንን የማፈናቀልና የምታደርገውን የፍልስጤማውያን ጭፍጨፋ ለማስቀረት ነው። እስራኤል የቱርክ የውጭ ጉዳይ ሚኒስትር የሚያደርገውን ዛቻና ንግግር እንዲተውት በመጠየቅ ቱርክ አሸባሪዎችንና የአሸባሪዎች መሪዎች መናኸሪያ ሆናለች፣ እስራኤል ሐማስ ዳግም አቅሙን አጠናክሮ ወደ ነበረበት ቁመናው ተመልሶ የእስራኤል ዜጎች የደህንነት ስጋት እንዲሆን እስራኤል አትፈቅድም ብላለች። ቱርክ የፈለገችውን ማለት ትችላለች። ይሁን እንጂ የምትለውጠው ነባራዊ ሁኔታ እንደማይኖር እስራኤል አስረግጣ ተናግራለች። የሩሲያ እና ዩክሬን እያደረጉት ያለውን ጦርነት አስመልክቶ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሩሲያ ደህንነቷን ለማስጠበቅ ስትል ምዕራባውያን ዩክሬንን ለማገዝ የሚተክሉትን ሁላ ለመደምሰስ ዝግጁ ናት ሲሉ ተናግረዋል። ሚኒስትሩ በቅርቡ በሩሲያና ዩክሬን መካከል የተኩስ አቁም የሚባለው ነገር ተግባራዊ ሊሆን አይችልም፣ አሜሪካ ከዩክሬን ጎን ሆና ሩሲያን መታለች እየተባለ የሚወራው ወሬ ትክክል መሆኑንና አለመሆኑን እንዲጣራ በመፈለጓ አሜሪካን ጠይቃለች ሲሉ ለሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቃለ ምልልስ አድርገዋል። የተከበራችሁ አድማጮቻችን ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። ስርጭታችን ይቀጥላል። አብራችሁን ሁኑም።

0: የተከበራችሁ አድማጮቻችን ወደ ውይይት እናልፋለን። ውይይታችን የምናደርገው ከባልደረባችን ጥላሁን መልኬ ጋር ነው። እሱም በስልክ መስመራችን ይገኛል። ጥላሁን ሻባት ሻሎም፣ እንደምን አመሸ?
1: ሰላም ሰንበት ሰላም ብሬላን ተምጋር ማለት እንዴ ነው?
0: ሁሉ ሰላም ጥላሁን።
1: እግዚአብሔር ይመስገን። ንገረኝ ቆስ በጣም እንመች ያየር ተበው ነው ታለ።
0: አሁን ጥሩ ነው በዚህ ሰዓት?
1: በጣም አንቺ ኢየሩሳሌም መስጠኝ ነው ሸትሸት ሲያያ ተበው። የተነበረብን ሙቀት የተደት ላለፈው የታ እንዴ ባንዴ እንደዚህ ልውጥጥ ይላል እንዴ?
0: ዛሬ እንደውም ቀኑ ሞቀታማ እንደሆነ ይታማ ነበር።
1: አናጋው መሸትሸት ስለው ለረፈው እንደክ መሸትም ቆም ይባል ነው እንግዲህ። ያው ፀሐይ ጀምበሯን ያው የነሳችን ነው ነገሩ። ያው ወንምሽ ወደዛ ግን ያየሩን ጸባይ ስትይ ባንዴ ግልብጥ እኮ ነው እና ስቶ እንደ ምግብ ነው ያየሩ ጸባይ ተመስተ ነው ማወራ።
0: በጣም ጥሩ። በነገራችን ላይ ማለት ነው ጓደኛችን ሰጠኝ ኢየሩሳሌም እንገናኝ ተብለን በተቀጣጠረን ሰዓት እንደዚህ ከሰዓት በኋላ ከሆነ ማለት ነው በተለይ ወደ ማታ ከመሐኔ ይሁዳ ወደ ኪካር ጽዮን የሆነ ቀጥ ያለ ጎዳና አለ እና ዛካይ ብታይ ጥላሁን ያው አንተም ስለምታውቀው ነው እና ወጣቶች ሲጫወቱ ሰዎች አልፈው ሲሄዱ ሰዎች ቀስለው ሲዝናኑ ፖሊሶች ያለውን ሁኔታ የደህንነቱ ሁኔታ ለመቆጣጠር ወደ ትርምሱ ምናምን በአብዛኛው ወጣት ነው እና ምታይ በቃ ዛጋ ሰጠኝ ቁሞ ያንዲትን ሀገር በቃ ወጣቶች ባገራቸው በቃ እንዴት እንደሚቦርቁ ሁልቀን ባለፈነ ቁጥር በቃ ይነግረኛልና ኢየሩሳሌም ሳስብ ሰጠኝ ነው እዛች አካባቢ የሚመጣብኝ ወደ ደስ እዛ ጋር ሲሄድ በቃ የትብ ዙሮ ያችን ነገር ሳይነካ ምን ሆነ ነው አሁን በዚህኛው አንሄድም ስለው በቃ ኪካር ጽዮንን በቃ የኢየሩሳሌም እንትን አርጎ ነው የሚወስዳትና በቃ ሰጠኝ
1: ነገሩ ማከራዊ ቦታ ነው። እዛ አካባቢ ሁሉም አሁን ከቤት ወጥቶ እስኪ ዛሬ ዝናና ሲል ያን አካባቢ ረግጦ ነው ያን አካባቢ ነው በቃ ባብ መዝናኛ ቦታዎች ሁሉም የሁሉም መገናኛ ሁሉም ያን አካባቢ ይዞ ነው እንግዲህ ኪካር ጽዮን የሚሉት አለ። አሁን እንኳን እንደውም አሁን ያን አካባቢ ትንሽ ወደ መተው ወደ ማህኔ ወደ በጣም የመገባቢያ ቦታ አለ። እዛ አካባቢ ደግሞ ከአሁን በፊት ቀኑ አካባቢ ነበር ለመገበያ። አሁን ማታ ላይ የተለያዩ ቡና ቤቶች ሻይ ተከፍተው ወጣቶችን እዛ ሰጠ እውነቱ ነው ሰጠ ካዘ ቦታ
0: እና በደንብ ነው ያንን አካባቢ የሚወደው እና አታሎም የሚትካበር ምንለው የለም በኢቨራይስት
1: በደንብ መታደል ይባላል። ያው ለሮማ ሀገር ቤት እያለን ኢየሩሳሌም ነበር ምንል አሁንም ኢየሩሳሌም ሆነን ከዚህ በላይ መታደል ምን አለ ገብቶ
0: እውነት አዎ ልክ ነህ። እና እዛ አካባቢ አሁን አንተ ስትለይ በቀላሉ ነው የምንረዳ ደስ የሚል
1: ያለው ቀረቡን ለሚባለው ባጭሩ ወደኛ ነው ቀረቡን ከውጭ አላችሁት ወደዚህ ነው
0: ለትክክል እንዴው ከእናንተ አካባቢ ሳንረቅ በይሁዳና ሰማርያ ቀበሌ አካባቢ ብጥብጡ በርትቷል። እንደውም የመከላከያ ሚኒስተሩ እስራኤል ካጽ ምንድን ነው ያሉት ይሄንን ስራት አልበኝነት ለመቆጣጠር ወደ ፖሊስ መተላለፍ አለበት ይላሉ። በፍልስጤማውያን ይሄን ነገር አልወደዱትም ዓለም አቀፍ ህግን መጣስ ነው ይላሉ። እዚህ አካባቢ ያለው ትርምስ ወደ ዘይት ነው እየወሰደን ያለው መንግስትስ ሙሉ በሙሉ መቆጣጠር ያልቻለው ሰዎች በቃ ተዋህዶ መኖር ማለት በአንድ ቦታ ይሁዲዎችም ፍልስጤማውያንም ስለሚኖሩ መለየት ስለሚያስቸግር ነው የመንግስት እንዝህላልነት ነው የሰዎች ጥንካሬ ነው። እስኪ ጥላሁን ያለውን ነገር ብልት አድርገህ ንገረን።
1: ገብርኤል ሲጀምር ይሄ በጣም አንገብጋቢና በቀጣይ እስራኤልን በይበልጥ በደህንነቱ ክፍል በይበልጥ እስራኤልን በጣም ከሚያሳስቧል አንዱ ይህ ይሁዳና ሰማርያ አካባቢውና የጸጥታ ጉዳይ ነው። አሁን ለጠየቀው ጥያቄ በእውነት እስራኤል ተቸግራ አይደለም ፍጹም በፍላጎት ቢኖራት ኖሮ ማለት የእስራኤል መንግስትና የመከላከያ ኃይሉ አለው ፍላጎት ግን የመከላከያ ኃይሉን የሚያዘው ታውቃለህ ፖለቲከኞችና መከላከያ ሚኒስትሩ ናቸው በበልጥ የዛ ቦታ ኃላፊነቱ ያላቸው እና ከዛ አንጻር ያው ፖለቲከኞች ፍላጎቱ ስለሌላቸው እንጂ ያን ቦታ የማረጋጋት እንዴት አቅሙ ጠፍቶ አይደለም። ለዚህም ነው አሁን የመከላከያ ኃይሉ የሚለው ምንድን ነው ወይም ደግሞ መከላከያ ሚኒስትሩ ቀደም ብለህ እንዳልከው ከፖሊስ ማለት ከመከላከያ ወጥቶ ወደ ፖሊስ ሲጀምር ህጉ አይፈቅድላቸውም እኮ ገብርኤል። ይህን ህግ ለማድረግ እንደገና ወደ ፓርላማ ሄዶ ህጉን መቀየር ህጉን መደንገግ አዲስ ህግ ማውጣት አለባቸው። ምክንያቱም ያን አካባቢ የሚቆጣጠሩ ኃላፊነት ያለው የመከላከያ ኃይሉ ነው። መከላከያ ኃይሉ እንደሚቆጣጠሩ መከላከያ ሚኒስትሩ ናቸው። አሁን ወደ ፖሊስ ሰራዊት እናስተላልፋለን። ምክንያቱም አካባቢ ያሉ ዜጎች እንደ ዜግነታቸው የዜጎችን ደህንነት የሚቆጣጠረው ፖሊስ ነው በማለት እንደው እንደ አባባል ተናገሩት እንጂ ጠለቅ ህጉ አልፈቀደላቸውም። አሁን ወደ ቁም ነገር ስንወርድ ግን መከላከያ ሚኒስትሩ ማነው? ወረቀት ላይ የተጻፈው የመከላከያ ሚኒስትሩ ተሳይር ካልና የሊኩድ ፓርቲ አባል ናቸው። ሌላው ግን በሁለተኛ ቁጥር ህግ አንጻር ወረቀቱ የተፈረመው የቦታው እንደ ምክትል ወይም ደግሞ ሌላ ከፍተኛ ስልጣን ተጨማሪ ስልጣን
0: ስለሆነ እየተንቀሳቀስ ስልካ አይደል ዘፍን ይላል ጣራ ብሎ እንዲሰማ። እሺ
1: እና ሌላው የመከላከያ ሚኒስትሩን እንደ ምክትልነቱ ነው የሚያገለግሉት ደግሞ የገንዘብ ሚኒስትሩ ናቸው ሰሞኑን። አሁን አንዳንዶቹ ምን ይላሉ? ምንም እንኳን መከላከያ ሚኒስትሩ እስራኤል ካስ ቢሆኑም በተግባር ግን ከቦታው ሁኔታውን እንዴት ነው ምን መደረግ እንዳለበት ምን እንደሚወሰን እንቆጣጠሩት የገንዘብ ሚኒስትሩ ናቸው የሚል ትችት እየደረሰ ነው። ምን ማለት ነው? የገንዘብ ሚኒስትሩ የሚፈልጉት እስታቸው አመጣጣቸው ታቃለ እንደ ከራሪ ሃይማኖተኛ ሆኖ አካባቢውን ፍልስጤማውያን ያሉትን ቦታ በመያዝ ይሁዳውያን ሰፈሮችን መመስረት ነው ፍላጎታቸው፣ አላማቸው፣ አይዲዮሎጂያቸው፣ ርዕዮተ ዓለማቸው ይሄን ነው። ስለዚህ አሁን እሳቸው ፍላጎታቸው የገንዘብ ሚኒስትሩ ያን ቦታ ይው ካሁን በፊት ከህግ ያን ቦታ ለማስተዋወስ ያህል ከፍልስጤማውያን ጋር በኦስሎ ስምምነት ክፍል 1 ክፍል 2 ክፍል 3 ወይም ኤቢሲ ተብሎ ተመጥቶ ይሁዳውያን የሚኖሩበት አሉ ማለት መግባት ለመውጣት የሚችሉበት የፍልስጤማውያን ራሱ ክልል አለ። አሁን የኛ ወጣቶች ነው ብዙዎቹ አይደሉም፣ አንዳንዶቹ ግን በጣም አካባቢዎች ወደ ቦታው እየገቡ የቦታውን ነዋሪ ፍልስጤማውያን ነዋሪዎችን ማለት ከክልላችን አልፈው ማለት ነው እነሱ ክልል ውስጥ ገብተው ነው አምባጓሮ የሚፈጥሩትኝ ወይም የተለያዩ ጊዜያዊ መንደሮችን በመመስረት የሚያንገራግሩት። ስለዚህ እዚህ ላይ የእስራኤል መንግስትና ጉዳዩ መለከታቸው ይህን እልባት መስጠት ቢፈልጉ ኑሮ ስጹ ችግር አልነበረውም። ግን እነዚህ ፖለቲከኞች ከጥቅም ከሪዮት ዓለም የተነሳ እንዳልኩ የገንዘብ ሚኒስትሩ በእጃዙርም እንደ ምክትል መከላከያ ሚኒስትርና ያው ስልጣን እንትላላቸው ጸጥ ብሎ ጀሮ ታባለ በሰሩበት ሁኔታ አለ። ይህን ያዩት የአካባቢው በጣም አክራሪዎች ደግሞ እንዲያውም እዛ አካባቢ ያሉትን ጉዳዩን መለከታቸው ባለስልጣናት የቦታው የሰፋሪዎቹ እንደ ኃላፊነት የሚቆጠሩትን ይህን ያወግዛሉ። ባናሳዎቹ እኛ እየተበጠበጥን ነው፣ ባናሳዎቹ ብዙሀንን በጣም እያስቸገሩን እናወግዛለን የሚሉበት ሁኔታ አለ። ወደ መንግስት ወደ ላይ ስትሄድ ግን ፍጹም ጠቅላይ ሚኒስትሩ የሚናገሩት አይሰማም። የመከላከያ ሚኒስትሩ እንዲያውም በጣም በሚያሳዝን ሁኔታ እንዳልኩት እሳቸው ኃላፊነቱን በመተው እንደተው ወደ ፖሊስ የማስተላለፍ ሁኔታ። አሁን ይህ ጉዳይ በውስጥ የተለያዩ ትችቶችንና የእርስ በርስ አለመግባባት በኛ በይሁዳውያን ምክንያቱም አብረው ለመኖር ሲባል ህግና መከበር አለበት ሲባል ሌሎቹ ደግሞ ያው በፍልስጤማውያን ላይ አመለካከት በተነሳ ፍጹም የሮዳ ባልበስ በማለት ያለው ግርግር አለ። ይበልጥ ግን በዓለም ሀገር መሪዎችን ህዝብ ከፍተኛ የሆነ ትችት እየደረሰብን ነው። እስራኤል በከፍተኛ ሁኔታ እየተተቸችና እንዲያውም ታያል ባሳለፍነው 3 አመት ጦርነት ከፍተኛ ጥላቻ ደርሶብናል በዓለም ሀገራት ህዝብና መሪዎች። አሁን ያለው ሁኔታ ደግሞ የአሜሪካ መንግስት ተመልከት፣ የአሜሪካ መንግስት እንግዲህ ከእስራኤል ወዳጅና ከሱ በላይ ማንም ወዳጅ የለም። አሜሪካ የአሜሪካው አምባሳደር እስራኤል ውስጥ ነው። በእስራኤል የአሜሪካ አምባሳደር የእስራኤል ከፍተኛ በጣም ከድጋፊዎቹና ያን ቦታ በአመለካከት በሪዮት ዓለምም ያ ቦታ ለይሁዳውያን በማለት እንደ አቋማቸው ያንም ይህን ድርጊት ባዩበት ጊዜ ግን እዚህ ላይ ከተጎዱትና አሁን በጣም መነጋጋሪ የሆነው አንድ ፍልስጤማዊ የተደበደበውና እንደተዘረፍኩ የሚለው የአሜሪካ ዜግነትም አለው የአሜሪካ ዜግነት አለው ገብሬ። ከዛ አንጻር እኒህ የአሜሪካው አምባሳደር በእስራኤል ጉዳዩን በጣም በጣም በመተቸትና በመውገዝ ሽብርተኞች በጣም ሽብርተኞች ሲሉ እነዚህ ይሁዳውያን ሰይመዋልኝ ሌሎችም አሜሪካ ውስጥ ያለው የእስራኤል አምባሳደር እንጂ ምክንያቱም እስራኤልን በጥዋይን የሚያሳይ አይደለም በማለት እና ይኸውልህ በአንድ በኩል
0: በዚህ ተጠቃሚ አካል አለ ጥላሁን
1: ፍጹም በፍጹም የሚጠቀም አንድም የለም። ከመሰደብ ከመተቸትና በጣም እንደ አምባገን እንደ አፓርታይድ ስርዓት ከመታየት ውጪ ምናገኘው ምንም የለም። ግን አንዳንድ ቅድም ያልኩት ፖለቲከኞች ከአመለካከት ከሪዮት ዓለምና ከምነት የተነሳ ቦታውን ቀስ በቀስ በመያዝ መኖሪያ ሰፈሮችንን ይሁዳውያን ሰፈር በመገንባት እኛ አሁን ስልጣን ላይ ያለን ቦታውን አሁን ካልያዝን መቸለን ይዝ ነው በማለት የጀመሩት ስራ አለ። ይዋጣል አይመስለኝም፣ አይሳካላቸው። ምክንያቱም በውስጥ ሆነ በውጭ ከህግና ደንብ ጋር በተያያዘ እንደገና የውጭ ሀገራት ደግሞ ይህን በተመለከት ከፍተኛ ትችት እያደረሱብን ነው። ፍልስጤማውያንም ራሱ በከፍተኛ ሁኔታ ባለስልጣኖቹ በአቡ ማዘን በሩ ሌሎቹ ሀማስ ራሱ የሀማስ ድርጅትን ይዞ ሁኔታውን ምንም እንኳ እነሱ ያው እንደዚህ አይነት ነገር ሲያገኙ አጋነውና ያው ምክንያት ነው እኛ እስራኤልን ለማውገዝ ግን ሁሉም በጣም ያወግዛል። አሁን ትልቁ ግን ፈን ያስተቻት ያለው ወዳጅ ሀገሮቻችን ላይ እኛን የሚደግፉትም ራሱ ምሰሩት ስራ ጥሩ አይደለም፣ ከጥቅሙ ጉዳቱ እየተጠላችሁ ነው። እንዲያውም እስራኤል አሁን በምስያ በያዘችው ጦርነት እየተገለለች ነው በዓለም ሀገር ህዝብና መሪዎች። ስለዚህ ለምን ይህን ስራ ትሰራላችሁ በማለት እየተተችን ነው። ስለዚህ ለጠየቀው ጥያቄ የምናገኘው ጥቅም አለ? ፍጹም ምን የምናገኘው ጥቅም የለም። ህጉም አይፈቅድልንም። እንደገና የዓለም ሀገራትን በቅርተ እያወገዙ ነው። ግን እንዳልኩት አንዳንዶቹ ምናልባት እንደዚህ ቀስ በቀስ የያዝነው ቦታ ነገ ያው እንኖርበታለን እንይዛ በሚል እንግዲህ የጀመሩት ጉዞ አለ። ይሳካል አይሰንዶ ስድቡ ወይም ወቀስ የተነው ስቹቱ የተፈናል እንጂ የምናገኘው ነገር የለም። እዚህ ላይ የሚያሳዝነው ገብርኤል፣ በአንድ በኩል የመከላከያ ኃይሉ የወታደር እጥረት አለብኝ እያለ ሌት ተቀን ካቢኔ በመሄድ እባካችሁ ወታደር አንሶኛል፣ በአሁኑ ሰዓት ለጦርነት ራሱ ተዋጊ 12,000 የሚሆኑ ወታደሮችን እፈልጋለሁ፣ መልምሉ፣ የትም አምጡ፣ የትም መመልመል አለባቸው እያለ ወደዛ ቦታ ግን ሌሎች የተከፈቱብን ጦርነት በደቡብ ጋዛ አለ፣ በሰሜኑ ሊባኖስ እና ሶሪያ እና ሌሎች አካባቢዎችም ወታደሮቻችን ከዛ እየተሯሯጡ አሁን ብዛት ባለው ሁኔታ ብዛት ወታደሮቻችን ወዴት እየተላኩ እንደሆነ ታውቃለህ? ወደ ይሁዳና ሰባ ወደዛ አካባቢ በመሄድ እዛ አካባቢ ያሉትን ህጉና ደንቡ አይፈቅድላቸውም። ለማስታወስ ያህል ከግማሽ ሚሊዮን በላይ ይሁዳውያን እዛ አካባቢ ይሰፋሉ። ክርስቲያኗን የሚሉት ምንድን ነው? ይሄ ቦታችን ነው አትጡ ብሎ በማለት እንግዲህ ንግርግሩ እንዳለ ሆኖ ያንን እውቅና የእስራኤል መንግስት እንኳን እነዚህን ግማሽ ሚሊዮን በላይ የሚሆኑትን እውቅና አልሰጠም እዛ አካባቢ። እንዲሁም ይባስ ብሎ የተለያዩ ሰፈራ ቦታዎችን ለመመስረት እንግዲህ መንግስት የደረሰበት ውሳኔ አለ። ይህን አከራካሪ ሆኖ አሁን የምናየው ሁኔታ ደግሞ አይደለም እነሱ ደህንነታቸው ለመጠበቅ ሲባል ብዛት ያላቸው ወታደሮች ወደ ቦታው ሲላኩ መከላከያ ማለት የመከላከያ የጦር ኃይሎች ኤታማዦር ሹም ሌሎች የሚሉት ምንድን ነው? እባካችሁ ወታደሮች የሉንም ወደዚህ መላክ አንፈልግም፣ ሌሎች ግንባር ሌሎች ወታደሮቻችን ወደ ሌላ ቦታ ለመላክ እጥረት እያለብን ይሄ ነገር ጥሩ አይደለም ሲል መንግስት ላይ ጥሮሮውን ያሰማል። ፖለቲከኞች ደግሞ ታውቃለህ ገብርኤል፣ ወደፊት ከወር በኋላ ጊዜ ብሔራዊ ምርጫ አለ። ለምርጫ ፖለቲካ ጥቅማ ያው እንግዲህ ያለንበት ሁኔታ በጣም በጣም አወዛጋቢ ነው እና በጣም በጣም አጥቂ ነው።
0: ወደ ሊባኖስ እንሂድና እስራኤልና ሊባኖስ በሮም በቅርቡ ተገናኝተው ይወያያሉ ይባላል። የተደረሰውን የተኩስ አቁም በማስቀጠል አንዳንድ ቦታዎችን የእስራኤል መከላከያ ሰራዊት ይለቃል፣ እየለቀቀ ለሊባኖስ መከላከያ ሰራዊት ይሰጣል። አንዳንድ ቦታዎች ደግሞ በሂዝባላ የተያዙ ቦታዎች አሉ። ሂዝባላ እነዚህን ቦታዎች የመልቀቅ ፍላጎት የለውም፣ በሊባኖስ መንግስት ስጋት አለ። እነዚህን ቦታዎች ሂዝባላ ለቅም ካለ እንዴት ነው መልቀቅ የሚችለው? እነዛን ቦታዎችስ ይዤ እቀጥላለሁ ካለ የአሜሪካ የእስራኤል አቋም ምን ነው ሊሆን የሚችለው? ጥላሁን
1: ያውልህ አወዛጋቢ ነው ማለት ይህን እንግዲህ እስራኤል ባንክሮ የምጠይቀው ጥያቄ አለ። እንግዲህ በስምምነቱ መሰረት እንዳልከው በሊባኖስና በእስራኤል መካከል የሚቀጥለው መስከረም አንድ እንግዲህ ያው የተጀመረው ወደ ሰባተኛ ጊዜ ነው ባለስታሳት ድጋሜ ተገናኝተው ውይይት ያደርጋሉ። ማለት የእስራኤል ጦር ኃይል ከሊባኖስ ደቡብ ሊባኖስ መውጣትና በምትኩ የሊባኖስ ጦር ሰራዊት ቦታውን መያዝ፣ ከዛም እነዚህ የጦር ሰራዊት የህዝቡላ ምድር ትጥቁን ማስፈታት እንግዲህ ዋናው ይህ ነው። ይህ ሲሆን አሁንም ቢሆን የህዝቡላ ድርጅት የሚለው ምንድን ነው? በግልጽ ይህን አንቀበለውም፣ በፍጹም መሆን የለበትም። የሊባኖስ መንግስት ከእስራኤል ጋር ፍጹም ስምምነት ላይ መድረስ የለበትም። ምክንያቱም እኛ ትጥቃችን አንፈታም የሚል መግለጫ ያው እንግዲህ አዲስ አይደለም፣ እየተናገረ ይገኛል። በእስራኤልና በአሜሪካ ማለት በአሜሪካ በኩል ያለው እምነት ምንድን ነው? ያው የአሜሪካ ጦር ኃይል ወደ ቦታው አይገባም ታውቃለህ። ትራምፕም ኮሪያን ወደ ቦታው አልክም ብለዋል። ሌሎች ምናልባት እስራኤል የምትቀበላቸውን አገሮች መጀመሪያ አካባቢ እንደ ስፔን እና ፈረንሳይንን አንዳንድ ልዑካን ቡድን ወደ ቦታ መላክ ሁኔታ ጠይቆ ነበር። እስራኤልን አልቀበልም ብላለች። ከዛ በኋላ ምናልባት ከጣሊያን የሚል ጥያቄም ተጀምሮ ነበር። ያንም እንደማይሆን እስራኤልም ይህንም መጀመሪያ አካባቢ እናስብበታለን ካሉ በኋላ አሁንም ይህንም እንደማትቀበል እስራኤል የምትፈልገው ምንድን ነው? እስራኤል የምትፈልገው ህዝቡላ ትጥቁን እስካልፈታ ድረስ እኔ ጦሬን ማስወጣት፣ ሌላ ልዑካን ቡድን ይምጣም የሊባኖስ ጦር ሰራዊት የህዝቡላን ድርጅት እንደምትፍቅ እንደማትፈታው ግልጽ ነው። ይህ ምን ጥያቄ የለው ትላለች። ስለዚህ አሁን መውጣት ለብሽ ከሚባል ስትል ጠይቃለች። አሜሪካ ደግሞ ያው እንግዲህ የጀመረችው ነው ተላልግበት ሁኔታ አለ። እይታ እንደኔ እይታ ገብርኤል፣ ህዝቡላ ትጥቁን የሚፈታው ሀይሉ ሲዳከም ብቻ ነው። ሀይሉ የሚዳከመው ደግሞ ምናልባት የኢራን ዳከመና ኢራን አልተዳከመ ኢራን አለች ማለት ህዝቡላ አለ ማለት ነው። ህዝቡላ አለ ማለት ደግሞ ሊባኖስ ትጥቁን ይፈታል ማለት ነው። እስራኤል በተደጋጋሚ የምጠይቀው ጥያቄ አለ። አሜሪካ ያቀረበችው ሀሳብ እንቀበለዋለን፣ ቢሳካ ኑሮ ደስ ባለምን ነበር። ግን
2: እንሞክረው በሉ እንበል እንጂ መጨረሻው እንደማይሳካ ይገባናል። ስለዚህ የመጨረሻውን ስራ መስራት የሚገባው የእስራኤል መከላከያ ወጅስ ስራ ህዝቡና ጦር ሰራዊት በኃይል መፈታት የምንችለው ማንበርክ ስትል እስራኤል አሜሪካ ወደዚያ አስፈልግ የዲፕሎማን ዘርፍ እድል መስጠት አለብን ይባላል። ይህ ጥያቄ መስ ብዙ ነገሮች ይሰራሉ። የሊባኖስ መንግስት ፍላጎቷ ነው ገብርኤል። የሊባኖስ መንግስት ፍላጎት የህዝቡና ድርጅት አይደለም። መዳከም ቢጠፋለት ከናከተው ደስታውን አይችልም። ግን
0: የኢራን መዳከም ከህዝባላ ጋር ሊያያዝ ስለሚችል አሁን እንደተጠቀስከው የአሜሪካ ኢራንን ለማዳከምና ቢቻል መፈንቅለ መንግስት ለማድረግ ያንን ያክል ባለም ታላላቅ ግዙፍ መርከቦችን ወደ መካከለኛው ምስራቅ አምጥታ በመካከለኛው ምስራቅ በባህረ ሰላጤ አካባቢ የተለያዩ ወታደራዊ ካምፖችን እየለቀቀች ወይም እያሰፈረች በነበረችበት ሰዓት ያ ሁሉ ሳይሳካላት ቀርቶ አሁን የአሜሪካ የገንዘብ ሚኒስተር ኢራንን በኢኮኖሚው ደረጃ ካሁን በፊት አይታ በማታውቀው ሁኔታ እንቀጣታለን ማለት ወይም ደግሞ እርምጃን ወስድባታለን ማለት ተጀምሯል። በአንድ በኩል ይሄ ቀልድ ነው ወይስ ያን ያክል መከላከያ ሰራዊት ጥቃት ተጀምሮ ያልተደረገ እርምጃ በኢኮኖሚ አገር መቅጣት ይቻላል? አዎ ግን ጊዜ ይወስዳል። በኢኮኖሚ በአንድ ጊዜ መፈንቅለ መንግስት ማድረግ አይቻልም። በኢኮኖሚ ሀገር ስትጎዳ ዜጎች ተርበው መንግስት የሚያበላው አጥቶ ብዙ ነገር ከሆኑ በኋላ ነው ውጤቱ የሚታይና ይሄ ኢራንን ለመቅጫ እና አሜሪካ የሚሄዱበት መንገድ በአንድ ጊዜ ሐማስን የሚያዳክም አይመስልምና ስለዚህ በሂዝባላና በእስራኤል ያለው ግጭት ምናልባት እንደሚቀጥል አይታይህም ጥላሁን?
2: አሁን ለጠየቁት ያኝድ ባለ ያለውን የአሜሪካ የገንዘብ ሚኒስትር ወደ ረሱልትን ውሳኔ በተመለከት ነው ከኢኮኖሚው ማዕቀብ ላይ ይሁን ገብርኤል እንዲያውም ዘግይተዋል። በተደጋጋሚ በእስራኤል በኩል በአንዳንድ የምጣኔ ሀብትና በይበልጥ ደግሞ ከደህንነት ጋር በተያያዘ በእስራኤል በሞሳድ ድርጅት ውስጥ ጥልጣል የሚል አንድ ክፍል ነበር።
0: ይህ ክፍል አልተዘጋም ነገር
2: ተዘግቷል። የተዘጋበት ምክንያትም አለ። ከመዘጋቱ በፊት ግን ይህ ክፍል ይሰራ የነበረው ሽብር ፈጣሪዎቹ እንደ ህዝብላ እንደ ሐማስና ሌሎች የእስራኤል ጠላቶች ገንዘብ የት ነው የሚያገኙበት መንገድ ምንድን ነው?
0: አዎ የፋይናንስ ዝውውራቸውን የሚያጠና የገቢ ምንጫቸውን የሚያጠና። እሺ
2: በትክክል ይህንን ቦታ ጠቅላይ ሚኒስትር ቢናሚ ነታንያሁ የሚገኝታ እንዲዘጋ ያደረጉ ምክንያቱም የአንዳንዶች እንደውም ተቸዋቸዋል የሆነ ጅሏቸዋል።
0: እንደውም ትዝል ከሆነ በረሸት ቤት ባልሳሳት አንድ ዶክተር በዚህ ይህን ተቋም ድርጅት ይመራ የነበር ከፍተኛ ትችት ሰንዝረው ነበር
2: የዚህ ድርጅት ዋና እንደ ዶክተር ያልከው አሁን የዚህ ድርጅቱ ዋና አዛዥ የነበሩ ናቸው። ዋና ኃላፊ የነበሩ ቹአው ሚሉት በተደጋጋሚ ምንድነው
0: ያ ጥላሁን ግን አሁን ጠቅላይ ሚኒስትር ቢናሚ ነታንያሁ የሆነ ነገር ዘጉት ተባለ አይደለ? ምን የሽብር ወይም የቴሮር ድርጊት የሚያደርጉ ሰዎች አቋርጠው ነው ወይስ ይሄ ድርጅት የገንዘብ ዝውውሩን አወቀ ምን ትርጉም አለው? ለምን የተዘጋው ድርጅት?
2: ያው አሁን ያልካቸው ዶክተር አሁን ያልከው የዚህ የድርጅቱ ዋና ኃላፊ የነበሩትኝ በግልጽ የሰጡትን ቃለ መጠይቅም ነበር። እንግሉት ምንድን ነው? አንዳንድ የሙስና ድርጊቶች እንግዲህ ነው ማለት አይደለም። እንደታቸው አባባል አንዳንድ ጠቅላይ ሚኒስትሩ ቢሮ ይሰሩ የነበሩት የጠቅላይ ሚኒስትሩ ሰዎች ከኳታር ጋር ግንኙነት እንዳላቸው አለ።
0: አዎ ያ ኦኬ።
2: የሳቸው ከዛ ጋር በተያያዘና ከዛ በፊትም አንዳንድ ከኳታርና ከሌሎች ጠላት አገሮች ወይም ደግሞ እነዚህ ኳታር ከሌሎች ጋር ኳታር እጇን ማሰድበት ቦታ የለም እና በቀጣይ ጠቅላይ ሚኒስትሩና የሳቸው የቅርብ ሰዎች ማለት ነው። ለጠቅላይ ሚኒስትሩ ክሳቸው አስገቡ ማለት አይደለም። አሁን የቅርብ ሰዎች ግን የመስሪያ ቤቶቻቸው ከነዚህ ጠላት አገሮች ጋር ግንኙነትና ገንዘብ የተከፈላቸው የሚሰሩበት ነበር ሁኔታ አለ እና ይህን የገንዘብ ዝውውርና በተመለከተ እንዴት ጥናት በሚያደርጉበት ወቅት ይቅድም ያልኩ የመስሪያ ቤቱ ሲዘጋን የድርጅቱ የዚህ ዲፓርትመንት ከአንድ ኃላፊ የነበሩት ዶክተሩ እንትናቸው ማዕረጋቸው የሕክምና ዶክተር አይደሉም። በሌላ እንትናቸው የዶክተር ማዕረጋቸው ሲጀምር እኒህ ሰው ሚሉት ምንድን ነው? ልክ እነሱ እንደሚያስጠይቃቸውና ይህ ነገር በገንዘብ ዝውውርና ገንዘቡ እንዴት እንደመጣ እንዴት እንደሄደ የእስራኤል መንግስት የት ነበር የሚለው ሁኔታ ያነ ፍራቻ ቆይቶ ሊያስጠይቃቸው እንደሚችል ስላወቁ ይህንን ክፍል እንዲዘጋ ጠቅላይ ሚኒስትሩ መመሪያ ሰጥቷል ሲሉ ጠቅላይ ሚኒስትሩን በቀጥታ የተቻሉ እንዲያውም መክሰስ በስማጥፋት መክሰስ እንፈልጋለን ይክሰሱኝ ሲሉም ከተወሰኑ ወራት በፊት ቃለ ምልልስ ሰጥተዋል። እስካሁን ድረስ ማንም እሳቸውን ስም አጠፉ በሚል የከሰሳቸው አንድ ሰው የለም። ለማንኛውም ነው አይደለም እዛ ላይ አይደለም ቁም ነገር ዋናው ግን ይህንን በሞሳድ ድርጅት ይህን የሚከታተለው እንዲዘጋ ያደረጉ ጠቅላይ ሚኒስትሩ። አሁን ቅድም ወደ ቁም ነገሩ ስንሄድ ግን ለምንድን ነው ዘግይተዋል ያልኩት? የአሜሪካው የውጭ የገንዘብ ሚኒስትር የኢራንን ኢኮኖሚ በጣም ከዘጋ ነውና መንቀሳቀሻ ካሳጣ በእንደዚህ ማሸነፍ ቻለ የሚሉትኝ እኒህ ቅድም ያልኳቸው በሞሳድ ይሰሩት የነበሩትኝ ትልቅ ሲሰሩት የነበሩት ሲናገሩት የነበረውን ነው። ኢራንና ሂዝቦላን የሐማስ የሽብር ፈጣሪዎችን ማሸነፍና ማደከም ከተቻለ በኢኮኖሚ አቅማቸው መምጣት ያስፈልጋል። ይህን ደግሞ በተመለከተ የምናውቀው ብዙ ሚስጥር አለ ይላሉ። ምክንያቱም እሳቸው በስራ ድርሻቸው ተወክለው ካልተው የት እንደሚመጡ ምን ያህል የንግድ ልውውጥ የሚያደርጉ ምን አይነት የንግድ ድርጅት እንዳላቸው የአደንዛዥ እጽ ከየት ወዴት አስገብተው ብዙ ገንዘብ እንደሚያገኙ እና እርዳታ የት እንደሚቀበሉ በትክክል መግቢያ ለመውጣውን ያውቃል። እሱን መግቢያት ነው። አንዳንድ የአውሮፓ ሀገሮች ለምሳሌ አሉ የገንዘብ ሲለፍ እነዚህ ባንኮችን በህግ መጠየቅና እንዲዘጋ የማድረግ ሁኔታ፣ እንደገና የሚሸጧቸውን የተለያዩ ምርቶችንም ማውጣትና መግባት ያንን የመያዝ ሁኔታ። አሁን ከተወሰኑ ሳምንታት ጠቅላይ ሚኒስትሩ ወደ አሜሪካ ባቀኑበት ወቅት ለዶናልድ ትራምፕ የሰጡት አንድ ሀሳብ ምንድን ነው? ኢራን በች ማውጣት ያልቻለችውን የነዳጅ ምርቷን በየብ ታስተላልፍበት ሁኔ በጎረቤት አገሮች አማካኝነት ያንን መዝጋት ይቻላል ሲሉ ጠቅላይ ሚኒስትሩ ለዶናልድ ትራምፕ ሀሳብ አቅርበዋል። አሁን አሜሪካ ምንድን ነው ኦኬ፣ ኢራንም መዳከም የምንችለው በኢኮኖሚ አቅሟ የምትሸጠው ውጠው ነገር ከሌላት ሚታን ገንዘብ ከሌለ በእነዚህ አይነት ሁኔታ አቅሟን ማዳከም ይቻላል የሚል የተጀመረ ጦርነት ይሳካል? በትክክል ይሳካል። እንዲሁም ዘግይተዋል። አሁን ብትም መደረግ ነበረበት። ይኸውልህ አሁን የነዳጅ ምርቷንን ካለመሸጥ የተነሳ ኢራን በቀን ግማሽ ቢሊዮን ዶላር ኪሳራላት። ኢራን ተመልከት፣ 500 ሚሊዮን ዶላር በየቀኑ ኢራን ትከስራለች። ምክንያቱም የምትሸጠው የነዳጅ ምርት የላትምና። እንደዚህ አይነት ሁኔታ ለረጅም ጊዜ ከሄደች ነገ ከነገ በኋላ ለወታደ ደሞዝ ለመንግስት መስሪያ ቤቶች ሰራተኞች ደሞዝ መክፈል ያቅታታል። ዜጎች እንኳን ችግር ነው ያሉ፣ የሚበሉት የላቸውም፣ የውሃ ችግር አለ፣ መብራት ችግር አለ። ግን መሳሪያ ይዘው የመንግስት ደጋፊና ታጣቂ የሆኑትን ደሞዝ ካልከፈላቸው መስራት አይችልም። አሁን የአሜሪካ መንግስት ዘግይቶ የደረሰበት ሀሳብ ምንድን ነው? በኢኮኖሚ ማዝጋት ማለት። አሁን የገንዘብ ሚኒስትሩ የደረሱበት ሀሳብ ምንድን ነው? ደግሞም እጃቸው ይሰራል ማለት ከሌሎች አውሮፓ ሀገራት ይህን የሚሽከረከረውን ገንዘብ እነዚህ በአውሮፓ ሀገራት የሚገኙትን ባንኮችን እንዲዘጋ ወይም መመሪያ መስጠት እኮ ነው። ይህን እኛ የምንጠይቅ ተግባር ካላደረጋችሁ እናንተ ጋር እናቋርጣል፣ እንዲሁም ትጠጣላችሁ ማለት ነው። ስለዚህ አሁን የተጀመረ ሀሳብ ከቀጠለ በእንደዚህ አይነት ሁኔታ በተደጋጋሚ
0: በኢኮኖሚ መተንፈሻ ማሳጣት ይቻላል።
2: ትልቁ መንገድ ትልቁ ስራ መስራት ያለበት እዛ ላይ።
0: ሌላው ወደ ጋዛ ልውሰድህ። ይሄ ሞይጽ የተሻለውም በዶናልድ ትራምፕ በፕሬዚዳንት ዶናልድ ትራምፕ የተቋቋመው ወይም ደግሞ የሰላም ምክር ቤት የተባለው ከሀማስ ጋር ተነጋግሮ በ15 ነጥቦች ላይ ተስማምቷል። እነዚህን ነጥቦች የእስራኤል መንግስት እየተቀበላቸው አይደለም። ምክንያቱም እዛ ውስጥ ሐማስ ይሄ ትንሽ የሚባለውን መሳሪያ ጠመንጃውን መስጠት አይፈልግም። ከባድ ከባድ የሆነውን መሳሪያ ነው። የእስራኤል መንግስት ደግሞ ሐማስ ትጥቁን ካልፈታ ቀስ በቀስ ውጡ፣ በስምምነቱ መሰረት የሚባለውን አንቀበልም የሚባል ነገር አለ። በዚህ የተነሳ ይሁን ለሌላ ነገር አይታወቅም፣ የፕሬዚዳንቱ የልጃቸው ባል ወደዚህ ይመጣሉ። እስራኤልና ሞይጽ ተሻሎም የገቡበት ፍጥጫ የእውነት ነው ወይስ ምንድን ነው? ጥላ
2: ይኸውልህ፣ እዚህ ላይም ልክ በሊባኖስ ጋር እንዳየህ ነው። የአሜሪካ መንግስት አዛን በተመለከተም ያው እንዳልከው የነደፈው የሰላም መንገድ አለ ማለት የተኩስ አቁም ጋር ተያይዞ እንዳልከው በሚቀጥለው ሳምንት አማቻቸው የልጃቸው ባል ኩሽነር ከዚህ ልኡካን ከዚህ በማክርት ጉባኤው ማለት ነው የተለያዩ ሀገራት ተዋጡ የዚህ ዋናው ኃላፊ ኒኮላይ ሜልዶኖቭ ይባላሉ ከሳቸውና ከድሮው የብሪታንያ ጠቅላይ ሚኒስትር ቶኒ ብለር ጋር ሶስቱ ወደ አካባቢያችን ይመጣሉ። የሚመጡበት ዋናው ዓላማቸው ምንድን ነው? ይህንን የዶናልድ ትራምፕ የሰላም እቅድ ተግባር ላይ ለመዋልና መንገድ ለመጀመር ነው። ከወዲሁ እንግዲህ ያው ከሞሮኮና ከአፍሪካ አንድ ሀገር አለች እንግዲህ ድሮ እንዴት ነው ይሁዳውያን የሁዲ ሀገር ሳይመሰረት ሀገራችሁ ምናልባት ወደ አፍሪካ ወደ ኡጋንዳ ሄዱና ሀገራችሁ መጥሩ ስንባል ነበር። እንግዲህ በእርግጥ ኡጋንዳ የእስራኤል ወዳጅ ሀገር ነች። ከኡጋንዳ ጋር እንግዲህ የሚገርም በጣም የምትመች ሀገር ነች ኡጋንዳ። ገብርኤል፣ እኔ ጠቅላይ ሚኒስትሩ ከተወሰኑ አመታት በፊት 3-4 ምስራቅ አፍሪካ ሀገራትን ኬንያን፣ ኢትዮጵያን፣ ኡጋንዳና ሩዋንዳን ለመጎብኘት በሄዱበት ስራዊ ሳይጎኝ በሄዱበት ወቅት አምሬ እጄ ነበር ወደ ቦታው እና ከቦታው የዮኒ ነታንያሁ የጠቅላይ ሚኒስትሩ ትልቁ ወንድም በአንተቤ ዘመቻ የተሰው እዛ አንዳርታ ላይ ራሱ መጀመሪያ አሁን ድጋሚ ተሰርቷል። ከዛ በፊት የነበረውን ያን ለማንኛውም ቦታውን አቃ ቅርበት አላቸው። በጣም ከውስጥ ጥልቀት አለ፣ ቅርበት አለ ጠቅላይ ሚኒስትሩ ከውጋን። ለማንኛውም ኡጋንዳ እና ከሞሮኮ ልዩ ኃይል ሞሮኮ ወደ 500 ወታደሮችን ወደ ቦታው በመላክ ኡጋንዳም እንዲሁ ወደ ቦታው ይህንን የሰላም ጉዞ ማለት እንግዲህ በአዛ ታስቧል። ትልቁ ጥያቄ የሐማስ ድርጅት ትጥቅ እስካልፈታ ድረስ ይሄ ነገር መካካ ጨዋታ ነው። በርግጥ እነ ሶሻል ኩልዩካን እንግዲህ በዶናልድ ትራምፕ ይመለከኛው ሶስቱ ተጣሉ ወደ አካባቢው በጣም የሚጀምሩ ስራ ምን አይነት ስራ ይሆናል ታስቡ። የሐማስ ድርጅት ለይስ ሙላ የሚያደርገው ሁኔታ እንጂ ከባድ የጦር መሳሪያዎች በስምምነቱ መሰረት እኮ ያለው የጦር መሳሪያ ትጥቁን መፍታትና የቆፈራቸውን ዋሻዎችን የጦር መጋዘኖችን አጠቃላይ ጥቅሙት ባል ትጥቁ መፍታት የሚል ሁኔታ ነው። የሐማስ ድርጅት በተደጋጋሚ የሚናገረው ምንድነው ከሱም ለካዋናም እንደ ወደ መጋዘን ማስቀመጥን ትጥቅ መፍታት ይባል ነገር የለም ሲል እንግዲህ በግልጽ እየተናገረ ይገኛል። በጎን ለጎን ግን የጦር ኃይሉን እንግዲህ የመነመነ
0: ሁለት ነገሮችን ለይልህ ጥላዋል። አሁን ሐማስ ትጥቁን ካልፈታ እስራኤል በስምምነቱ መሰረት ቀስ በቀስ አትወጣም ብለው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ተናግረዋል ይባላል። ይሄን የተናገሩት ከእስራኤል ደህንነት አንግል ተመልክተው ነው። ደህንነቱን ይጎዳል ነው ምርጫ ስላላቸው የፖለቲካ እንትንም ለማግኘት ነው።
2: ይኸውልህ አንደኛው ከምርጫ ጋር በተያያዘም ነው ሲጀምር ይኸውልህ ብሔራዊ ምርጫ እየተሄደ አሁን ጠቅላይ ሚኒስትሩ የአሜሪካን ትዕዛዝ ተቀብለው ውጡ ከተባሉበት የእስራኤል ጦር ኃይል 50% እጅ በላይ የሚሆነውን እንግዲህ የአርባን ምድር ተቆጣጥሯል። እሱን ለቆ ወጣ ማለት ነገ ከነገ በኋላ ወደ ብሔራዊ ምርጫ ሲካሄድ እንዴ አሸነፍን ሐማስን አንኳታችሁት ያላችሁትኝ ጭራሽ እንደውም ጥላችሁት ወጣችሁ ተሸነፋችሁ የማለት ሁኔታ በፖለቲካው ክስረት ስለሚያደርስባቸው ፍጹም አያደርጉትም። ሌላው ከደህንነት ጋር ብትሄድም ራሱ ከደህንነት ጋር ብትሄድ ያን ቦታ የሐማስ ድርጅትን እስከምታቶ እንደምትፋለን ብለን የወጣንበት ጦርነት እንደውም ጥለነው ስንወጣን ቦታ ተመልከት ምን አይነት የለም በመንግስት ፖለቲካ ጨዋታ በወታደሮቻችን የሞራል ሁኔታ እንኳን ራሱ ውድቀት ነው። ስለዚህ ከዛ አንጻር ከደህንነታችን ጋር በተያያዘም እንደገና ካለው የፖለቲካ ጨዋታ ማለት የብሔራዊ ምርጫ እየተካሄደ ነው ጀምሮ ተጧጥፏል። ከዛ ጋር በተያያዘ ጠቅላይ ሚኒስትሩ ምንም እንኳን የአሜሪካ ተጽዕኖ ቢደረግባቸውም አሜሪካ የምትፈልገው እኔ አዳምቱ የእናንተ የፖለቲካ ጨዋታ ትዝ አይለኝም የእናንተ ፍጹም ስለዚህ እኔ የምለው ነገር ተቀበሉ ነው። ያው እንዲህ ማለት እኛ ተስኖን በግልጽ እንደው መናገሩ ከብዶን እንጂ ውስጥ ለውስጥ ያለው ታገኝ የእስራኤል መንግስት አርግጥ አልፎ አልፎም ይናገራሉ። ጠቅላይ ሚኒስትሩ የሐማስ ድርጅት ትጥቁን እስካልፈታ ድረስ ጦራችን አናወጣም ሲሉ ቢናገሩበት ሁኔታ አለ። ስለዚህ ሁሉም ነገር ተደምሮ ካለው ከፖለቲካ ጥቅም ጋር ተያይዞ
0: ግን ትጥቁን እንዲፈታ አንዳንድ ነገሮችን በዋቢነት የሚከታተሉት ኳታርና ቱርክ ነው እያለ እንደ እውነት እነዚህን አገሮች ጠቅላይ ሚኒስትሩ አምነው ሐማስን ትጥቅ ያስፈታሉ ብለው ነው እስካሁን የተከተሉት? ይህንን
2: የሚቃወሙበት ጥሩ ጥያቄ ነው። የሚቃወሙበት ጠቅላይ ሚኒስትሩ አንዱ ጥያቄያቸው ይህ ነው። ቦታቸው ሰጠው የሐማስን ድርጅት ሰሚያስፈታሽ የሀገሮች እኔ አላምናቸውም አላምናቸው ስለዚህ ይህ ነገር መሆን የለበትም። ሌላው ከጥቅ ጋር ስንሄድ የእስራኤልን ደህንነት የእስራኤልን በላላደ ጥራሽ እኛ የሚጠቅሙ ካልቀበሉ ጠቅላይ ሚኒስትሩ በእውነትም እንደዛ ነው ምን ነገር ያለ ምክንያቱም እንዳልኩት ታስታውሳለህ ከዛም አዳክ መኖ ልናጠፋው ነው ትንሽ ተኮላ ሲባል ነው የነበራል እ በምን አሁን ጭራሽ ሰውን ጥለን ወጣል ማለት እንጂ ያው ከነገ ከነገ በኋላ ወደ ቀጣዩ ብሔራዊ ምርጫ ስንሄድ ጠቅላይ ሚኒስትሩ ምን አይነት ምን ይዘው ይመጡ ነው ምን እንዴት ነው ነው ከዛ አንጻር ሌላው እነዚህ አሸማጋሪ አገሮች እነዚህ እንግዲህ ኳታር ውስጥ ገብታል ኳታር ግብፅም አለችበት እንደገና ቱርክም ውስጥ ሆነው እንደዚህ የሐማስን ድርጅት እንዴት ነው ስታስበው ነበር? በግድ እነዚህ ሀገራት አሁን የሐማስን ድርጅት ትጥቁን ያስፈታል ብለህ ታስባለህ? በፍጹም ያሆን ሁኔታ
0: ለዛ እኮ ነው። እንዴት ነው አሁን ይሄ የዋህነት ነው ወይስ ምን? አሸማጋዮች እነሱ ትጥቁን እንዲፈቱ ቁጥጥር የሚያደርጉ እነሱ ሐማስ ትጥቁን ፈቶ በአንድ ቀን እንዴት ነው ወደ ሰላም ተቀይሮ እስራኤል ረፍቷን ታገኛ? አልገባኝ።
2: እስራኤል ፈልጋው ሳይሆን አሜሪካ በምታደርገው እነዚህ ሀገራት የአሜሪካ ወደ ማለት ይችላለህ እንደገና የአሜሪካ ትዕዛዝ የሚቀበሉ ናቸው። ግብፅም በለው ኳታር በለው ቱርክ እነዚህ ሀገራት አሁን ምንድን ነው በአሜሪካ ትዕዛዝ መሰረት ኦኬ ወደ ቦታው ሄዱና እናንተ እነሱና ሌሎችም ሀገራት አሉ እናንተ ሁኔታውን ጀምሩ። አሁን ሳይል የምትለው ምንድን ነው እነዚህ ሀገራት እምነቱ የለኝም ነው። በአሜሪካ በኩል ግን እነዚህ ሀገር ታማኝነቱ አላቸው። ስለዚህ እነዚህ ሀገራት ከእስራኤል ጋር አይደለም የሚያወሩት። የሚያወሩት ከማን ጋር ነው? ከአሜሪካ ጋር ነው። እኛ ግን ሆነን በአንድ በኩል ያዛችሁትን ቦታ ልቀቁና ውጡ እንባላለን፣ በላ በኩል ደግሞ እነዚህ ሀገራት እምነቱ የለኝ ስትል ደግሞ የአሜሪካ መንግስት ራስ አያዳምጡንም። አሁን ትልቁ ጥያቄ የሚቀጥለው ሳምንት እንዳልኩ አማቻቸው ኩሽነር ወደ ቦታው ኒኮላይ ዋናው ሊቀመንበሩ ናቸው እንግዲህ የልኡካኑ ቡድን ወደ ቦታው ከሚመጡትኝ አጠቃላይ ብዛት ካላቸው ሀገሮች እንደገና የብሪታንያ ጠቅላይ ሚኒስትር ቶኒ ብለር እነዚህ መጥተው ለእስራኤል የሚያቀርቡት ሀሳብ ምንድን ነው? እስራኤል በእንዴት አይነት ሁኔታ ማሳመን ይችላሉ? የሚገቡላት ቃል ምንድን ነው? እኔ እንጃ። ሐማስ ትጥቁን እስካልፈታ ድረስ የእስራኤል መንግስት ጭራሽ ጦሩን ከቦታው የሚያወጣ መስሎ አይታየኝም። እንዲያውም አስቀድመውም በግልጽም ሌሎች አሁን አንዳንድ ቦታዎችን ራፍያትና ሌሎች ቦታዎችን ከወዲሁ እስራኤል ጦሯ እንዲከፈትና ጭራሽ እንድትወጣ የሚባል የሚነገሩ ነገሮች አሉ። እስራኤል በፍጹም አትቀበልም። ምክንያቱም እስራኤል ገና ግማሽ ጦርነት ያልተከፈተ ያልተዘጋ ጦርነት ነው። ስለዚህ ምንም አይነት ውጤት ሳይታይ ካለንበት ተጨባጭ የፖለቲካ ሁኔታ ጋር ተያይዞ ጠቅላይ ሚኒስትሩ ያው ከአሜሪካ መንግስት ጋር መቀየም ነው ባቸው። ማለት ከቱርክ ጋር አታወራም እስራኤል፣ ከኳታር ጋር አታወራም፣ ከቱርክ ጋር አትነጋገርም። የምትነጋገረው ከአሜሪካ መንግስት ነው። ስለዚህ ነው እንዴት ነው መስቀለኛ በደቡብ መሄድን ከሌል መሄድን ኢራን እስካልተዳክመችና ሳመት እስካልተገኛ ድረስ አስቸጋሪ ነው።
0: እሺ ጥላሁን፣ ለሰጠህን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። ሻባት ቻሎ፣ መልካም ምሽት።
2: መልካም ምሽት።
0: እሺ የተከበራችሁ አድማጮቻችን፣ አሁንም ውይይታችን ይቀጥላል። ውይይታችን የምናደርገው ከባልደረባችን ሰጠኝ ዘመነ ጋር ነው። እሱም በስልክ መስመራችን ይገኛል። ሰጠኝ እንደምናመሸ። ሻባት ቻሎም።
3: ሻባት ቻሎም፣ እንዴት ነህ ገብርኤል? አድማጮችም እንዲሁም ደግሞ ለጥላሁን እየሰማሁት ነበር።
0: ጥላሁን አሁን ጨረሰ። ቅድም አልሰማህንም እንጂ በመግቢያችን አምተን ወጣልን። እንደው ብዙ ስለ ያስኩት ብዬ ነው እንጂ ያወረድኩት ብንወያ ሶስታችን ደስ ይለኝ ነበር፣ ግን ብዙ ያስኩትና ወረፍት ልስጠው ብዬ ነው። እና ሰጠኝ፣ እንደሚታወቀው እንግዲህ ሀገራዊ ምርጫው ቀርቧል። እስካሁን በነበረው በተደረጉ ምርጫዎች ምርጫ በመጣ ጊዜ የፓርቲው አባል ይመጣና የእኛ ህብረተሰብ ቀሳውስቶችን በየከተማ ያሉትን ተጠሪ የሚባሉትን ያናግርና እንደው እንዴት ነው የሚባል ከላሽ ሌማ በኪሳችን ነው ብናም ችግር የለም ብለው ይሄዱ ነበርና፣ አሁን ባለንበት ዘመን ብዙ ወጣቶች አሉ፣ የነቁ የተማሩ ሰዎችም አሉ፣ ወደ ፓርላማውም እየቀረቡ ያሉ ሰዎች አሉና፣ አሁን በዚህ ዘመንም ይሄ ነገር እንዳለ ነው ወይስ ተቀይሯል? እንዴት ነው እየተገመገመ ያለው በህዝቡና በአንዳንድ ሰዎች? ሰጠኝ፣
3: እንዳለ ነው እንግዲህ። ምርጫ ሲመጣ ፖለቲከኞች ምረጡኝ፣ አስገቡኝ፣ እንደዚህ ደግፉኝ የሚል ሀሳባቸው የተለመደ ነው። በእኛ ህብረተሰብ ብቻ ሳይሆን አብዛኛው በፖለቲከኞች በየትኛውም ሀገር ይህን እሰራለሁ ይህን አደርጋለሁ። እንደው በአሁኑ ሰዓት ዓለምን ይዘውራሉ የሚባሉት ትራምፕ እንኳን ስንት ቃል ገብተውልን ነበር፣ ከቃላቸው ስንት ተፈጸመ የሚለውን ማየት መገምገም ይቻላል። እና የእኛም ህብረተሰብ ዘንድ ብዙ የሚነሱ ነገሮች አሉ። እነዛን እንፈታለን ከገባን፣ አጠቃላይ የእስራኤልን ማህበረሰብ ችግርም እንፈታለን፣ ወጣቱ ጥሩ ስራ እንዲያገኝ ቤት ሁሉ እንዲያገኝ እናደርጋለን፣ እንደውም ልጆች ሁሉ በነጻ እንዲማሩ እናደርጋለን ተብሎ ሁሉ ቃል ተገብቶ ነበር።
0: አንድ ጓደኛዬ ጠቅላይ ሚኒስትሩን አምኜ ወልጄ አሁን እኔ እከፍላለሁ ምናምን እያለ ያስቀኛል።
3: ሁላችንም እና ብዙ ተስፋ ነበረ። ያው እንደምታውቀው መቼም ህጻናት ልጆች ዛሬ ለህጻናት የሚከፈለው በጣም ከፍተኛ ነው እና ቢያንስ እንኳን 2000-3000 የምንከፍለው ለአንድ ልጅ ከቀረ ያንን ለቤት መግዣ እናደርጋለን ብሎ ተስፋ አድርጎ ነበር። ብዙ ሰው ይሻሻላል እና በምርጫ ወቅት ቃሎች ይገባሉ፣ ግን ሲፈጸሙ ብዙዎችን አናይም እና አሁንም ያለ ነው። ይህን ይቀጥላል የሚቀር ነው ብዬ አላስብም። ወደፊትም ቃል መገባቱ ይኖራል፣ ግን መተግበሩ ላይ ብዙ ጥያቄዎች ናሉ ገብርኤል።
0: በጣም ሌላው ደግሞ እስካሁን በመጣንበት የምርጫ መንገድ አብዛኛው ሰው የኢትዮጵያ ይሁዶች በዚህ ሀገር የምንገኘው የምንመርጣቸው ፓርቲ በአብዛኛው እነማን እንደሆኑ ይታወቃል እና በዚህ ምርጫም አሁን በዛው መንገድ እንሄዳለን ወይስ በተለያዩ ፓርቲዎች የእኛ ሰዎች ብቅ ብቅ እያሉ ስላለ አመራረጣችን ብትንትን ብሎ ባልተጠበቀ መንገድ ሊሄድ ይችል ይሆናል? ሰጠኝ፣
3: አሁን እንደምናየው እና ተሳታፊ ሰዎችን በፓርቲዎች እንዳሉት ስናይ ከሁሉም አለን። ምናልባት እንደው አዲሞክራቲም በተሰኘው ለጊዜው ወኪል እርግጥ የተወዳደረችም ነበረች ምህረታ፣ ነገር ግን በዛ ብዙ ውጤታማ ሳትሆን ቀጠለ። ወደፊት ብዙ ድምፅ የሚያገኙ ከሆነ ልትገባ የምችልበት ሁኔታ ይኖራል እንጂ በሁሉም አሁን ባሉት ፓርቲዎች በአብዛኞቹ አለን ማለት ይቻላል። እና ይህ ደግሞ ድምጾች እንዲበታተኑ ያደርጋል። በአንዳንድ በኩል የመግባት እድል ቢያንስ በህብረተሰባችን በአንዱ ፓርቲ ወይ በሁለቱ ፓርቲ የመግባት እድልን ሊፈጥር ይችላል። ያው ብቻችን ሄደን ደግሞ ብዙ ውጤት የማይመጣበት ሁኔታም ሊኖር ስለሚችል ጥሩ አማራጭ ነው። ግን ደግሞ በተደራጀ መልኩ እየተንቀሳቀስን አይደለም። ያንዳንዱ ተወዳዳሪ ተፎካካሪ ራሱን ያዋጣኛል ያለው ከፓርቲ መሪዎች ጋር ይስማማል ዛባላ እኔ ያለዋችሁ ነው የሚል እንጂ ህብረተሰቡን በዛቅጣጫ እንዲሄድ ብዙ ጥረት ያደርግ አላየንም እና ዋጋም ሊያስከፍል ይችላል ጥሩም ነገር ሊኖረው ይችላል።
0: አሁን አንዳንድ ወደ ፓርቲዎች እየመጡ መወዳደር የሚፈልጉ ሰዎች መብታቸው ነው እንኳን ህዝብ መወከል ለግልም ወደደራለው ቢሉ ችግር የለውም ልክ ነህ ግን እንደው መጥተው ሲናገሩ ምን ሲሉ የትምርት ዝግጅታቸው ከዚህ በፊት የመሩት ነገር ወይ የሰሩበት ድርጅት ለዚህ ያበቃቸዋል ተብሎ ይገመታል በሀገር አቀፍ ደረጃ ፓርላማ አባል መሆን ለአንድ ማህበረሰብ ጥቅም ለማምጣት ከ120 የፓርላማ አባል ጋር ሰጠህም ተቀብለህም ያንን ጨምቀህ ወደ ተግባር ለመቀየር ቀላል ስላልሆነ ይሄን ለማድረግ እንደው ይሄም ሄደው ይሆናቸዋል ተብሎ ይታሰባል።
3: አብዛኞቹ ተወዳዳሪዎቻችን በትምህርት ዝግጅታቸው በህብረተሰቡ ዘንድ እውቅና ያላቸው ናቸው። አሁን ዋናው ተለቁ ችግር ያንን ነገር ወደ ተግባር መጥቶ ውጤት አምጥቶላቸው እንዴት ነው ሊገቡ የሚችሉ ነው እንጂ የነሱን የህይወት ታሪክ ስታይ ብዙዎች በህብረተሰቡ የሚታወቁ ናቸው በትምህርት ሁኔታቸውም ብቃት ያላቸው ናቸው። ነገር ግን አሁን ትልቁ ነገር ገብተው በነገራችን ላይ ፓርላማ ለመግባት ምንም አስፈልግም ብዙ ማረም መስፈርት የለውም ፓርላማ ለመግባት አንደኛ ዲግሪ ኖር ሁለተኛ ዲግሪ ኖር ምናምን የሚባል ነገር የለም። አሁን በሊኩድም እንኳን የታጩት እና አዳዲስ የገቡ ሰዎችን እያየነ ነው ብዙ በህብረተሰቡ አይታወቁም በቴሌቪዥን ፕሮግራም ሲታወቁ የነበሩ ናቸው እና ማንኛው ይግባ የሚለውን ህብረተሰቡ ያውቃል። ማን እንደሆነ ገብርኤል ማን እንደሆነ ጥላውም ማን እንደሆነ ሰጤ ማን እንደሆነ ወይም ደግሞ ሌላው ሰው ማን እንደሆነ ያውቃሉ እና ጥሩ ባክግራውንድ አላቸው። ነገር ግን በፓርላማው ውስጥ ገብተው ለህብረተሰቡ የሚፈለገውን ነገር ጥያቄውን ብዙ ሲነሱ የነበሩ ጥያቄዎች አሉ እነዛን ጥያቄዎች እናሟላለን ወይ እንመለሳለን ወይ ለምሳሌ የኢትዮጵያ ውስጥ አሁን ያሉ እየተጠባበቁ ያሉ አሊያን በተመለከተ ብዙ ጥያቄ ውስጥ እንደሆነ ነው የቀረ የአሊያ ጉዳይ እንደምታውቀው እዚህ ወጣቶች ሁኔታ ብዙ ችግሮች እንደተንጠለጠሉ ነው የቀሩ። እንዲያውም አሁን ቅሬታ እያሰሙ ያሉበት ሁኔታ ለበወጣቶች የተጎዱባቸው የት ሄዱ አይዟቸው ሲሉን ነው የነበሩ ሰዎች የት ሄዱ እያሉ ለእኛም ያናገሩን ነገር አለ። ስለዚህ ጥሩ ጎን ቢኖረንም ገብተን ጨዋታው ላይ በደንብ ተጫውተን ህብረተሰቡ ለሚፈልገው ነገር ቢያንስ እንኳን 100% ምላሽ ባታመጣ 10% እሰራለሁ ወይ የሚለው ጥያቄ ነው። የተሰሩ ነገሮች አሉ ሁሉን ደግሞ አልተሰራም አንልም የተሰሩ ነገሮች የተደረገባቸው አሉ። ግን ደግሞ ህብረተሰቡ የሚፈልገው ብዙ ነው። ኑሮው ተወዷል። ወጣቱ ቤት መግዛት የማይችልበት ደረጃ ደርሷል። ሁለት ሶስት ልጆች እዞ በአንተ እድሜ ያሉ ወጣቶች ከእናት አባታቸው ጋር መኖር ከባድ ነው። ይሄ በአጠቃላይ በመንግስት ደረጃ ትልቅ ቦታ ሊሰጠው የሚገባ ነው። በመንግስት በአጠቃላይ በመንግስት ማወቃቀር አሁን የጥምር መንግስት የሆኑ አባላት እነሱ ሲጋጩ ነው ወይስ ለሀገሪቱ ህዝብ ምን ያስፈልጋል ተብሎ ነው መታሰብ ያለበት እና ብዙ ችግሮች አሉ። ገባኝ።
0: አሁን በሚዲያ እንደውም እኮ ያየነው ያለ ነው እነሱ ሲጋጩ እንደውም አንዳንድ ጊዜ እኮ የሚጋጩበት ጥቅም ከሀገሪቱ ፍላጎት ጋር ያልተገናኘ እኮ ነው። የስልጣንም ይሆናል የሆነ ነገርም ይሆናል በቀር ለሀገሪቱ ይሄን መሆን አለበት ለምን አንተ ሻትልም የሚል ጠብ አንሰማም። ቢሆን ኑሮ ደስ ይለን ነበር ሁላችንም። አሁን ሰጠ የኛ ማህበረሰብ የኢትዮጵያ ይሁዲዎች እንደ ማንኛውም ማህበረሰብ በዚህ ሀገር እንደሚኖረው የተለያዩ ችግሮች አሉብን እንዲፈቱልን ምንፈልገው። ግን እንዲሁ አሁን አንተ ጋዜጠኛ ነህና ሰዎች ስታወያያቸው ወይ ሲአወሩ ስሰማ ምንድን ነው ዋና ዋና ጥያቄዎች መፈታት አለባቸው ሰው ቢገኝ በዚህ ምርጫ የሚሉት? ቅድም እንዳልከው አሊያን በተመለከተ የማይረሳና ሁልቀን አንገብጋቢ የሆነ ጥያቄ ነው። ሌላም ሌላም ጥያቄዎች አሉ ሰጠኝ።
3: ለምሳሌ ትልቁ አሁን ወደኛ ሬዲዮ ህብረተሰባችን እየጠየቀ ያለው ሁልጊዜ አሊያን በተመለከተ አጎቴ ቀረ፣ ወንድሜ ቀረ፣ አክስቴ ቀረች ነው። ይሄ አንደኛው የአብዛኛው ማህበረሰብ
0: ዋናው ጥያቄ ነው።
3: ሁለተኛው ደግሞ የወጣቶች ጉዳይ እንደምታየው ወጣቶች ችግር ይደርስባቸዋል፣ ይጎዳሉ። አንዳንድ በህግ ዘንድ ምርመራዎች ተደርገው በደንብ ተጣርቶ ለችግሩ መፍትሄ ሲገኝ አናይም በቅሬታ ይገለጻል። ይህ ነገር ብዙ ወጣቶች ተጎድተው ፍትህ አላገኘንም የሚሉ ብዙ ቤተሰቦች አሉ። ህብረተሰባችን ደግሞ በየአካባቢው ለምሳሌ እንደ ማዶን አይነት ህብረተሰብ መገልገያ የሚፈልጋቸው ነገሮች አሉ። የግድ የዛ አካባቢ ነዋሪ እኔ ለጥሩም ለመጥፎም ነገር ለደስታውም ለመከራውም የምገለገልበት ቦታ ይሰጠኝ ካለ መብቱ ነው አይደለም?
0: በትክክል በትክክል።
3: እንደዚህ አይነት ነገሮች ቀርቶ አሁን አንዳንድ ጊዜ ቤተሰቦቻችን እንደ ጉዳት ሲደርስ ሀዘን ሲደርስ እኮ ሜዳ ላይ የሚያለቅሱበት ሁኔታ አለ። የህብረተሰብ ጥያቄ ስለሆነ ነው ይናሁን ትልቅ ነገር ነው
0: ለቀላል ትልቅ ነገር እኮ ነው። ህብረተሰቡ አንድ አካባቢ የሚኖር ሰው እንዲህ እንዲህ ያስፈልገናል ካለ ለምን አንተና እኔ ይሄን አያስፈልግም ልንለው አንችልም? ትክክል ነው ጥያቄው።
3: እንደገና ደግሞ እኛ የምንኖርበት አካባቢ እንደምታየው ብዙ ከፍ ያለ ደረጃ አይደለም እና የኑሯችን ሁኔታም መሻሻልን ይጠይቃል። አዛውንቶች መዋያን ይፈልጋሉ። ብዙ በጀት መመደብ አለበት። ለልጆች ለምሳሌ ለልጆች ትምህርት ቤት ክፍያ በጣም ከፍተኛ ነው። የጋን የማኦን ክፍያ በጣም ከፍተኛ ነው። ያን ሁሉ ስታወጣ ማህበራዊ ነገሮችን ስትጨምር ሰርጎን ደስታውን ምናምን ስትጨምር ወጪህ ከገቢህ በሁለት እጥፍ ለሶስት እጥፍ ይበልጣል። እንደምታየው ጅምላ ለማስተዳደር ማትችልበት ደረጃ አለ እና ይሄ ሁሉም መፈታት ያለበት ነው። በነገራችን ላይ የኛ ህብረተሰብ አስርም ቢመረጥ በመንግስት ደረጃ ለውጥ ይሆን ተብሎ ካልተነሳ በቀር መንግስት እቅድ ካልነደፈ አስርም የክነሴት አባላት በእኛ ህብረተሰብ ብታመጣ ችግሩ ይፈታል ብዬ አላስብም። ችግሩ ሀገር አቀፍ ነው እና
0: ትክክል። ሌላው አሁን ዛሬ በበርካታ ሁኔታ ሲወራ የነበረው ሰሞኑን በቪና ኦስትሪያ ማለት ነው እናትና ልጅ ጠፍተዋል። የባንክ ሰራተኛ ናሰትየዋ የተለያዩ ነገሮች ይሰማሉ። ብዙ ብር አስተላልፋለች ይባላል። በቃ አጠፋፋቸው ሁኔታም አስጊ ነው ይባላል። ግልጽ አይደለም። ግን ምንድነው ሰው እየተነጋገረበት ያለው? እነዚህ ሰዎች መጥፋታቸው ያሳዝናል። በህይወት እንዲኖር ሁሉም ሰው ይፈልጋል። ማንም ሰው ችግር እንዲደርስባቸው አይፈልግም። ስለአስተላለፈችው ስለምትባለው ገንዘብ አይደለም ጥያቄው። ጠፋች ከልጇ ጋር ከተባለች ጀምሮ በእስራኤል በቃ እዛው ድረስ የእስራኤል ፖሊሶች እንዲያጣሩ እንትን ሞሳድ እንዲገባበት ምናምን ምናምን እዛው ሁላ የተጀመረ ነገር አለ ይባላል። ሃይማኖት የምትባል አንዲት ልጅ ህፃን ጥፋት ጠፍታ ግን ሞሳድም ሆነ ማንም ሆነ እዛው ቦታው እስኪ ሂዶ የሆነ ነገር አድርጉ ለማለትና እንደዚህ ለመወራት እንዲያው ይሄን እድል ራሱ አላገኘችም። በሞሳድ ደረጃና በእንትን ደረጃ ህብረተሰቡ በሻባክ ደረጃ ያንን ያክል ህብረተሰቡ ጭሶ ጭሶ ጭሶ ራሱ አሁንም ሻባክም ይሆን እንዲያው ይተላለፋል ተባለ። ህብረተሰቡን ለማረጋጋት ይመስላልና እንዲያው ነጭ ሲጠፋና ጥቁር ሲጠፋ በዚህ ሀገር በመንግስት ተቋማት የሚሰጠው ግምት በጣም ስላናደዳቸው አንዳንድ ሰዎች ሲናገሩ ሰምቼ ነውና ይሄ እንዴት ነው ሊሆን የሚችለው? ሰጠኝ።
3: ይሄ አሁን ትልቁም እንዲያውም ቤተሰቦችንም አባትየውን ቃለ መጠይቅ አድርገንለት ነበርና በቴላቪቭ መስሪያ ቤት የሻባክ መስሪያ ቤት ብሔራዊ ደህንነት ጥበቃው ማለት የአጠቃላይ ደህንነት ጥበቃው የሻባክ ድርጅት እንግዲህ ብዙ መሳሪያዎች አሉት፣ ብዙ ኃይል አለው፣ ብዙ አቅም አለው።
0: ትክክል።
3: ጣልቃ እንዲገባ ከአሁን በፊት ተደጋግሞ ሲጠየቅ ነበር እና እነሱ ለመግባት ፈቃደኛ ሆኖ አልተገኙም እስካሁን ድረስ። ለአባራት ሶስት ሶስት የተሰኘው ጉዳዩን ያዘው ተባለ። ከዛ በኋላ ብዙም ለውጥ አልመጣም እና ልክን አሁን የሚነሱ ቅሬታዎች አሉ። እንዴ ዩቫል ኮጌን የተባለው ልጅን ለማግኘት የተደረገውን ጥረት ያ ሁሉ ትብብር ሲደረግ ሃይማኖትስ ለምን እንደዚህ አይነት ነገር አልተደረገም? አሁን ጠየቅ ላልካቸው እናትና ልጅ ደግሞ ከዚህም የምርመራ ተቋም የፖሊስ ዋና አዛዥ ከዚህም የምርመራ ተቋም ዜናም የምርመራ ተቋም እንዲቋቋም ሲያደርጉ ጊዜያዊ ነገር ግን በሃይማኖት ጉዳይ ነገሮች ተደባብሰው ቀሩ የሚለው ቅሬታ
0: ይህንን ሃይማኖት እንድትገኝ የሃይማኖትን ፎቶግራፍ የሆነ ቲሸርት ላይ አድርገው የሚንቀሳቀሱ የኛ ማህበረሰቦች ይሄን ነገር ለምንድን ነው መጠሃውን በአገር አቀፍ ደረጃ እንዴት ሊሆን ይችላል ብለው የሆነ ከፍተኛ ነገር ሊሰሩበት ማይችሉት ለምንድን ነው? ፖለቲካም ያሰራል፣ ህብረተሰብንም ያነቃቃል። መሆን ያለበትም ጉዳይ ነው፣ መጠየቅ ያለበትም ጥያቄ ነው። ይህን ነገር ለምንድን ነው አሁን በወቅቱ ካልተሰራበት መቼ ነው ሊሰራበት የሚችለው? ሰጠኝ።
3: እሱ ነው ተለቁም አንዳንድ ጊዜ የሚያሳዝን ማለት ነው። እኛ ምን አንፋት እንግዲህ ጋዜጠኞች ነን። ጋዜጠኞች ስለሆነ ከመጀመሪያው አንስተን ነገሮችን እንከታተላለን። አንዳንድ ሰዎችን ስንታዘባቸው የተወሰነ ጊዜ እነሱና ሃይማኖት ተፋች ምናም ብዙ ነገሮችን ሲያጨው ተሰማለ ወይም ደግሞ ለሆነ ነገር ሲቆም ከዛ በኋላ ይሱታል። እና እኔ እንደውም አንድ ሰሞን በየሰፈሩ ገንዘብ መዋጮ ሲደረግ ምናም ብዙ ሰዎች ትኩረት ያደርጉ ነበር። የገንዘቡ አይበቃል ሲሉ ቤተሰቦች እኛ ነው ምን መራው ሲሉ እነዚህ መዋጮ እንደሆነ ወይ ደግሞ ሃይማኖት ካለች ምናም ሚሉት ሰዎች ጠፉ። ምንድነው ጠፋቸው የሚለው ለራሴ ገና ጠይቀ ምንረዳው እና የኛ ህብረተሰብ አንቂዎች ወይም ደግሞ ተንቀሳቃሾች አክቲቪስቶች ወይም ፒኤልም እንላቸው ሁሉ ጊዜ በአንድነት መገኘት በሚገባቸው ቦታ የሚገኙ አይደለም።
4: ይሄ ቦታ ይሄ አጋጣሚ ያሰራ ነበር በያስባለው
3: ያሰራ ነበር። አንድ ሰሞን የሆነ ህብረተሰብ ጥያቄ ሲያነሳ አብረው አለን አለን ይላሉ። ያጠፋ አንድ ሳምንት የሉም። እና እኔ አሁን ሃይማኖት ከጠፋች አንስቶ አሁን 900 ቀን አሙስለት ነው ያለፋት 900 ቀን እስከ ዛሬ ድረስ እንከታተል የተወሰኑት ነው አብረው ያሉ በሃይማኖት ጉዳይ ሌሎች በጸጥታ ተቀምጧል። እና ይሄ በጣም ትኩረት ሊሰጠው የሚገባ ነው። እና ብዙ ያሰራ ነበር እንዳልከው በተንጠልጠል የቀረም ብዙ ጉዳይ አለ። እና ለወደፊት ምናልባት መስተካከል ካልቻለ በምርጫውም በንዙም ብዙ ለውጥ ሀገር አቀፍ ደረጃ ለውጦችን ለማምጣት ጥረት ካልተደረገ ዞሮ ዞሮ ከዋልንበት ነው የምንመለስ።
4: ትክክል። ሰጠኝ ለሰጠን ሰፋ ያለ ማብራሪያ እጅግ አድርጌ አመሰግናለሁ። ሻባት ሻሎም፣ መልካም ምሽት።
3: እኔም አመሰግናለሁ። ለአንተም ለአድማጮቻችንም መልካም ሰንበት።
4: እሺ ሰጠኝ፣ አመሰግናለሁ። የተከበራችሁ አድማጮቻችን፣ የምሽቱ ፕሮግራማችን እየተጠናቀቀ ነው። ነገ በተመሳሳይ ሰዓትና ቦታ እንጠብቃችኋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት ሰላም የሰፈነበት ሰንበት እንዲሆንላችሁ እንመኛለን። ለቴክኒክ ባለሙያችን ቫላን ሰለሜንኮ ምስጋና ይድረሰው። አብሬያችሁ ቆየሁት ገብርኤል በየነ ነበርኩኝ። ሰላም ሁኑ። ሰላም።